0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ሰላም ሰላም የተከበራችሁ አድማጮቻችን እንደምን አድራችኋል? ነቶ የለተ እሁድ የጧት ስርጭታችን ዘንቀርብናል። ከዛ በፊት ግን ዛሬ ለቱ እንደብራን ዘምና ቁጣጥር አዮም ቢዮም ሪሾን ዩርቴት በአቭ ታፍሽን ፔቫብ ሲሆን እንደ አውሮፓ ዘመን አቆጣጥር ኦገስት 2026 እንደ ኢትዮጵያ ዘመን አቆጣጥር ሐምሌ 26 2018 ነው። የቴክኒክ ባለሙያችን ሮኔን ደሃን ስቴዲዮ ተረኞች ወርቅነሽቴ ናቸው። ባየነን እንደተለመደው ስርጭታችን እስከ ጧት 7 ሰዓት ይቀጥላል። በዚህ አንድ ሰዓት ስርጭት ውስጥ ዜና ይነበባል። ጋዜጦች ለአንባቢያን ምን ይዘው ቀርቡ የሚሉትን በማከታተል ይዘን ቀርባለን። ውይይትም ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን። ያን አሁን ዜናውን በባልደረባዬ ወርቅነሽ እሸቴ።
1: አመሰግናለሁ አይቸው። አርዕስተ ዜና፣ የእስራኤል መከላከያ ሰራዊት በጋዛ ሰርጥ በአየር ላይ የሚያደርሰውን ጥቃት እንደቀጠለ መሆኑ ተገለጸ። ራማላ አካባቢ በተፈጠረ ግጭት ተባባሪ ነው ተብሎ የተጠረጠረ ወታደር በእስራት እንደሚገኝ ተገለጸ። በሀገራችን በየቦታው በሚደርስ የመኪና አደጋ በዜጎች ላይ ጉዳት እየደረሰ ነው ተባለ። ኢራን በተኩስ አቁም ስምምነቱ ወቅት ረዳቶቿን በማስተባበር ሰፊ ጦርነት ለመክፈት አስባ እንደነበር ኒውዮርክ ታይምስ ዘገበ። ፕሬዚዳንት ትራምፕ ጋዛ ሰርጥን መልሶ ለማቋቋም ያዘጋጁት እቅድ ሁለተኛው ምዕራፍ አነጋጋሪ መሆኑ ተገለጸ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆም። የእስራኤል መከላከያ ሰራዊት በጋዛ ሰርጥ በአየር ላይ የሽብር መሰረተ ልማቶችን ማጥቃቱን እንደቀጠለ ነው። ትናንት ያለ ሰው በሚበር አይሮፕላን ወይም ድሮን በደረሰ ጥቃት 5 ሰዎች መገደላቸውን በጋዛ ሰርጥ የፍልስጤማውያን ምንጮች ዘግበዋል። በተጨማሪም መከላከያ ሰራዊቱ በሳምንቱ መጨረሻ ላይ በሻባክ ድርጅት በመታገዝ ባደረገው እንቅስቃሴ 5 የሐማስ የጦር መሳሪያ ማከማቻ መጋዘኖችና በተለያዩ ቦታዎች የሚገኙ የጦር መሳሪያዎችን ማውደሙን አስታውቋል። ከሽብር መሰረተ ልማቶች መካከለ አንዱ በዲር አልባላህ አካባቢ ሹሃዳ አላክሳ በተባለው ሆስፒታል አቅራቢያ የሚገኝ እንደነበረ ከደረሰን ዘገባ መረዳት ችለናል። ራማላ አካባቢ በተፈጠረ ግጭት ተባባሪ ነው ተብሎ የተጠረጠረ ወታደር በእስራት በቁጥጥር ስር መዋሉ ተገለጸ። ራማላ አካባቢ በተከፈተ ተኩስ በ10 ዓመት የሚገኝ ፍልስጤማውያን ታዳጊ መቁሰሉ ታውቋል። በቁጥጥር ስር የዋለው ተጠርጣሪ ወታደር ተለቆ ወደ ወታደራዊ ካምፑ እንዲሄድ የተደረገ ሲሆን በወታደራዊ ፖሊስ በሚደረግበት የምርመራ ሂደት የእስራት ሁኔታው እንደሚቀጥል ተገልጿል። ተጠርጣሪው የቢንያሚን አካባቢ ኗሪ የ19 ዓመት ወጣት ነው። ወታደሩ የእስራት ጊዜው እንዲራዘም ዛሬ ወደ ፍርድ ቤት አይቀርብም ተብሏል። የተጠረጠረበት አጋጣሚ የተፈጠረው ወታደሩ በረፍት ጊዜ በነበረበት ጊዜ ሲሆን መሳሪያው የተወሰደበት መሆኑን ከደረሰን ዘገባ መረዳት ችለናል። በሀገራችን በየቦታው በሚደርሱ መኪና አደጋዎች በዜጎች ላይ የሚደርሰው ጉዳት እንደቀጠለ ነው። ባሳለፍነው ሌሊት መክላፍ ማያላ ዶሚማ አካባቢ አንድ ሞተር ሳይክል ጋላቢ ወጣት ከጭነት መኪና ጋር ተጋጭቶ በደረሰ አደጋ በከባድ ሁኔታ መቁሰሉ ታውቋል። የማጌን ዳቪድ አዶም አስቸኳይ የሕክምና እርዳታ ሰጪ ቡድን ቁስለኛውን ወደ ሻረ ጼዴቅ ሆስፒታል የወሰዱት መሆኑ ታውቋል። ኢራን በተኩስ አቁም ስምምነቱ ወቅት በረዳቶቿ በመታገዝ ሰፊ ጦርነት ለመክፈት አስባ እንደነበር ኒውዮርክ ታይምስ ዘገበ። ኢራን ጦርነቱን አጠናክራ ለመክፈት ያሰበችበት ምክንያት የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንደገና ጦር

0: ፕሬዝዳንት ዶናልድ ትራምፕ ጋዛ ሰርጥን መልሶ ለማቋቋም ያዘጋጁት እቅድ ሁለተኛው ምዕራፍ አነጋጋሪ እንደሆነ ነው። ፕሬዝዳንት ኢስሐቅ ሄርጾግ ሁለተኛው ምዕራፍ እንቅስቃሴ ተግባራዊ ከሆነ ለጋዛ ሰርጥ ለወደፊት እጣ ፈንታ ተጽዕኖ ይፈጥራል ብለዋል። ሄርጾግ በፎክስ ኒውስ በተደረገላቸው ቃለ ምልልስ እንዳሉት ሐማስ በጋዛ ሰርጥ አስተዳዳሪ ሆኖ መቀጠል እንደሌለበት ግልጽ እንዲሆን ያስፈልጋል። እንዲህ ከሆነ ለጥላቻና ለሽብርተኛነት መሰረት አይሆንም ብለዋል። ሄርጾግ በተጨማሪም የጋዛ ሰርጥ ኗሪዎች ወደፊት ኑሯቸውና እጣ ፈንታቸው ጥሩ ሊሆን ይገባል፣ ነገር ግን ይሄ የሚሆነው ሐማስ ትጥቁን ሲፈታ ብቻ ነው ማለታቸውን ከደረሰን ዘገባ መረዳት ችለናል። የሳውዲው አልጋ ወራሽ ቤን ሳልማን ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጦርነቱን እንዳያባብሱ ጠየቁ ተባለ። ቤን ሳልማን ከትራምፕ ጋር ባደረጉት ውይይት በኢራን ላይ ለመውሰድ በታሰበው ሰፊ ጥቃት የተነጋገሩ መሆናቸውን አሶሼትድ ፕረስ ዘግቧል። አሜሪካ በኢራን የኃይል ምንጭ ጣቢያዎች ላይ ጉዳት ካደረሰች ቴህራን በሳውዲና በአካባቢው በሚገኙ የባህር ሰላጤው ሀገራት የአጸፋ ምላሽ ትወስዳለች የሚል ከፍተኛ ስጋት እንዳለ ተገልጿል። በመጨረሻም የአየር ንብረት ትንበያ። ዛሬ በመላው ሀገራችን ከባድ ሙቀት እንደሚኖርና ነገ ሰኞ ሙቀቱ በመጠኑ ይቀንሳል ተብሎ እንደሚጠበቅ፣ ማክሰኞና ረቡዕም ሙቀቱ ደረጃ በደረጃ እየቀነሰ እንደሚሄድ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን ሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በቴላቪቭ 34፣ በሃይፋ 33፣ በጽፋት 35፣ በብኤርሸባ 37፣ በኢላትና አካባቢዋ 43 ዲግሪ ሴንቲግሬድ ይደርሳል። አይቸው ዜናው አበቃ።
1: ወርቅነሽ ስለዜናው እናመሰግናለን።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ወርቅነሽ እንደምናደርሽ በድጋሚ
1: እግዚአብሔር ይመስገናችሁ። እንዴት ነህ? ሰላም ነህ?
0: ደህና ነኝ እግዚአብሔር ይመስገን። ሙቀቱ እንዴት ነው? ዛሬም ቢሆን የሚለቀን አይደለም። እንደውም ዛሬ ከነበረው ከትናንቱ የባሰ እንደም ቢሆን ተመራማሪዎች እየተናገሩ ነው የሚገኙት።
1: ተመራማሪዎች አሁን እንደዛ ብለዋል። ባለፈው እስከ እሁድ ነበር ያሉ፣ ዛሬ ትንሽ ቀንሳል ብለን ተስፋ አድርገን ነበር። ግን እንግዲህ ሳምንቱ መጀመሪያ እሁድም በሙቀት ነው የጀመረው። ዛሬ እንደውም በጣም ኪጾኒ ተባብሶ ይቀጥላል ነው ያሉት። ግን ያው ወቅቱ ነው፣ የተለመደ ነው። ነሐሴ ወር ላይ አይደለን? ኦግስት።
0: ጥሩ መልካም። እንግዲህ ለማንኛውም ነገርም ጥንቃቄ መውሰዱ እጅግ በጣም አስፈላጊ ነው። በዚህ ላይም በተለይ የባህር ዳርቻ ባሉባቸው አካባቢዎችም የሰው ህይወት መቅጠፉ እንደቀጠለ ነው። ወደ ኋላ አካባቢ እንመለከተዋለን። ይህንም ለዚህም ትንሽ ጥንቃቄ ማድረግ ያለብን ይመስለኛል።
1: ከፍተኛ ጥንቃቄ ማድረግ ያስፈልጋል። አሁ ዘንድሮ በጣም ምንሰማው ልክ ነህ፣ ሰዎቹ ለመዝናናት ያው ደግሞ የአየሩ ጸባይን በጣም ወቃታማ ስለሆነ ያው የባህር ዳርቻው አካባቢ ይሻላል እየተባለ ግን ስትሰማ ብዙ ሰዎች ህይወታቸው እያለፈ ነው። ጥንቃቄ ማድረጉ ወሳኝ ነው። እርግጠኛ ነኝ ጋዜጦች በሰፊው ተመልክተውታል እነዚህንም ጉዳዮች። እንደው ያው እንዴት ነው ጋዜጦችን ስታገላብጥ ስላረፈድክ ምን ይዘዋል በዛሬ እትማቸው?
0: አመሰግናለሁ ወርቅነሽ። ያው እንደተለመደው አምስቱም አራቱም ጋዜጦች እዚህ ፊት ለፊት ላይ ይገኛሉ። ሁሉም ቢሆን በመጀመሪያ ሽፋናቸው ከነ ምስል ፎቶግራፍ ጭምር ያቀረቡት ያው ባስኒድ ባሳለፍ ነው ሌሊት ላይ አሜሪካ በኢራን ላይ ጥቃት ታደርሳለች፣ ድብደባውን ታድሳለች የሚል ስጋት ነበር። አሁን እሱም አልሆነም። ሆኖም ግን እስከ ፊታችን ሰኞ ድረስ የሚባልም አለ። ሁሌ እንግዲህ እንዲህ ያለ የሚቀጥል ሁኔታ ነው እና በዛ ዙሪያ ነው እንግዲህ ሁሉም የተመልክተውት ያለ። በማዕሪብ ስንጀምር ማስጠንቀቂያና ቅድመ ዝግጅት በማለት በሰፊው የጀመረበት ሁኔታ አለ። ይህም ቀደም ሲል እንደተናገርኩት በኢራን ላይ ጥቃቱን ጀምራለን፣ በተለይ በአሁኑ ደግሞ የምናደርገው እስካሁን ደስ ታይቶ የማይታወቅ ጥቃት ድብደባ እናካሄዳለን በማለት ትራምፕ የተናገሩበት ሁኔታ ነበር። አውሮፓ በተለይ በማድሪድ ስፔን በማስመልከት ወደ 67 የሚሆኑ ማህግሪም ወይም ስደተኞች እንደሞቱ እየተነገረ ይገኛል። ከዚህም እንግዲህ ድንበሩን ጥሰው በኃይል ሲገቡም የሚታይበት ሁኔታ አለ። ይህም ከነ ምስል ፎቶግራፊ ተቀመጠበት ሁኔታ አለ። በትናንትና ሁለት መከላከያ ሰራዊታችን በሂዝቡላ የሚጠቀምበትን እጅግ በጣም ትልቅ የተባለና ረጅም የተባለ መሬት ውስጥ ተቆፍሮ የሚጠቀሙበት የነበሩት 700 ቶን ፈንጅ በመጣል ያም ቦታ መከላከያ ሰራዊታችን አጋይተውታል። ይህም በተለይ በዚህ ዘርፍ የሚሰማሩት ወታደሮቻችን እጅግ በጣም በላቀ በጥበብ ሁኔታ በዓለም ደረጃ የታወቀ ይህን ነገር እንደዚህ በማጥቃታቸው እጅግ በጣም የሚያስገርም ስራ ነው የሰሩት በማለት በዚህም ገጽታ ላይ አድናቆቱን ችሯቸዋል። ወደ ውስጥ ገባ ብለን በምንመለከት በሰዓት አሜሪካና እስራኤል ባንድ ላይ በመሆን የኢራንን የኃይል ማመንጫ እንደሚደበድቡ ተገልጿል። ይህም መቼ እንደሚሆን ብቻ አይታወቅም እንጂ ያው ፕሬዚዳንት ዶናልድ ትራምፕ ጥቃቱን እንደሚያደርሱ ወስነዋል። ነገር ግን መቼ የሚል ይወስናል። ቀደም ሲል እንደተናገርኩት ዛሬ ሌሊት ይሆናል ተብሎ ነበር፣ አልሆነም። እየጠበቅን ነው። እንግዲህ ምንድን ነው አንዳንድ ሰዎች ምቶ አስፈራርተው ገደሉን የሚሉት ሁኔታም አለ። የአሊ ኻሜናይ ልጅ ሙጅታባ ኻሜናይ በህይወት እንዳለና እንዲያውም ጥልቀት ባለው ከመሬት በታች በጣም ጥልቀት ባለው ውስጥ ተደብቆ እንዳለ በሲአይኤ በደረሱበት መረጃ አሳውቀዋል። በሲአይኤ እንዳሉት እንግዲህ የሙጅታባ ኻሜናይ ኢራንን ሊያስተዳድራት አሁን የተመረጠው አያቶላ ማለት ነው እዛ እንዳለ። ሳውዲ አረቢያ በእግር ጦር ወደ የመን በማዝመት ሁቲሞችን ለአንድና ለመጨረሻ ጊዜ ለማጥቃት ቅድመ ዝግጅቷን ጨርሳለች ይላል። ይህም በተለይ የምታደርገበት ሁኔታ በደቡባዊ ቀይ ባህር አካባቢ የሳውዲ አረቢያ ነዳጅ ያዘሉ መርከቦች በነጻነት መዘዋወር እንዳልቻሉና ሁቲሞች እነኚህንም እየጠለፉ እንደሆን ያን ለማስጣል ሲባል የግርጦር ሳውዲ አረቢያ እንደምትስከባ የተጠቀሰ ይገኛል። ቀደም ሲል እንደተናገርኩት 700 ቶን ያዘ ፈንጂ በዚህ ሚንሃራ ውስጥ ወይም ዋሻ ቡንከር እንለዋለን እዛ በጣም በሚገርም ሁኔታ በርግጥ የኢራን እጅ ያለበት አስቀድሞ የተዘጋጀን የተቆፈረ ሂዝቡላ በደንብ ሲጠቀምበት የነበረው ይሄ በአለም ላይ በእውነት እዚህ ገጽታ ላይ እንደተጻፈው በዚህ ዙሪያ ይሄን ለማፈንዳት ይሄን ቦታ ለመደርመስ የመከላከያ ስራዊታችን በተል በመንደስ በመንደሶች የተጠቀሙበት ሂደት ሲስተሙ ዘዴው እጅግ በጣም በረቀቀ ሁኔታ ተጠንቶ በደንብ በጥሩ ሁኔታ ይሄን በሚያስደንቅ በሚያስገርም ሁኔታ እንደ አፈነዱት ጥቅሷል። ጠቅላይ ሚኒስትር ቢናሚን ናታኑም ይሄን እጅግ በጣም ወታደሮችን በማመስገን ይሄም በአንድ እጅግ በጣም ትልቅ የተባለ የኢርጉን ወይም ይህንን ድርጅት የሽብርተኞች ድርጅት የሚጠቀሙበት የነበረ ቡንከር ነው። ይሄም ለኢራን ራሱ ለኢራን ትልቅ ጥፋት እንደሆነ እንዲያውም ምናልባት ይሄ ቡንከር ስለፈነዳባቸው እነሱም አጠፌታውን በቀላ ያሰነጥፋሉ ተብሎ ስጋት እንደነበርና ጠቅላይ ሚኒስትር ቢናሚን ናታንያሁ ለነኚህ መሐንዲስ ወታደሮቻችን አድናቆታቸውን ችረዋል። በዋሽንግተን እና ኢየሩሳሌም ውጥረት ነግሷል ይላል። ይህም በተለይ ከሐማስ ጋር የተደረገው የሰላም ድርድር ያው የተኩስ አቁም ስምምነት ቆይቷል ሰንብቷል። እንግዲህ አንደኛው ሁለተኛው ዙር ይባላል። አሁን የሰላም ኮሚቴ ትራምፕ ያቋቋመቸው እንግዲህ ሐማስ መሳሪያ አስረክባለሁ ብሏል። በዚህ ዙሪያም እንግዲህ እስራኤል ደግሞ አዛለቀ መውጣት አለባት። እዝላይን ዋናው ነገር ምንድነው? እስራኤል ሐማስ ሙሉ በሙሉ መሳሪያው መፍታት አለበት ትላለች። ሐማስ ደግሞ ከባድ መሳሪያውን እንጂ ቀላል መሳሪያዎችን መፍታት አይፈልግም። በዚህ ስካውን ድረስ ኢየሩሳሌም መልስ አልሰጠችም። ያው መንግስት ለዚህ ዙሪያ መልስ አልሰጠም የሚል ጽሑፍ በዚያ አለ። የተጠለፉት ወገኖቻችን አስተውሳለን ጥቅም 7/2023 ተጠልፎ በሐማስ እጅ ቁጥጥር ስር የነበሩት በተለይ በሰሞኑ የተገደለው በጣም አደገኛ የሆነ ሽብርተኛ ነበር ሆስፒታል ውስጥ የሚሰራ። እንዲያውም የሮሚ ጎንንን ጠልፎ ይዞ የነበርና እንዲያውም ጾታዊትም ኮሳ ያደረሰባት ይህ ሽብርተኛ ተገልሏል። እሱ መገደሉን በማስመልከት የተሰማትን ስሜት ገልጻለች እዚህ ጋዜጣ ላይ። መሞቱ እጅግ በጣም እንትናል፣ ነገር ግን ያደረሰብኝን ጥቃት እና በደል ግን ምንም ሊፈቀውና ሊቀርፈው አይችልም። ነገር ግን ይሄው እኔ ዛሬ በህይወት አለሁ፣ እሱ ሞቷል፣ ጉድጓዱ ተቀብሯል በማለት ስሜቷን ያጋራችበት ሁኔታ አለ። በግባት የተሰኙት ወታደር የሚያገኙት ወደ 80 የሚሆኑ ወታደሮች ካምፕ ስደተመን የተሰኘውን የመን የተሰኘውን ካምፕ ለቀው መውጣታቸው ይታወቃል። መሳሪያቸውን ደርድረው ወጣው ነበር። ከነሱ ውስጥም ወደ 30 የሚሆኑትኝ ያው ከተወሰነ ጊዜ በኋላ ተመልሶ ወደ ካምፓቸው እንዲገቡ ተደርጓል። የእግር ጉዞ ነው ጀምረውም ወጣው የነበር። ይህ ነገር በመከላከያ ሰራዊት መከሰቱ እጅግ በጣም አደገኛ ነው፣ ጥሩም አይደለም ለሰራዊታችን። ከዚህም አልፎ ወደ 30 የሚሆኑት ወደ ከተዋጊነታቸው ተሰናብተዋል። 80 የሚሆኑት ደግሞ ወደ ሌላ እንዲቀያየሩ ወደ ሌላ ብርጌድ እንዲቀየሩ ተደርጓል። እና ይህን ሁኔታ በሚገርም ሁኔታ መከላከያ ምሳሌ መልስ እየሰጠበት የሚገኝበት ሁኔታ ነው። በአንጻሩ በመከላከያ ሰራዊታችን ወደ 200 የሚሆኑ ተጠርጣሪዎችን በይሁዳና ሰማርያ ውስጥ በቁጥጥር ስር አውሏል። ተጠርጣሪዎች ብርተኞችን ብቻ ሳይሆንም የጦር መሳሪያ እንዲሁም ገንዘብ ይህ ገንዘቡ ለጦር መሳሪያ እና የሽብርተኞች የሚጠቀሙበት የነበረ ነው በቁጥጥር ስር እንዳዋሉና ይህም ዘመቻ በይሁዳና ሰማርያ መከላከያ ውስጥ እርምጃ እንደቀጠለ ነው። አሜሪካ ለአካባቢው ላሉ ዜጎቿ ማስጠንቀቂያ እየሰጠች ነው። ሶስተኛ ጊዜ ምናልባት ወደ አራተኛ ጊዜ ማስጠንቀቂያ ተሰጥ ይወይ የሚል ጥያቄ ምልክትን በትልቁ ተቀምጧል። ምክንያቱም ኢራን ላይ ጥቃት ታደርሳለች ተብሎ በሚመጣበት ሰዓት ይሄን እያደረጉ በማስጠንቀቂያ እየሰጡ ይገኛሉ ለህዝቦቿ። ኢራንም በበኩሏ ጥቃት ከደረሰብኝ እስራኤልን የእስራኤል ኃይል ማመንጫ አመታለሁ፣ ከአሜሪካ ጋር የአሜሪካ ወዳጅ የሆኑትን ከአሜሪካ ጋር የሚተባበሩትን ሀገራት በሙሉ በመካከለኛው ምስራቅ ያሉትን በሙሉ አጠቃለሁ ስትል ኢራን በበኩሏም እየዛተች ነው። በአዛን የሚደረገውን ስምምነት በማስመልከት በተለይ ያሺር የተሰኘው ፓርቲ ሊቀመንበር የሆኑት የቀድሞው ተማጀር ሹም አይዘንኮት ጠቅላይ ሚኒስትር ቢናሚን ናታኒው ነቅፈዋል። ጠቅላይ ሚኒስትር ቢናሚን ናታኒው አዛ ውስጥ የተደረገውን ስምምነት ከህዝብ ጀሮ ይፋ አላደረጉም፣ ደብቀዋል። ይህ ይፋ መሆን አለበት በማለት በከፍተኛ ሁኔታ እየወቀሷቸው ይገኛል። አንድ የሽ አቲድ የተሰኘው ፓርቲ አባል የነበሩት ሰኒሎፒች የተሰኙት ምናልባት ወደ አረብ ፓርቲ አባስ የሚመራው ፓርቲ ለመቀላቀል ፍላጎት እንዳላቸው ትናንትናም ትናንት ራም ለተሰኘው ፓርቲ ማንተወዛ ለመቀላቀል ፍላጎት እንዳሳዩ ተነግሯል። አሁን ግን በዚህ ጋዜጣ ላይ የተጻፈው እሳቸው አሁን መቀላቀል የሚፈልጉት አንደኛ ሁሉም በዚህ ፓርቲ ውስጥ አንደኛ እስራኤል የይሁዲ ሀገር እንደሆነች እውቅና ይስጡ፣ ሁለተኛ እስላም እስራኤላዊ ዜግነት ያላቸው የእስልምና ሃይማኖት ተከታዮች በሙሉ የብሔራዊ ውትድርና አገልግሎት ባያደርጉም እንኳ ለሀገራቸው በከተማቸው በአካባቢያቸው የሽሩት ሉሚ የምንጠራው የብሔራዊ አገልግሎት እንዲያደርጉ ፈልጋለሁ ማለት ይህንኝህን ነገር እነዚህ ሁለቱን ካደረጉ ከፓርቲያቸው ጋር ተቀላቅለው አብረው መሄድ ለምርጫ መቅረብ እንደሚችሉ የተናገሩበት ሁኔታ አለ። ምርጫም እንግዲህ ሀገራችን ተሻግሮ ወደፊት ከሶስት ወር በኋላ የሚደረገው ምርጫ ከሀገራችን ተልፎም ወደ ጎረቤት ሀገር ተሻግሯል። ያም እንግዲህ በቆጵሮስ ውስጥ የያሺር የተሰኘው ፓርቲ ሊቀመንበር የሆኑት የአይዘንኮት ፎቶግራፍ ከነባንዲራው በዚህ በአንድ በቆጵሮስ ወደብ ተሰቅሎ ነበር። ነገር ግን ያዩት ደግሞ በፍልስጤም ከለር ወይም ቀለም ፎቶግራፉን እንደቦጫጨቁትና እንደቀባቡት የሚታይ ነው። ማን አደረገው የሚታወቅ ነገር የለም። ሲጋ 50 ሺህ የሚሆኑ ማህግሪም ወይም ስደተኞች ከሞሮኮ በግድ በጥሰው እንደገቡ እየተነገረ ይገኛል። ይህም በተለይ በስፔን ሙብላት በምትሰኝ ቦታ ነው። እንግዲህ ይሄ ስፔን ውስጥ ያለች ነው። ሆኖም ግን ይቺ ሙብላት ማለት የስፔን ግዛት ሁና ነገር ግን በሌላ ሀገር ውስጥ ወይም በሌላ የሀገር ክልል ይዞታ ውስጥ የምትገኝ መሬት ነው። የምትተዳደረው ግን በስፔን ነው፣ ከደንበራዎች አይደለም ማለት ነው። ይህም የሚታወቁ ምሳሌዎች የሁለቱ የስፔን ክፍል ቢሆንም በሰሜን አፍሪካ የሞሮኮ ድንበር አጠገብ የምትገኝ ነች። ለዚህም የስፔን ሙብላት ሲባል በአብዛኛውን ከአውሮፓ ውጭ የሚገኝ ነው። ነገር ግን በህግና ባስተዳደር የስፔን ውስጥ ያለች እና በዚህ ነው እንግዲህ እነኚህ 50 ሺህ የሚሆኑትኝ ጥሰው በመግባት ቢያንስ ወደ 67 የሚደርሱትም የህይወት መስዋዕት የከፈሉበት ሁኔታ አለ። 50 ሺህ ግን ይህን ጥሰው ገብተዋል። በዚህ ዙሪያም አውሮፓ እጅግ የዚህ እጣ ፈንታ ለኛ የሚደርሰናል በማለት ሁሉም ደንበራቸውን አካባቢያቸውን በማስጠንቀቅ ይገኛሉ። በዚህ አይነት ሁኔታ በተለሰውታ በተሰኘችው የተከሰተው ክስተት ይሄ ነገር እንዳይሆን እጅግ በጣም ያንዳንዱ የራሳቸው ድንበር ይተመኑ ጣሊያንም ይሄን ነገር እየፈተሸች ትገኛለች። ፖሊን፣ ዴንማርክ፣ ቺኪያ ነኝም ቢሆን ለዚህ ሁኔታ ስፋራድ ወይም ስፔን ለወሰደችው እርምጃ ተጠያቂናት በማለት የፈረንሳዩ ፕሬዚዳንት ማክሮን ለሄንም ድንበራቸውን ከስፔን ጋር ያለው ድንበር አጠንክረዋል። ፖርቱጋልም ኔታውን በቅርብ ተመለከተን በማለት ተናገሩ። ዞሮ ዞሮ ይህ ሁኔት ክስተት አውሮፓን እጅግ በጣም ለሁለት እየከፈላት እየመጣ ነው በማለት የተጻፈ ጽሑፍ አለ። በነገ ሁለት ቀደም ሲል ወርቅነሽ እንደተናገር ነው በጣም ሞቃታማ ይሆናል ተብሏል። እንደውም ወደ 45 እስከ 46 ዲግሪ ሴንቲግሬድም የሙቀት መጠን የሚደርስበት ሁኔታ እንዳለ እየተነገረ ነው። ስለዚህ ትልቅ ምንድን ነው ራሳችን መጠበቅ እንዳለብን እያሳወቁን ነው። ሞቃታማ ይሆናል። ያው እንግዲህ በግድ ቤታችሁ ማለት አይቻለም። ነገር ግን ለሙቀቱም ተስማሚውን ምላሽ መስጠት ተገቢውን መስጠት አለብን። ራሳችን ያው ውሃ መጠጣት ከዛም አልፎ ራሳችን በፀሐይ ከመውጣት እንድንቆጠብ። አብዛኞቻችን ወደ ባህር ዳርቻ እንሄዳለን። በባህር ዳርቻ በመሄድም በእውነት በዘንድሮ ዓመት እንደውም ከነበረው በተለየ ሁኔታ በባህር ዳርቻ አካባቢ የሚጠፉ ነፍሶች እየበዙ ነው። በአሁንም እዚህ ጋዜጣ ላይ እንደምናየው በአትሌት በተሰኘው የባህር ዳርቻ አንድ በማጻብ እጅግ በጣም አስቸጋሪ በሆነ ሁኔታ ጉዳት እንደደረሰበትና የሞቱም እንዳሉ እየተገለጸ ነውና በዚህም ከፍተኛ ጥንቃቄ ልናደርግ ይገባል። ወልቅነሽ አንቺም በዜናሽ የተጠቀሽው የመኪና አደጋ አሁንም ህይወት መቅጠፉን እንደቀጠለ ነው። ከፍተኛ ጥንቃቄ እንደሆነ ያስፈልጋል። የ12ኛውን ወይም አሩትሽታይም ያልምጠሪ ሁለተኛውን ቴሌቪዥን ጣቢያ ቢሮ ላይ በድንጋይ በመወርወር በሩን እንዲፈነጣጠር ያደረገው አብርሃም ሀዲ የተባለው ወደ እሱንም ቢሮ ማጻር ወይም አሁን በቁጥጥር ስር ውሏል። በቁጥጥር ስር ተጠርጣሪ ነው። በቁጥጥር ስር ውሏል። እሱም አሁን ጊዜው እንዲቀጥል እንዲቆይ በቁጥጥር ስር እንዲቆይ የሚል ፖሊስ በመጠየቁ ይህን ተፈቅዶላታል ይባላል። በዚህ ጋዜጣ ላይ ተጽፏል። በትናንትናው ዕለት የእስራኤል ቤተኑ ፓርቲ ሊቀመንበር ሊበርማን ጥቃት ደረሰባቸው የሚል ጽሑፍም አለ። ትናንትም እኔም በዜናም ተመልክቼው ነበር። ያው ትናንት ለተሰንበት ነበር ሰርቻለሁኝ እኔ። በዚህ ላይም በተለይ በአንድ ሲምታ በተሰኘ ቡና ቤት በዕለተ ሰንበት ተከፈተ በማለት አክራሪ ሃይማኖተኞች እዛ ቦታ በመሄድ ረብሻ ፈጥረው ነበር። ድምጻቸውን በማሰማት ሻባት ሻባስ ያሉ ድምጻቸውን በማሰማት ቦታውን እንዲዘጋ ሙከራ አድርገው ነበር። ከቦታው የነበሩ ታዳሚዎችም ለነኚህ ለሃይማኖተኞቹ ወደ ወታደር ቤት ለምን አትገቡም በማለት እነሱንም የጠየቁበት ሁኔታ ነበር። ሊበርማንም ይህን ቦታ ለመደገፍ ድጋፍ ለመስጠት በመጡበት ሰዓት እንደተደበደቡ በዚህ እንደሚነገር ከሆነ እንደ ሁለተኛው ቴሌቪዥን ጣቢያ ማሰራጫው ምክንያት ይላል እዚህ ጋዜጣ ላይ እንደተጻፈው እሳቸውም ጥቃት እንደደረሰባቸው እና አንዳንድ ስድቦችንም ወደ ሩሲያ ተመለስ ምናምን ወደ ራሻ ተመለስ እየተባሉም እንደተሰደቡ በዚህ ጋዜጣ ላይ ተጽፏል። ሌሎች ጋዜጦችም እንግዲህ በተከታታይ እንደተመለከትኩት ሁሉም አንድ አይነት ይሆንን ያለው ወደ ምርጫ በምንመጣበት ሰዓት ዲሞክራት ፓርቲ እንግዲህ ሁላችንም የምናስታውሳት ጽንጎካር ሽሪዮን ማለት ጸጋ ጸንጎካር የተሰኘችው ኤናብ ሁላችንም እናስታውሳታለን። ልጇ ተጠልፎ ነበር በከፍተኛ ደረጃ በተለይ መንግስት ስቶክስ የነበረች ነች። አሁን ወደ ፖለቲካ በመምጣት ቦታ ተመድቦ ተሰጣ ነበረች። በዚህ ላይም የፓርቲው አባላቶች ዝም ብለን አንመለከተውም እንዴት ሊሆን ይችላል በማለት የእሷንም ወደዚህ መግባት እንትን ያለች ነው። በወታደሮቻችን እጥረት ምክንያት ወታደሩ ሊሰራ የሚችለውን ነገሩ ከማድረግ እየተቆጠበ ነው በማለት የተጻፈ ጽሑፍ አለ። በመጨረሻ ለየት ያለ ያገኘሁት በያዲዮ ታሮኖት እንግዲያው ተመሳሳይ ርዕስ ያገኘሁት ግን ለየት ያለ ትናንትም በዜና ወጃይንም ተመልክቼው ነበርኩ። ኡጋንዳ ኡጋንዳ እንግዲህ በአፍሪካ ውስጥ የምትገኝ አንዲት ሀገር ነች። ለሌፍተናል ኮሎኔል ዮኒ ናታንያው ለጠቅላይ ሚኒስትር ናታንያው ወንድም በተለይ ሚብጻ አንተቤ የአንተቤ ዘመቻ ጊዜ እስራኤላኖች ተጠልፈው ኡጋንዳ ሄዱበት ወቅት ነበር። ሁላችንም ያ ፊልም ተሰርቶ ማይተናል። በዚህ ላይ ይሄን ጦር ልዩ ጦር በመላክ እስራኤል የተጠለፉት ህዝቧን አስለቀቀች። ለዚህም በብቸኛው በዛ ቦታ ቆስለው የመጡትና ህይወታቸውን አሳለፈ የሰጡት የጠቅላይ ሚኒስትር ቢናሚን ናታንያሁ ወንድም ሌፍተናል ኮሎኔል ዮኒ ናታንያሁ ነው። ለሳቸው መታሰቢያ የሚሆን ኡጋንዳ እዛው አየር መንገድ ውስጥ በሚገኝ ቦታ ለሳቸው ሐውልት ተሰርቶላቸዋል። በዚህ ጋዜጣ ላይ እንደማየው መሳሪያቸውን እንዳያዙ ቆመው የሚታይ ሁኔታ ነውና ይሄም የሚያሳየው እንግዲህ ኡጋንዳ ከእስራኤል ጋር ያላትን ትስስር ምን እንደሆነ ምን ያህል ጥብቅ እንደሆነ የሚያሳይ ሁኔታ ነው። ይሄን አንዳርታም የሐውልት የመረቁትም የኡጋንዳ የጦር ኃይሎች ኢታማጆር ሹም እንደሆነ ተጽፏል። እንግዲህ ጥሩ ዜና ነው። ክብራትና ክብራን አድማጮቻችን አበዛሁት መሰለኝ። እንግዲህ የጠዋቱ ከሞላ ጎደል ጋዜጦች ለአንባቢያን ምን ይዘው ቀረቡ የምንለው የስካውኑ ነበር።

0: የባህር ዳርቻ ተጠቃሚዎች ከአሁን ሰዓት በኋላ እኛ ነፍስ አዳኞች አገልግሎት አንሰጥም።
1: በባህር ዳርቻ በመሄድ እንደ መዝናናት የመሰለ ነገር የለም። የፀሐይ ሙቀቱ፣ ውሃው እንዲሁም ረፍቱ። ነገር ግን በባህር ዳርቻ ነፍስ አዳኝ ከሌለ እንዳይሰምጡ ማንም የሚያድናችሁ የለም። ምን መሰላችሁ? 90% እጅ ባህር ውስጥ የመስመጥ አደጋ የተከሰተው በባህር ዳርቻ ነፍስ አዳኝ ስላልነበረ ነው። ባህሩ የተረጋጋ እንኳን ቢመስልም ብቻችሁን ባህር ውስጥ ለመግባት አትሞክሩ። በምንም አይነት ሁኔታ ነፍስ አዳኝ ከሌለ ወደ ባህር ውስጥ ለመግባት አይሞክሩ። ለተጨማሪ መረጃ ወደ ሚስራድ አፕኒም ነፍስ አዳኝ ድረገጽ ይግቡ።
2: የተከበራችሁ አድማጮቻችን፣ ስርጭታችን እንደቀጠለ ነው። ወርቅነሻውን መወያያ ርዕሶች አሉን። በተለይ እስኪ እኔ ብዙ ተናግር ያለው አንቺ ብዙ አልተናገርሽም እንደውም።
3: እውነትህን ነው።
2: ስለዚህ አንቺ ጀምሪ። ሐማስ
3: አሁን ደስ የሚል ርዕስ ያቀረብከው ለመጨረሻ ላይ አንድ ጊዜ
2: እሱ
3: ሀገራቱ የድሮን ረስተው በሰላም መኖር ሲጀምሩ ጥሩ ነው፣ ሰላም ይሆናል አለማችን። እንግዲህ የሰላም መስፈን ምክንያት እንዲህ ያለ ቢፈጠር ጥሩ ነው። ኡጋንዳ ላይ የዮኒ ናታንያሁ ሐውልት መሰራቱ ኡጋንዳ እንግዲህ ከእስራኤል ጋር ያላት ጥሩ ግንኙነት የሚያሳይ ነው።
2: አንተቤ ውስጥ እንግዲህ በተርሚናል ያልምንጠራው እዛው አንተቤ ውስጥ ያው ታፍኖ ተይዞበት ነበርበት ቦታ ላይ እዛ ላይ በእውነት እኔ ማሁን እዚህ በጋዝጣ ላይ ሳይሆን በጣም ደስ የሚል ሁኔታ ነው። ምንም መሞቱ እንትን ቢልም እስራኤል ያኔ
3: ታሪካዊ ዘመቻ ዓለም የሚያውቀው
2: ነው።
3: እስራኤል በጣም የምትደነቅበት ዘመቻ ነው። እንግሊክ እንደ ሞሳድ ድርጅት የሚወራለት ዘመቻ ነው። እና እንዳልከው ሀገራቱ በዚህም ያ ይሄ ታሪክ ነው ብሎ የታሪካችን አንዱ ክፍል ነው ብሎ ይህን መስማማታቸውና እንደዚህ መሆኑ ትልቅ ነገር ነው፣ መልካም ነው።
2: የሚያሳየው ነገር ሁለቱ ሀገራት እንዴት ጥብቅ ወዳጅነት እንደጀመሩና እንዳላቸው የሚያሳይ ሁኔታ ነው።
3: እውነት ነው። አዎ በጣም
2: እና በእውነት ነፍሳቸውን ይማር። ዩኒና ታይኖም ነሳጁ እንዲሁ 50 ዓመት ሆኖታል እንግዲህ ከሆነ ክስተት። ወደ ጎረቤት ሀገራችን ጎረቤት ሀገር ይባላል እንደ ሐማስ ገና ጎረቤት ሀገር የላቸውም። ገና ሐማስ
3: ሀገር አይደለም። አዎ አዛ እንግዲህ በአካባቢያችን ያው መቼም ሀገር የለም፣ የፍልስጤማን ህዝብ ነው እንግዲህ እስካሁን በምናውቀው በይፋ ስምን ላይ ተደርሶ ሀገር ተብሎ ስላልታወጀ እንደዛ ነው። ሐማስ በጣም የሚገርም
2: ውስጥ ለውስጥ እንቆይ የሚገርም ነገር እኮ
3: እንግዲህ ያው እንዳየኸው እየተጠናከረ እንደሆነ ነው የሚነገረው። አዎ እንደምናውቀው አይቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋዛ ሰርጥን መልሶ ለማቋቋም ከመሰረቱ መነሳት አለብን ብለው ዓለም አቀፍ ኃይል አቋቁመው ዓለም አቀፍ የሰላም ኃይል ሐማስ ትጥቁን እንዲፈታና ጋዛ ሰርጥን ለቆ እንዲወጣ፣ ህዝቡን ግን ከተማዋን እንደገና አዳዲስ ከተሞችን በመገንባት ጋዛን የቱሪስት ማዕከል በማድረግ ታሪኳ እንዲቀየር በማሰብ መልሶ ማቋቋም የሚል እቅድ አቅደው የመጀመሪያው ዙር ተጠናቆ እንግዲህ የመጀመሪያው ዙር ሂደትን ብለው አሁን ወደ ሁለተኛው ምዕራፍ በመሸጋገር ላይ ይገኛል ሂደቱ። እነዚህ የተዋቀሩ ዓለም አቀፍ የሰላም ኃይል የሰላም ምክር ቤት ጋዛ ውስጥ ገብቶ የተለያዩ በርካታ ሀገራት ተወካዮች ናቸው። ይህ ስራ እንዲጀመር ነው። ግን የሚገርመው ይሄን የቆየውን ረፍት ላይ የነበሩበትን ጊዜ ሐማስ የመጀመሪያው ዙር ስምምነት ሂደት ላይ እያለ ራሳቸውን እንደገና እንዳጠናከሩ ነው የሚገለጸው። አሁን ወደ ሁለተኛው ምዕራፍ ሲገባ በግል ደረጃ የጦር መሳሪያ እያከፋፈሉ እንደሆነና ውስጥ ለውስጥ እንግዲህ የሰላም አስከባሪው ምክር ቤት ስራውን እየሰራ ነው ይባላል። ግን ውስጥ ለውስጥ እነሱ እንዲደራጁ የሚያደርጉበትን መንገድ እያፈላለጉ ብቻ ሳይሆን ስራ ላይ ተግባር ላይ የጦር መሳሪያ የግል ጦር መሳሪያ እያከፋፈሉ እንግዲህ ሐማስ እንደ ሚሊሻ በየቦታው ሆኖ ጋዛ ውስጥ ያው ራሱን ጠብቆ እንዲዘልቅ አይነት ነገር የማድረግ ስራ እየሰሩ እንደሆነ ነው ያየነውና የተገለጸው። እንግዲህ እስራኤል መከላከያ ሰራዊትም ከሻባህ ጋር በመተባበር የሚደርሰው ትክክለኛ መረጃ መሰረት ጥቃት ማድረሱን እንደቀጠለ እንደሆነ አይተናል። ሐማስ ግን በዚህ ሁኔታ እንዳለ ነው እንግዲህ የምንሰማው።
2: በጣም የሚገርም ሁኔታ ነው። እንዴት ነው አሁን ቢያንስ ሐማስ እስራኤል እንግዲህ ከ60-70% ወይም እጅ የሚሆነውን የአዛን እየተቆጣጠረች ትገኛለች። በዚች በቀረች ወይም 40-30% የሚሆኑ ቦታዎች ላይ ይህን ያህል መጠናከር፣ ይህን ያህል እንደገና ማደስና ከተማይቱንም እያስተዳደረ ይገኛል። እና ይህ በጣም አንዳንዴም ያው በተኩስ አቁም ስምምነት ምክንያት እስራኤልም እንቅስቃሴ ነው ሐማስ እንቅስቃሴ ያደረግሽ ምንም ማድረግ ማችልበት ደረጃ ላይ ነው ያለችበትና በጣም የሚገርም ነው። እስከመቼው እንደዚህ የሚቀጥለው ምናቀው ነገር የለም። ስለስምምነቱ ሂደትም እንዴት እንደሆነ ስምምነቱ ምንድነው የሚለውንም እስካሁን ድረስ ያወቀ የለም። ያው ጠቅላይ ሚኒስትሩን በዚህ ዙሪያ ትችት እየደረሰባቸው ነው ለምንድነው ለህዝብ ይፋ ማያደርጉት የሚባል ሁኔታም አለ።
3: የስምምነቱ ሂደት አስቸጋሪ ነው እንዳልከው
2: እንጂ በጣም
3: ሰዎች ስላሉን እንደው
2: አዎ ወደ ኢራን እንሂድ ወይስ አሜሪካን እንመለከታት?
3: አሜሪካን ስንመለከት ኢራን አትቀርም። አሁን እኮ ያው ተንጠልጣይ ልጅ ሆናለች።
2: አይ አሜሪካ በውሃ እንትኗ ላይ እንዴት የሳይበር ጥቃት እንትኖች ደግሞ ኢራኖች ደግሞ እዚህ በጣም ጎበዞች ናቸው ውቅናው አላቸው
3: በሳይበር አው እንደዛ ለክፎ አይሰጡም ይባላል የሳይበር እንትናቸው አው ቴክኖሎጂያቸው
2: ናው
3: አው ጎበዞች እንደሆኑ ይነገራል። ዞሮ ዞሮ ጎበዞች ናቸው ግን ጉብዝናቸው ለመልካም አላማ ቢሆን መልካም ነበር ያው ለጥቃትና ለጉዳት ነው እንዳልከው ነው። እንግዲህ አሜሪካ ውስጥ መጀመሪያ በሚኒሶታ እንደጀመረ ከዛ በኋላ ግን በሰባት የአሜሪካ ግዛቶች በውሃ ሲስተሙ ላይ ነው የተባለ እንግዲህ ውሃቸውን ለመበከል አዎ ይሄ ጉዳት ለማድረስ ያው በሳይበር ጥቃት ሙከራ እንዳደረጉ ኢራናውያን ኢራኖች ትራምፕ ግን አይመስለኝም ይሄ ሳይበር ጥቃት አይመስለኝም ብለዋል ነው የሚባለው። ግን ሆን ተብሎም እንደሆነ ነው የሚነገረው ማመን አለመፈልግ
2: አንዳንዴ እኮ አዎ የሆነም ያወኩኝ መናገሩን ትንሽ ጥቃት ነው እንዴት ይባላል
3: አዎ ጉዳቱ ግን ከባድ ነው አይቼው አስበው። እስኪ እንግዲህ ሰባት ሀገራትን እንግዲህ ውሃ ሲስተሙን ማበላሸት ወይም በውሃ ጉዳት እንዲደርስበት ማድረግ ህዝቡ ላይ ከባድ ነው በጣም። እና ይሄ ሳይበር ጥቃት ከሚሳኤልም ከምንም የበለጠ የሚሆንበት አጋጣሚ ይኖራል። ከባድ ነው።
2: የት ነበሩ አሜሪካኖች ይሄን ያህል ጊዜ ጥቃት ሲደርስባቸው? እንዴት
3: ሳይበር እንግዲህ መቼም በግልጽ አይደለም ጥቃቱ እንደምታውቀው ሲስተማቲካል እንትን ነው አንድ ጊዜ ቀርታ ማይሆን ቃል እየተጠቀምን ነው መሰለኝ።
2: ምን አለ ሲስተም ስቲክን የአጠቃቀሙ ሁኔታ እጅግ በጣም ዘመናዊ በሆነ ረቂቅ በሆነ መንገድ ነው ያው እንደ ቫይረስ ነገር ነው ሳይበር እንደለው እንግዲህ እንደዚህ እንደ ጀርም መጥቶ ኮምፒውተሩን ወይም ያን ምን ተቀምበትን አገልግሎት የሚሰጠውን ቦታ በመበከል በማፍረስ በመመረበሽ ጉዳት በማድረስ እንዲተጓጎል ወይም ስራውን እንዲያከናውን እንዳይሰራ ያደርጋል። ያ ነው እንግዲህ
3: እንዳይሰራ ወይ ደግሞ መረጃዎችን
2: መሰብሰብ ይችላል
3: መረጃዎችን መውሰድ መስረቅ አውም አለበት
2: ሌባ ነው ማለት
3: ሰፊ ነው ብቻ አዎ አሜሪካ
2: በዚህ ላይ ነው
3: ገባ ነበር።
2: እኛ ማን ተማማ አይደል? እኛ ማን ተማማ እስራኤልም ቢሆን በዚህ
3: እስራኤልም ቴክኖሎጂ ሲባል አርግጣው እስራኤልም ነገር ቀድሞ ከሚጠሩ ሀገራት መካከል ናት በዘመናዊ ቴክኖሎጂ
2: ተመስገን እንኳን ሆን።
3: አዎ ከዚህ ጋር ተያይዞ እንዳልከው እንግዲህ በሰፊው ጋዜጦችም በዜና ማይት አላይቸው እንግዲህ አሜሪካ ባሳለፍነው ሌሊት ጥቃት አድርሳለች የሚል ከፍተኛ ስጋት ነበር። በእስራኤል በኩልም እንግዲህ እስራኤል መከላከያ ሰራዊቱ እንዲሳተፍ አሜሪካ ትጠይቃለች ተብሎ ተጠብቆ ስለነበር መከላከያ ሰራዊቱ አሁንም ድረስ በጣም በከፍተኛ ተጠንቀቅ እርምጃ ዝግጅት ላይ ነው የሚገኘው። ግን ምንድነው ትራምፕ አሁን ሊነጋጋ አካባቢ በስተላለፉት በጻፉት መልእክት ትሩዝ ሶሻል በተባለው በሳቸው ማህበራዊ ድረገጽ ባለቤትነቱ የርሳቸው ነው ምንድነው ያሉት ኢራን በጠየቀችን መሰረት ጥቃቱን ተግባራዊ ያደረግነው ኢራንና የአካባቢው ባህር ሰላጤው ሀገራት በጠየቁን መሰረት ጥያቄያቸውን ተቀብለን ጥቃቱን ተግባራዊ አላደረግነውም። አዎ ለጊዜው
2: ሰርጆአለሁ
3: ነው። አዎ ምክንያታቸው ያው ምክንያታቸው ጥያቄው ነው። ግን ከዚህ ጋር ተያይዞ የሆርሙዝ የባህር መስመር ሙሉ በሙሉ ይከፈታል የኒኩለር ጦር መሳሪያ ግንባታው ሐሳቧም የኢራን መጨረሻው ነው አይኖራትምና እነዚህ ዋናውና መሰረታዊ ጉዳዮች ናቸው። እኔም ጥቃቱን አቆማለሁ እንዲሰረዝ አርጋለሁ እሷም በዚህ ተስማማለች ስምምነት እንዲደረስ እየጠየቁ ነው ብለዋል። ከዚህ ጋር ተያይዞ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሮቢዮም በፎክስ ኒውስ ቴሌቪዥን በተደረገላቸው ቃለ መጠይቅ የተናገሩት ነገር አለ ኢራን የኒኩለር ጦር መሳሪያዋን ከጉዳት ለመጠበቅ በጣም በርካታ ሚሳኤልና ድሮን ያለሰሚበር አውሮፕላኖች ክምችት እንዲኖራት ትፈልጋለች። ይሄንም ያው እንግዲህ ኒኩለር ጦር መሳሪያውን ለመጠበቅ ጉዳት እንዳይደርስበት ስትል ነው ይሄን አውቀንባታል ይላል። ግን እዚህ ጋር ተያይዞ አሁንም ኢራን ስምምነት ለመድረስ ከኛ ጋር እየጠየቀች ነው አሜሪካን። ምክንያቱም የአሜሪካን ቅድመ ዝግጅት ስላወቀች ነው። አሜሪካ ምን ልታደርጋት እንዳሰበች ስላወቀች እንደስካሁን ሳይሆን አሁን አሜሪካ መታደርስባት ጥቃት ምን ያህል ሊጎዳት እንደሚችል ስላወቀች ነው ጠይቃለች ስምምነት ላይ ለመድረስ ብለዋል። እንግዲህ የሁለቱ ሐሳብ ተመሳሳይ ነው የሚመስለው። ምናልባት እንግዲህ በዚህ መካከለ ወዴት ይሄዳል እናየዋለን። አንዳንድ ጊዜ ትራምፕ አይሆንም ትቻለው ካሉ በኋላ የሚሆን ነገር ይኖራልና ምናልባት እንግዲህ የጥቃቱ የጦርነቱ ሁኔታ ምናልባት ከመራፍ ያልወረደ ሊሆን ይችላል። ግን እንደ ትናንት
2: እንዴት ነው ግን ማመን የሚቻለው
3: ለናስበን ነበር?
2: አዎ በርግጥ የሆነ ነገር ይሆናል ተብሎ ታስባል። አሁንም ቢሆን ይሄ ነገር አንዳንዶች ማያምኑ አሉ። ምክንያቱም ይሄን ትራምፕ አሁን ዛሬ ለሊት ለጠቃ ነበር ግን ሰርጃለሁ ትቻለሁ ወይ ምክንያቱም ድርድር ላይ ነው ጎን ለጎን ድርድሩ እየተካሄደ ነው። በዚህ ድርድር ላይ መነጋገር መስማማት የምንችልባቸው መስመር ይዟል የሚል የተናገሩበት ሁኔታ አለ። በዚህ ምክንያት ዛሬ ጥቃት ልናደርስ የነበረውን ወደ ኋላ ገተናል አሉ። ምናልባት እንደው መላ እየተጠቀሙ ነው ወይ ትክክል ላይሆንም ይችላል ምናልባት አዘናግተው ጥቃት ለማድረስ ቆም በፊት እንደነበረው ነው የሚሉም አሉ። አንዳንዶቹ ደግሞ አይ የለም ትራምፕ አቅም እንዴት ነው አሜሪካ ምንም ሀያል ሀገር ብትሆንም አሁን የመሳሪያዎች በተለይ ተምዘግዛጊ ሮኬት ጸረ ሚሳኤሎች ብቃት በብዛት የላቸውም ያንም እንትን ለማለት ነው ለዛም ቦታ ጋፕ ለመስጠት ነው የሚሉም አሉ። አንዳንዶች ደግሞ አይ መውጫ አጥተዋል ሳያስቡት እዚህ ጦርነት ገብቷል መውጫ አጥተዋል ይላሉ። በነገራችን ላይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የተናገሩት ነገር አለ። አሁን ከአሜሪካ ሄዶ ከትራምፕ ጋር ተገናኝቶ ከተመለሱ ወዲህ የተናገሩት ነገር አለ። ኢራን እያዘናጋች ነው ያልሆነ ነገር እየተናገረች እያዘናጋች ነው። ያ የምታደርገው እንግዲህ የራሷን የውስጥ ዝግጅት እያደረገች ነው። ውስጥ ራሷ ለምሳሌ ህዝባ ቢያንስ ሰሞኑን ባለፈው ሳምንት አካባቢም ከአንቺ ጋር የሚተነጋገርንበት ሁኔታ አለ። ወደ 90 ሚሊዮን የሚሆን የኢራን ህዝብ አሁን ያለው መንግስት አይደግፍም ተቃዋሚ ነው። እነሱም ባለፉት በነበሩ ሰላማዊ ሰልፎች እስር ቤት ያገቡትንም እያወጡ እየገደሉ ነው። ቀሽ ብር እየመቱ ነው። ጥቃት እያደረሱ ነው። አንደኛ በህዝቡ አሁን ወደ አመጽ እንዳይነሳ ህዝቡንም ጨቁኖ በመያዝ አሁንም ምንም በአሜሪካና በእስራኤል ብንጠቃም ብንመታም አለን በስልጣን ያለውን እኛንን ምንመራም እኛንን ማንም አያንቀሳቅስንም ብሎ የማሳየት ሁኔታ ነው። ሁለተኛ ይሄን ነገር አሜሪካን እንደዚህ ያሳሳቱ እነሱ ሚደብቁት ወይም የሚያዘጋጁት ነገር ውስጥ ነው ሲሚኖር የኖረ ነገር ይኖራል የሚል ግምትም አለ። ባለፈው ቴራን ውስጥ ይፋ ያወጡተኝ በጣም ግሩም የሆነ ተምዘግዛጊ ሮኬት ሚሳኤሎችን ይፋ አድርገዋል። ይሄው አለን እንደውም አሁን ወደ 1600 የሚሆን ተዘጋጅቶ የሚጠብቅ አለ። ይሄን ያህል ያላት ይሄን ያህል መረጃ እስራኤልም ያው መረጃ በመሰብሰብ አትታማም። ያን መረጃ ወስደው እኮ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለፕሬዚዳንት ዶናልድ ትራምፕ ያሳዩአቸው ሁኔታ አለ የነገሯቸው ነገር አለ። ያን ሁሉ መረጃ እየተቀበሉ እንዴት ነው አሁንም ለጥቃት ላደርስ ነበር ግን ተኩስ አቁም ስምምነት ላይ ይሄድን ነው ጥሩ መንገድ ይያዝ ጥሩ መስመር ይያዙ ነው የሚለው ነገር ማዘናጋት አይሆንም ወይ?
3: አይቸው ማዘናጋት ሊሆን ይችላል። በተለይ ኢራን እንዳልከው የምታደርገው ነገር አይታወቅም። አሁን ያላት ምንም ጉዳት ደርሶባታል የጦር መሳሪያ ወድሟል ቢባል ግን በእጇ ያለው የጦር መሳሪያ እንዳላት ነው
2: የሚጠበቀው። እንደበፊቱ ባይሆንም እንዴ ከየት መጣ ይሄ? ባለፈው ያልተመታ ነው ወይስ አሁን አዲስ አምርታው ነው ወይስ ከተቀበረበት ጉድጓድ አውጥታ ነው? እኮ
3: ደብቃ ሊሆን ይችላል።
2: ስለዚህ አሁን እኛ መጀመሪያ ላይ የተሰጠው ግምት በኢራን ላይ የተሰጠው ግምት ትክክል አልነበረም ማለት ነው። ወደ ጦርነት ከመገባት በፊት ሙሉ መረጃ ወይም ጥሩ መረጃ አልነበረም ማለት ነው። ወይስ ድክመቱ የት ላይ ነው? ይሄ በጣም በእውነት አጠያያቂ ነው። ኢራን እንዴት ነው ይሄን ያህል እንዴ የእስራኤልን አሁን አሜሪካ ጥቃት ብታመደርስ ወዮልሽ እኮ ናለች። ወዮልሽ አሁን ጥቃት በእኛ ላይ ብትደርሺ ብታመጪ አንደኛ እስራኤልን የኃይል ማመንጫ እስራኤልን እንደበድበዋለን፣ ሁለተኛ ከአሜሪካ ጋር ግንኙነት ያላቸውን ሀገራት ለዚህ እጃቸውን የሚሰጡ ሀገራት በሙሉ አይደለምና በፋርስ ባህረ ሰላጤ ብቻ ሳይሆን በመካከለኛው ምስራቅ ያሉትን ሀገራት በሙሉ እናጠቃለን። የዛቻ ብቻ ነው ወይስ ኃይሉም አላቸው?
3: የኢራን ኃይል እንዳልከው እንግዲህ ከተጠበቀው በላይ መሆኑ እየታየ ነው። አሁንም ድረስ ጦር መሳሪያዎች አሏት፣ አሁን ድረስ ማጥቃት ትችላለች። ለምንድን ነው አሁን የተኩስ አቁም ስምምነቱን አጋጣሚ በመጠቀም እንደገና ጦርነቱን ለማደስ አስባ ተዘጋጅታ እንደነበረ በምንሰማው መረጃ እና በሚወጡ ዘገባዎች መሰረት ኢራን ኃይል አላት ማለት ይቻላል። እንግዲህ ጦርነት መክፈት በራሷ ከፈለገች እና ዝግጅቱ ከነበራት ማንንም ተመክታ አይደለም፣ የጦር መሳሪያ ይኖራታል፣ አቅሙ ኖሯት ሊሆን ይችላል። አሁንም ምናልባት እንደዚህ አይነት አጋጣሚዎችን እንዳልከው ጠቅላይ ሚኒስትሩ እንዳሉት ጊዜውን እያራዘመች አጋጣሚዎችን ለማመቻቸት የምትጠቀምበት እንትን ይሆናል። ግን በአሜሪካ በኩል እንዳልከው አዘናግቶ የማጥቃት አይነት ሀሳብም ያለ ይመስላል። ለምን አሜሪካም ሌሎች ሀገራት መሆን ከአካባቢው ዜጎችን እንዲወጡ እያደረጉ ነው። በተደጋጋሚ እያሳሰቡ ዜጎቻቸው እንዲወጡ ጥረት እየተደረገ ነው። እንደውም ዜጎች እንዲወጡ ማድረግ ዝም ብሎ ያለ ከፍተኛ ቅድመ ዝግጅት ይሆናል ብሎ ማሰብ ይከብዳል። እና በዚህ ሁኔታ እንግዲህ አይታወቅም። አሜሪካ የራሷን እንዳልከው እንግዲህ ዝግጅቷን እያጠናቀቀች ይሆናል። ውስጥ ለውስጥ ብቻ መካከለኛው ምስራቅ ውስጥ ጦርነት ላይኖር ይችላል ብሎ መገመት ትንሽ አይመስለኝም። ተቀባይነት የሌለው ሀሳብ ሊሆን ይችላል። ጦርነት እንደገና ሊነሳ ይችላል። እስራኤል ትፈልገዋለች ይህን አጋጣሚ። በነገራችን ላይ ታውቃለህ፣ እስራኤል በጣም ትፈልገዋለች።
2: ምክንያቱም ባለፉት አሁን በሁለቱ ጦርነት በቂ ምክንያቱ ለምን እንደሆነ አይታወቅም፣ ግን ቀረን አላማ ብለው ያቀዱት አለ፣ አላማ ተብሎ የተያዘ ሁኔታ አለ። በዛ አላማ ላይ ግን በመጀመሪያው ቀን ይህን ቦታ ጥቃት እናደርሳለን፣ በሁለተኛው ቀን እዚህ ቦታ ላይ ጥቃት እናደርሳለን ብለው የሰጡት ሁኔታ አለ። እዚህ ላይም ቢሆን ጦርነቱ ምን ያህል ጊዜ እንደሚወስድ ግምት አለማስገባትም ይመስላል። እስራኤል በአንድ በኩል እጅግ በጣም የምትቆጭበት ነው። አሁን ብቻ አንድ ጊዜ ብቻ ይፈቀድልን የምትል ነው የሚመስለው። ምክንያቱም ለወደኋላ አካባቢ ብላ የጠበቀችው የያዘችውን መታለን ብላ የያዘችውን ነገር ሳይሆን እየቀረ ነው። ይሄ ደግሞ አሁን እንደው ወደ ቁጭት እያስገባት ይመስላል። ለምን ምናልባት ይህን ነገር እዚህ ቦታ ለምን አልደረስኩም ወይም ደግሞ ብቻ ብዙ ነገር አለው እዚህ ውስጥ። እና አሁን እስራኤል እንደምንም ብላ አሁን ተመልሳ ወደ ጦርነት የምትገባበትን መንገድ እጅግ በጣም ትፈልጋለች። ምክንያቱም የተጀመረ ጉዳይ ላይ ያላለቀ ጉዳይ አለ። ካለ እስራኤል ደግሞ ሌላ ማንም ሊያደርገው አይችልም። ይህን በተለይ የረጅም ሚሳኤል ተምዘግዛጊና የኒውክሌር ቦምቡን ሁኔታ ካለ እስራኤል ሌላ ይህንን መምታት ማጥቃት ወይም ማጥፋት ወይም መደምሰስ ኢራን የዚህ ባለቤት እንዳትሆን ማድረግ የምትችል እስራኤል ብቻ ናት። ምክንያቱም ባለፈው ጊዜም ሰምተናል፣ ምንም እንኳ ዶናልድ ትራምፕ ለኢራን በምንም ተአምር የኒውክሌር ቦምብ ባለቤት አትሆንም ብለው ቢናገሩም አንቺም ሰምተሻ እኔም ሰምቻለሁ አድማጮቻችን ሰምተዋለኝ፣ ኢራን ረጅም ሚሳኤል ከፈለገች እኮ ሊኖራት ይገባል ብለዋል። ከዛ በፊት ምስሉ ነበር፣ ከዛ ሊኖራት ይገባ ይችላል ብለዋለኝ። እና ይሄ በጣም የሚገርም ሁኔታ ነው። ሰዓታችን እየተገባደደ ነው ወርቅነሽ። ነገር ግን እንደው በትናንትናው ዕለት በኢየሩሳሌም ከተማ ውስጥ በአንድ ሀሲምታ በተሰኘ የቡና መጠጫ ቦታ ላይ አክራሪ ሃይማኖተኞች እዛ ቦታ በመገኘት ሻባስ ነው የሚሉት መሰለኝ እነሱ ሻባስ በማለት
3: ሻበስ
2: እንደዛ በማለት ያው ሻባት ነው ለማለት ነው እንደዛ እየጠሩ ቦታው ላይ የነበሩትን ታዳሚዎች ሲከለክሉ ነበር። ወዴት እየሄድን ነው?
3: በኢየሩሳሌም በእርግጥ ይሄ ነገር የተለመደ ነው። መንገዶችን መዝጋት፣ መንገደኛ እንዳያልፍ፣ መኪና ይዞ እንዳያልፍ መንገዶች ይዘጋሉ። አንዳንድ ቦታዎች በተለይ ሀሬዲ ማህበረሰብ የሚኖሩባቸው አካባቢዎች አርብ ከሰዓት በኋላ ሰንበት ሊገባ የተወሰኑ ደቂቃዎች ሲቀር ጀምሮ ይዘጋል መንገድ። ያው እንቀሳቀሳሉ በተለያዩ ቦታዎች። አልፎ አልፎም ድንጋይ መወርወርም አለ። በዛ
2: ድንጋይ መወርወር ያን ቦታ ሰዎች እንደ ሁለተኛው ቴሌቪዥን ጣቢያ ዘገባ ከሆነ እዛ ቦታ የእስራኤል ቤተኑ ሊቀመንበር አቢግዶ ሊበርማን ተገንተው ነበር። ሳቸው ላይም ታረጋለህ እዚህ ተመለሰ ወደ ራሻ ብለው መኪናቸው መደብደብ ጥቃት ደርሶባቸዋል ብለው ተናግሯል። ለምንድን እዚህ ደረጃ ምን ደርሰው?
3: ያው ጥቃት ማድረሱ መቼም አንዳንደኛ በኛ አልቻቻር ስንል ሌላ ማስለማምጣት እንዲህ አይነት ነገሮች ይፈጠራሉ። በእስራኤል ህዝብ ላይ እንደው መልካ ፖለቲካ ሙንት ምርወጣ ብለን ካየ ነው አንዳንዴ ተቻችሎ ምንድነው ቦንዱ ሄድ መተሳሰሩ ጥብቅ ያለው ነገር እየላላ እየተፈረከረከ ይሄዳል የሚባል ነገር አለና እንደዛ በሆነ ቁጥር ያው ችግር ይመጣብናል ያደጋ ምልክት ነው። እንዲህ አይነት ነገር እንደው ባንሰማ ባይኖር ባይፈጠር መልካም ነበር። ቀጥታ ራስን ሰውዶ ማጥቃት በውይይት በማመን ችግሮች መፍታት ቢቻል ጥሩ ነበር። እንግዲህ ደግሞ እነዚህ አክራሪ ሃይማኖት ጠባቂዎች ናቸው። እንደዚህ በሰንበት ቀን ሰንበት ሲሻር ያው ለመከላከል ብዙ ነገሮች እና ያለን በተለይ ደግሞ ኢየሩሳሌም ያው ቅድስት ከተማ ናት ያደርጋሉ እንደዚህ ተግባሩ ግን ለክነ ሊወገዝ ይገባል። ይሄ ጥቃት ማድረስ ሞሮሩ ወደዚህ ተመለስ እንግዲህ የሁሉም ይሁዲ ቤት ናት እስራኤል ሀገር እና ይሄ ያው ሊወገዝ ይገባል።
2: አንዳንድ ይሄ ዲሞክራሲ የሚባለው ነገር ምናልባት ክልኩ ያለፈ ይመስላልኝ ምክንያቱም ስለሽ እኛውን ሃይማኖት አክራሪ ሃይማኖተኞች አሉ እንደዚህ የሚያደርጉት ነገሮች አሉ። እነኚህ ደግሞ በጣም ከሃይማኖቱ የራቁ ደግሞ በተለይ በብራይስቱ አጥራ ስሞላኒም ይያልን ምንንጠራቸው ደግሞ ለምሳሌ አሁን በኢየሩሳሌም ላይ የሚያደርጉት እንቅስቃሴ ሆም ብለው የሚሰሩት ነገርም አለ እነሱም ክላቱ ለምሳሌ አሁን ምንድነው የሚሉት
3: ያኛው ነው ግን ለማናደድ የሆነ ነገር ከሆነ ያን ለማናደድና
2: ለምሳሌ አሁን
3: ዳርና ዳር ሆኖ መተነኳኮስ ነው
2: የግር ጉዞ የሚያደርጉት ሁኔታ አለ።
3: ሁሉም ደግሞ ይሁዲ ነው
2: አው የግርግዞ የሚያደርጉት አለ እነዚህ ወንድና ወንድ ሴትና ሴት መኖር እንችላለን መጋባት እንችላለን ይያሉ የሚያምኑት ኢየሩሳሌም ውስጥ መጥቶ አሁን እንደዚህ አይነት የግርግዞ እናደርጋለን ራሳችን ባንዲራችን ከፍ አድርገን ሰቅለን ይዳለን ማለት ደግሞ ይሄ ደግሞ ለምን ኢየሩሳሌም በሌላው ሀገርም ያደርጉ ነው ለምን ኢየሩሳሌም እነሱም እንደ ኢየሩሳሌም ማድረግ ምን ፈልጋለን ይላሉ። እነኚህ ደግሞ የሃይማኖተኛ
3: ቅድስት ከተማ ስለሆነች
2: ደግሞ ይሄ እንደዚህ ሁለቱም ወገን ቢሆን በእንደዛይነቱ መንገድ በሚመጣበት በሚሄድበት ዞሮ ዞሮ ሀገራችን ያጠፋን ነው።
3: አዎ በነገራችን ላይ ቅድስት ከተማ እንግዲህ የሁሉ የሶስቱም ሃይማኖት ማዕከል ናት። ሶስቱም ሃይማኖቶች የሚቃወሙት የጋራ የሆነ ነገር አለ እንዳልከው አሁን እየተቀስከው አይነት ርዕሰ ጉዳይ ሌላምና በዚች በትልቅ በቅድስት ከተማ ይሄም ነገር ይረጋገጥ ተብሎ እንደ አይነት ነገር ሲሆን አሁን እንግዲህ ደግሞ ሃይማኖት ጠባቂዎች ደግሞ ይቃወማሉ።
2: ስለዚህ አንዳንድ
3: ይሄ እንግዲህ እየተለመደ የሆነ መጥቷል። አዎ አለማችን መቼም ብዙ አዳዲስ ነገሮች እየተፈጠሩባት አይደለም እንደዛ ነው።
2: እሺ ወርቀነሽ ሰጥታችን ተገባደደ ነው እንሰናበት።
3: አዎ እንሰናበት። በጣም እናመሰግናለን ሮኒ ዳህን ነው አደል አብሮን የቆየው የቴክኒክ ባለሙያችን። አማርኛ የሚችላል እናመሰግናለን ሮኒ።
2: ሽንቅት ይላል
3: መልካም ቀን አይቸው መልካም ሳምንት
2: መልካም ሳምንት ክብራት እና ክብራን ራምቾቻችን። እንግዲህ ያው በቀኑ ስርታችን በድጋሚ እስከምንገናኝ መልካም ቀን ይሁንላችሁ መልካም ሳምንት ጥናሉ።

0: የባህር ዳርቻ ተጠቃሚዎች ከአሁን ሰዓት በኋላ እኛ ነፍስ አዳኞች አገልግሎት አንሰጥም።
1: በባህር ዳርቻ በመሄድ እንደ መዝናናት የመሰለ ነገር የለም። የፀሐይ ሙቀቱ፣ ውሃው እንዲሁም ረፍቱ። ነገር ግን በባህር ዳርቻ ነፍስ አዳኝ ከሌለ እንዳይሰምጡ ማንንም የሚያድናችሁ የለም። ምን መሰላችሁ? 90% እጅ ባህር ውስጥ የመስመጥ አደጋ የተከሰተው በባህር ዳርቻ ነፍስ አዳኝ ስላልነበረ ነው። ባህሩ የተረጋጋ እንኳን ቢመስልም ብቻችሁን ባህር ውስጥ ለመግባት አትሞክሩ። በምንም አይነት ሁኔታ ነፍስ አዳኝ ከሌለ ወደ ባህር ውስጥ ለመግባት አይሞክሩ። ለተጨማሪ መረጃ ወደ ሚስራድ አፕኒም ነፍስ አዳኝ ድረገጽ ይግቡ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አላችሁ? ሄለተ ሁድ የከሰዓት ባለው ፕሮግራማችን ነው ጀመረ። ከሁሉ አስቀድመን መልካም ጊዜ መልካም ሳምንት እንዲሆን እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር የምርሾን ዩድቴት በአብታፍሽን ፔቫብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ደግሞ ኦገስት 2 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ሐምሌ 26 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ሮኒ እንዳን ሲሆን የፕሮግራሙ አጠናካሪ አናስፈራው የስቱዲዮ ተረኛ አስተናጋጅ ስጤን ዘመነ። የተከበራችሁ አድማጮቻችን በቅድሜ ሰዓቱን ዜና እናሰማና ወቅታዊ ዘገባና ሳምንታዊ አድማጮች ውይይት እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በቅድሜ አማርስተ ዜና። የቀድሞ ሚኒስትር ዮአዝ ሄንደል በመጪው ክኔሴት ከናታኒው ይልቅ ከይዘንኮት ጋር የጥምር መንግስት ቢመሰርቱ የሚወዱ መሆኑን ገለጹ። የጋዛ ሰርጥ የሰላም ምክር ቤት ዋና ስራ አስኪያጅ ኒኮላይ ሚላዲኖቭ እስራኤል ባዛ ሰርጥ የምትወስደውን ወታደራዊ እርምጃና ከፍተኛ አመራሮች መደምሰስ የምታቆም መሆኑን ገለጹ። በእስራኤልና ሊባኖስ መካከል የሚካሄደው ድርድር ከነገ ወዲያ ማክሰኞ በጣሊያን ሮማ ይታደሳል ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ሊወሰድ የነበረውን ከባድ ወታደራዊ ጥቃት በመጨረሻ ጊዜ ያስቆሙበት ውሳኔ አነጋጋሪ እንደሆነ ነው የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። የቀድሞ ሚኒስትር ዮአዝ ሄንደል በመጪው ክኔሴት ከናታኒው ይልቅ ከይዘንኮት ጋር የጥምር መንግስት ቢመሰርቱ የሚወዱ መሆኑን ገለጹ። ዮአዝ ሄንደል ቤት ጽዮኒ አሚሉኒኪም የተሰኘው ፓርቲ አባል ናቸው። ዛሬ ከረሸት ቤት ራዲዮ ጣቢያ ጋር ባካሄዱት ቃለ ምልልስ እንደገለጹት ናታኒው እንደ ጠቅላይ ሚኒስትር የጥቅምት 7 ጉዳይ ኃላፊነት አለባቸው። በእኔ እይታ እሳቸው ከዚህ በኋላ ጠቅላይ ሚኒስትር ሆኖ መቀጠል የለባቸውም። ሁሉም የጥምር መንግስት አባላት ወደ ዘመቻ እንዳይሄዱ የሚያደርገውን ህግ ይደግፋሉ። ይህ ደግሞ ጸረ ይሁዳን ነው። እና እኔ የምሰል መንግስት መመስረት ይችላልን ካልኩ መልሶ አይደለም ነው። ትልቁ ስጋቴ እስራኤል የተመሰረተችበት 100ኛ ዓመት ሲደርስ ማለትም በ2048 ዓመተ ምህረት አብዛኛው ጽዮናዊ ላይሆን ይችላል የሚል ነው ብለዋል ዮአዝ ሄንደል። በእስራኤልና ሊባኖስ መካከል የሚካሄደው ድርድር ከነገ ወዲያ ማክሰኞ በጣሊያን ሮማ ይታደሳል ተባለ። አንድ የሊባኖስ ምንጭ ለሀገሪቱ ጋዜጣ እንደገለጸው በሁለቱ ሀገራት ድርድር ከሚነሱ ነገሮች መካከል የሊባኖስ ጦር ለሁለተኛ ጊዜ ሙከራ ለማድረግ አንዳንድ ቦታዎች እንዴት ሊገባ ይችላል፣ የተኩስ አቁም ስምምነቱ ቢጣስ የሚኖረው ምላሽና የእስራኤል ጦር በአንዳንድ ቦታዎች እርምጃ የሚወስድበትን ጉዳይ ይመለከታል ተብሏል። ይህ በእንዲህ እንዳለ እስራኤልና ሊባኖስ ባለፉት ጊዜያት በአሜሪካና ጣሊያን ተገናኝተው ተወያይተዋል። ከመግባባት ላይ መድረሳቸውና የተኩስ አቁም ስምምነቱን በማስጠበቅ ችግሮችን ለመፍታት የሚጥሩበትን ሁኔታ ለመፍጠር ቢግባቡም ዋናው የችግሩ መንስኤ የሆነው ሂዝበላ ገና ስምምነቱ የሚቃወም መሆኑ ይታወቃል። ድጋፍ የማይሰጠው በመሆኑም ለችግሩ ዘላቂ መፍትሄ ለማምጣት አስቸጋሪ ነው መባሉ ይታወቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የነደፉት የጋዛ ሰርጥ የሰላም ሀሳብን ውንድ በማድረግ ሁኔታ አሁንም ብዙ አከራካሪ ጥያቄዎች እየተነሱ ነው። በጠቅላላ ደህንነት ጥበቃው ሻባ ከፍተኛ አመራር የነበሩት አዲ ሮቴም እስራኤል ባዛ ሰርጥ በነጻነት ወታደር እርምጃ የመውሰድ መብቷ ተነግፏል፣ ይህም ከጥቅምት 7 በፊት ወደ ነበረው መመለስ ነው። በጋዛ ሰርጥ የተገኙ ወታደራዊ ስኬቶች በዲፕሎማሲያዊ መንገድ አልተተረጎሙም። ሐማስ የጦር እርምጃ እንዳይወሰድበት ለራሱ ነገሮችን እያመቻቸ ነው። እኛ መጀመሪያ መፈጸም የሚገባንን ሐማስ ለራሱ እያዘጋጀ ይገኛል። በግብጽ የተደረሰበት ስምምነት ብዙ አንቀጾች ለሐማስ የሚመቹ ናቸው። ሐማስ ኃይሉን ጠብቆ ይቆያል፣ የጦር መሳሪያውንም ይጠብቃል። የተወሰነውን ቢያስረክብም ጦር መሳሪያ ይኖረዋል። ሐማስ የሲቪል አስተዳደሩን የሚያስረክበው፣ ኃይሉን ግን ጠብቆ ይቆያል፣ ራሱን ማጠናከሩን ይቀጥላል ብለዋል የቀድሞ የሻባክ ድርጅት ከፍተኛ ባለስልጣን የነበሩት አዲ ሮቴም። የጋዛ ሰርጥ የሰላም ምክር ቤት ዋና ስራ አስኪያጅ ኒኮላይ ሚላዲኖቭ እስራኤል ባዛ ሰርጥ የምትወስደውን ወታደራዊ እርምጃና ከፍተኛ አመራሮችን መደምሰስ የምታቆም መሆኑን ገለጹ ተባለ። ኒኮላይ ሜላዲኖቭ ላዛ የተለያዩ ድርጅቶች ዛሬ ጥዋት አስተውቃል በማለት አልኮዱስ የተሰኘው መገናኛው ታር እንደዘገበው እስራኤል ባዛ ሰርጥ የምትወስደውን የጦር እርምጃና የሐማስና ሰላም ጃድ ድርጅቶችን አማራሮች መደምሰሷን ታቆማለች ብለዋል። ይሁን እንጂ ፍልስጤማውያን ድርጅቶች እስራኤል በጉዳዩ ይፋዊ መግለጫ እንድትሰጥ ይፈልጋሉ ተብሏል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሊወሰድ የነበረውን ከባድ ወታደራዊ ጥቃት በመጨረሻ ጊዜ ያስቆሙበት ውሳኔ አነጋጋሪ እንደሆነ ነው። ፕሬዝዳንት ትራምፕ የጦር እርምጃው እንዲቆም ያደረኩት ኢራንና ሌሎች የመካከለኛው ምስራቅ ሀገራት በጠየቁት አማካይነት ነው ቢሉም እንደ አይነት ውሳኔ ሲወስኑ በተደጋጋሚ ጊዜ በመሆኑ ብዙ መነጋገሪያ ሆኖ ቀጥሏል። በተጠባባቂው ጦር የሚያገለግሉት ሜጀር ጀነራል ኤሌዘር ማሮም እንደገለጹት የትራምፕ ውሳኔ ስህተት ነው፣ በጉዳዩ ካታር ያሳየችው አቋምም ትክክል አይደለም በማለት ወቅሰዋል። ሜጀር ጀነራል ኤሌዘር ማሮም እስራኤል ባህር ኃይል ዋና አዛዥ ሆነው ማገልገላቸው ይታወቃል። ዛሬ ከረሸት ቤት ራዲዮ ጣቢያ ጋር ባካሄዱት ቃለ ምልልስ እንደገለጹት የሚያሳዝነው ነገር የኢራን የሰርከስ ጨዋታ እንደቀጠለ ነው። አሜሪካውያን በኢራናውያን ጉዳይ በየጊዜው ውድቀት እያጋጠማቸው ይገኛል። ፕሬዝዳንት ትራምፕ ጉዳዩን በትክክል ቢያውቁትም ዋና ሚና የምትጫወተው ካታር ናት። ይቺ ትንሽ ሀገር ሁሉንም የአካባቢው ሀገራት እያሳበደች ነው። አሜሪካውያን ደግሞ ኢራንን ያዳምጧታል። በመጨረሻም ካታር ትልቅ ስህተቶችን በመስራት አሜሪካውያን እንዲቀለድባቸው እያደረገች ነው ብለዋል ሜጀር ጀነራል ኤሌዘር ማሮም። አሜሪካ በኢራን ላይ ከባድ የጦር እርምጃ ከመውሰድ ለተቆጠበችበት ውሳኔ ቴህራን ምላሽ ሰጠች። የኢራን መከላከያ ሚኒስትር ተጠባባቂ ማጅድ አቡ አራዛ እንዳለው የጠላት የቅርብ መግለጫዎች የሚያመለክቱት ከስነ ልቦናዊ አንጻርና ከጦርነት ንጽጽር ጋር በተያያዘ ነው። በእኛ እይታ ማንኛውም ዛቻ ትልቅ ትርጉም ያለውና እውነት ነው ብለን ነው የምንወስደው። ለኛ ይህ ነገር አዲስ አይደለም። በጉዳዩም አዎንታዊ አመለካከት የለንም። ዛቻዎችን ራሳችንን የበለጠ እንድናዘጋጅና ኃይላችንን እንድናጠናክር እንጠቀምበታለን ብሏል የኢራን ተጠባባቂ መከላከያ ሚኒስትር። ይበንዲ እንዳለ ኢራን የተሰኘው የሀገሪቱ መገናኛ አውታር እንደዘገበው ትራምፕ ከሰላማዊ ሂደት ይልቅ ወታደራዊ ዛቻቸውን ደጋግመው የሚገልጹና ተዋጊ ጦር ፈላጊ ናቸው በማለት ጸብ ፈላጊ አድርገው ለማሳየት ሞክሯል መገናኛው ታሩ። በመጨረሻም የአየር ንብረት ትንበያ፣ ዛሬ እሁድ እጅግ በጣም ሞቃታማ የአየር ጸባይ በአብዛኛው ሀገራችን ክፍል አለ። ነገ ግን ሙቀቱ በመጠኑ ይቀንሳል። እስከ ሮብ ድረስም ሙቀቱ ደረጃ በደረጃ በመጠኑ እየቀነሰ ይሄዳል ብሏል የዘርፉ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 34፣ በቴላቪቭና አካባቢዋ በተመሳሳይ ሁኔታ 34፣ በአይፋና አካባቢዋ 33፣ በኤርሸባና አካባቢዋ 37፣ በኤላትና አካባቢዋ 43 ዲግሪ ሴንቲግሬድ ነው። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ።

0: የባህር ዳርቻ ተጠቃሚዎች ከአሁን ሰዓት በኋላ እኛ ነፍስ አዳኞች አገልግሎት አንሰጥም።
1: በባህር ዳርቻ በመሄድ እንደ መዝናናት የመሰለ ነገር የለም። የፀሐይ ሙቀቱ፣ ውሃው እንዲሁም ረፍቱ። ነገር ግን በባህር ዳርቻ ነፍስ አዳኝ ከሌለ እንዳይሰምጡ ማንንም የሚያድናችሁ የለም። ምን መሰላችሁ? 90% እጅ ባህር ውስጥ የመስመጥ አደጋ የተከሰተው በባህር ዳርቻ ነፍስ አዳኝ ስላልነበረ ነው። ባህሩ የተረጋጋ እንኳን ቢመስልም ብቻችሁን ባህር ውስጥ ለመግባት አትሞክሩ። በምንም አይነት ሁኔታ ነፍስ አዳኝ ከሌለ ወደ ባህር ውስጥ ለመግባት አይሞክሩ። ለተጨማሪ መረጃ ወደ ሚስራዳፕኒም ነፍስ አዳኝ ድረገጽ ይግቡ።
2: የተከበራችሁ አድማጮቻችን፣ አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወቅታዊ ዘገባዎችን የሚመለከታቸው ባልደረባችን የደህንነት ጉዳይ ዘጋቢያችን ጥላውን መልኬ ነው። ጥላውን፣ መልካም ሳምንት፣ እንዴት ዋልክ?
3: መልካም ሳምንት ፈታኝ። ጤና ይስጥልኝ። ሰላም ለአንተም ለአድማጮችም።
2: ጤና ይስጥልን፣ እናመሰግናለን። ጥላሁን፣ እንግዲህ የአሜሪካ ጉዳይ ብዙ አነጋጋሪ እንደሆነ ነው። አሜሪካ በኢራን ላይ እርምጃ ወስዳለሁ ትላለች፣ ታቆመዋለች። እርምጃ ወስዳለሁ ትላለች፣ ታቆመዋለች። ጋ ያጋባው ሁኔታ ነው ያለው እና እንዴት ነው?
3: በጣም ምንም እንኳ የፕሬዚዳንት ዶናልድ ትራምፕ ቃል በየደቂቃው ቢለዋወጥም፣ ይህ ግን አንዳንዶቹ ቤት ውስጥም ውጭም በጣም ትችት እያደረሱ ነው። ምክንያቱም እንዴት ነው ቃላቸውን አለመጠ በእርግጥ ወደ ጦርነት እንዲሁ መቼ መግባቱ ከባድ ከመሆኑ የተነሳ ግን የማይደረግ ከሆነ ለምንስ ቃል ይገባሉ፣ ለምን ይናገራሉ የሚለው ሁኔታ በእርግጥ አይፈረድባቸውም። በአንድ በኩል እንዴት ነው ወደ ውስጥ ተገባ ማለት መውጫው ስለማይታወቅ እንደገና ብዙ የውስጥ ችግርም ስላለ፣ ግን ለጥያቄ መልስ እንግዲህ ይኸውልህ ሰጠኝ ሲጀምር አሜሪካ ወደ ስምምነቱ የመድረስ ፍላጎቱ እንዳላት ተኩስ አቁምና የምጠይቀው ጥያቄ በኢራን በኩል መልስ በዚህ ዙሪያ እንግዲህ ያው ድርድር ከተጀመረ ውሎ አድሯል። መጨረሻው ግን እስካሁን ድረስ ውጤት አላሳየም። ይህንን ትዕግስታቸውን ያጡት ዶናልድ ትራምፕ በተደጋጋሚ አሁንም እርምጃ ወስዳለሁ የማለት ሁኔታ ቢነገር ትናንት ለዛሬ አጥዳ የነበረው ግን ማለት አርብ ለቅዳሜ ይዞ ማለት ነው ትናንት በቃ በእነዚህ ሁለት ባሳለፍናቸው ሁለት ቀናት በጣም ማለት አሜሪካ ከሁለተኛው ዓለም ጦርነት ወዲህ አድርገው የማታውቀውን ወታደራዊ እርምጃ ለመጀመሪያ ጊዜ በኢራን ላይ ታደርጋለች ሲሉ እንግዲህ የመጨረሻ እንዴት ነው ብዙ ምልክቶች ነበሩ በቀጥታ ወደ ጦርነት እንደሚገባ። ያ ሁሉ ከተነገረ በኋላ ግን ጠዋት ስንነሳ ያው እንደገና ቃላቸውን እንደገና በማጠፍ ጦርነት ማለት ለጊዜው እርምጃ ከመውሰድ ተቆጥብ ያለው ይላሉ። ምክንያቱም ሲናገሩ እንግዲህ በድረገጻቸው ሲጽፉ ሰጠኝ ሲጀምር ኢራንም ሆነች ሌሎች የአካባቢው ሀገራት በዚህ ጦርነት ፍላጎት እንደሌላቸው እና አሜሪካ ከምትወስደው እርምጃ እንድትቆጠብ ስለተጠየቅኩ ነው ይላሉ። ግን ምንም እንኳ እንዳቆም እርምጃ ከመውሰድ እንዳቆም ብጠየቅም የጠየኩት ጥያቄ ግን መልስ አግኝቷል ይላሉ ዶናልድ ትራምፕ። የመጀመሪያው የሆርሙዝ የባህር ወሽመጥ በአጭር በአስቸኳይ ጊዜ ምንም ጥያቄ በሌለው እንዲከፈት በዚህ ስምምነት ተደርሷል ይላሉ ዶናልድ ትራምፕ፣ ምንም እንኳ ኢራን ብታስተባብልም። ሌላው የኒክለር ጦር መሳሪያ ግንባታን ኢራን ከናካቴው ማቆም አለባት፣ በዚህም ተስማምታለች ይላሉ ዶናልድ ትራምፕ። ሌላው ለዓለም ሕዝብ ሰላም እንጂ ጦርነት የማይፈልገው ለዓለም ሕዝብ ደህንነትም ሲባል ይህን ጦርነት ከማድረግ ተቆጥቤያለሁ። እንደገና ኢራናውያንም ቢሆን ኢራን አሁን ሊደርስባት ከነበረው ጉዳት እንድትተርፍም አራተኛው ምክንያት። እነዚህ ምክንያቶች ያው ሀሳብ ውስጥ በማስገባት ከእርምጃ ተቆጥቤያለሁ።
2: ጥላሁን፣ ትራምፕ እኮ ደጋግመው ሲሉን መቼም ስንት ጊዜ እንደሆነ ባናቅም እንደው ሁሌ ምክንያት አጡም

0: ዘመቻውንም አካሄዳለሁ የሚለው የሚነሱ እሳቸው ናቸው፣ ሲያስቆሙም እሳቸው ናቸው። እና ግራ ያጋባል የውሳኔያቸው ጉዳይ። እንደዛ ከሆነ ከአሁን በኋላስ ጦርነት አይኖርም ወይ? ዳግመኛ ዛቻ አይመጣም ወይ? ተሳክቶልኛል የሚሉት ነገር ማንንም ሊያሳምን የሚችል አይደለም። እንደው ውድቀት እያሳዩ ነው። እንዲሁም ትራምፕ በራሳቸው ላይ በሀገራቸው ላይ ኢራናውያን እንደፈለጉት እንዲፈነጩ እያደረጉ ነው የሚሉ ትችቶችም እየቀረቡ ነው።
1: ቅድሚያ ጥሩ ጥያቄ ነው። ዋናው መነጋገሪያው ርዕስም ይሄ ነው። ሰጠኝ ግን ይህንን መልስ ለመስጠት ሁለት አመለካከቶች ልሰንዝርልህ። አንደኛው ዶናልድ ትራምፕ ወደ ጦርነት የመግባት ፍላጎት እንደሌላቸው በግልጽ ይነገራልኝ። ፍጹም ፍላጎት የላቸውም። ፍላጎታቸው በስምምነት ሁኔታው በተኩስ አቁም ስምምነት ከዛን በድርድር መፍትሄ ማፈላለግ የመጀመሪያ ቦታ የሰጡት የዲፕሎማሲውን ዘርፍ ነው። አማራጭ ካጡ ነው ወደ ጦርነት የሚገቡት። ምክንያቱም ወደ ጦርነት ሲገቡ የሚደርሰውን ጉዳት ያውቁታልኝ፣ አካባቢው ያሉታል። ለምሳሌ ትናንት በነበረው እርምጃ ሳውዲ አረቢያ ተማጽናለች ይባላል። ማለት እኛም ልንጎዳ ስለምንችል ኢራን ከተጎዳች ለእኛና ለአካባቢ ወዳጅ ሀገሮች ጉዳት ይደርስ ለባቆ ብለው ይቀውኛል ይላል። ይህን ሂሳብ ውስጥ አስገብቷል። ሌላው በአሜሪካ ኢኮኖሚና በአሜሪካ ወታደራዊ ተቋሞች በአሜሪካዊ ጥቅምም ስለሚመጣ ከዛም አልፎ በዓለም የገበያ የነዳጅ ዋጋ ንረትና ሌሎች ነገሮች የኑሮ ውድነት አሜሪካንም ስለሚነካ ጦርነቱን አይፈልጉም አማራጭ ከሌላቸው ውጭ። የአንዱ መንገድ ነው። ሌላ ሁለተኛው ግን እንዲሁም ሰጠኝ ግራ የተጋቡበትና ዶናልድ ትራምፕ እንዴት ነው እንደ ውሳኔያቸውን በጊዜ የሚቀያይሩበት የሚባለው የራሳቸው ችግር ብቻ ሳይሆን ኢራን ውስጥ ያለው ሁኔታ ነው። ምን ማለት ነው? ኢራን ውስጥ ኢራን ከሁለት ተከፍላለች ይባላል። ማለት ለዘብተኛዎች አሉ፣ በጣም አክራሪዎችና እስከ መጨረሻው ከአሜሪካና ከግብረ አበሮቿ ጋር ወደ ጦርነት መግባት የሚፈልጉ አሉ። ለዘብተኞቹ እነማን ናቸው? ማለት የተኩስ አቁም ስምምነት ደርሰን ሀገራችን መገንባት በስምምነት ለመድረስ ይቻላል የሚሉትኝ ፕሬዚዳንት አሉ፣ ፕሬዚዳንት ፋዛሽኪያን። ሌላው የፓርላማ አፈ ጉባኤ ሞሐመድ ባካሪ ካሊባስ፣ እሳቸውን ቢሆን ወደ ሰላምና ነገር ወደ ጦርነት ሳይሆን ሰላሙን መምረጥ አለብን የማለት ሁኔታ አለ። ሌላው የእሳቸው አማካሪም ቢሆንና ሌሎች ከፍተኛ ባለስልጣናት ማለት ነው በተደጋጋሚ የሚናገሩት ጦርነቱን አንፈልገውም ነው። ሌሎች አክራሪዎች ደግሞ የሚሉት ምንድን ነው? እስከ መጨረሻው ድረስ ማለት እንግዲህ በህይወት አለም ይባላል የሃሚኔ ልጅ ማለት ነው ሙሽታፋ፣ እሱና ግብረ አበሮቹ ግን በፍጹም እስከ መጨረሻው መሄድ አለብን፣ አሜሪካ እየተዳከመች ነው፣ እንዴት ነው በጦርነት ድል ማሳየት እንጂ በፍጹም የማለት ሁኔታ አለ። ከዚህ ጀርባ ያለው በኢራን የብሔራዊ ደህንነትን ጉዳይ በተመለከተ የሃይማኖት ሰዎችና ክብር ያላቸው ማለት ነው ወደ 13 የሚሆኑ አለ የኮሚቴ አባሎች ማለት ነው። ከእነዚህ ውስጥ ከ13ቱ 12ቱ ሰላም እንጂ ጦርነት አንፈልግም ሲሉ ደብዳቤ ጽፈዋል። ሌላው ወደ 250 የሚሆኑ በኢራን የሚገኙ ምሁሮች፣ የህግ ባለሙያዎች ከአሁን በፊት የነበሩ ማለት ነው፣ የሃይማኖት መሪዎች፣ የዩኒቨርሲቲ መምህሮች፣ እነዚህ 250 የሚሆን ደብዳቤ ጽፈው ሰላም እንፈልጋለን፣ ወደ ድርድር በመሄድ ጦርነት አንፈልግም ሲሉ እንግዲህ የተናገሩበት ሁኔታ አለ። ይባስ ብሎ ደግሞ የሀገሪቱን የህዝብ ቴሌቪዥን ተቆጣጥረውት ያለው ሰጠኝ እነዚህ ጦርነት እንፈልጋለን የሚሉት ናቸው መልእክት የሚያስተላልፉት። ሌሎች ለዘብተኛ አመለካከት ያላቸው እንዲሁም ይህን የቴሌቪዥን ጣቢያ በከፍተኛ ሁኔታ የተቹ ነው። ምክንያቱም ያላሸነፉትን አሸነፍንም እንዴት ፕሮፓጋንዳቸውን የሚያራምዱበት ሁኔታ አለ። አሁን ዶናልድ ትራምፕ ከማን ጋር ነው የሚነጋገሩ? እነዚህን ለዘብተኛ አመለካከት ካላቸው ጋር ኦኬ ሰላም እንፈልጋለን የሚል ንግግር ያደርጉና ወደዛ ሊሄዱ ሲሉ እንደገና ጦርነት እንፈልጋለን የሚሉት ደግሞ ሌሎቹ ማለት ኃይል ያላቸው
0: እኮ ግራ እኮ አጋባ። ወይ ጦርነት ነው ብለው ጦርነቱን አካሂደው ኢራንን አንበርክከው ወደ ክብ ጠረጴዛ አምጥተው በአጭር ጊዜ መቀጠል አለባቸው፣ አሊያም ደግሞ ኢራናውያን ማይሸነፍ ከሆነ መተው ነው ያለባቸው እንጂ አሁን አካባቢው ውጥረት እኛ ራሱ ሊተኩሱ ይችላል ተብሎ በአብዛኛው ሲነገር ህዝቡ ራሱ እንቅልፍም የተኛ አይመስለኝም አብዛኛው ህዝብና እንደዚህ አይነት ነገር ውስጥ አስገብቶ እንደገና ደግሞ ተውኩት ማለት የሆነ አንዳንዴ እንደ ቃቃ ጨዋታ መስሎ ነው የሚታየው።
1: ይኸውልህ አሜሪካ ፕሬዚዳንት ማለት የአሜሪካ 350 እና እንደዛ ሚሊዮን መሪ ብቻ ሳይሆን ዓለም አቀፍ እንዴት ነው የዓለም መሪ ማለት ይቻላልኝ። የምትለው ነገር ትክክል ነው እኮ ትችትም እየደረሰባቸው ነው ከውስጥም ከውጭም። በይበልጥ እስራኤል ጦርነቱን ስለምትፈልግና የተጀመረ ስራዋን መፈጸም ከዛም አልፎ ስልጣን ላይ ያለውን የኢራንን በጣም አምባገነን ስርዓት ማውረድ ፍላጎቱ ስላላት፣ ይባስ ብሎ ደግሞ ይህንን የኒውክሌር ጦር መሳሪያ ማለት ነው ግንባታውን ማንኮላሸት እና ያለውን ወደ 450 ኪሎ ግራም ኡራኒየም ከጥቅም ማድረግ ፍላጎቱ ስላላት እስራኤል ጦርነቱን ትፈልገዋል። ተቀምጣለች። ግን የአሜሪካ መንግስት የሚመለከተው ከላይ ሁሉንም ሚዛኑ ውስጥ በማስከባት ነው። ማለት ጦርነት ውስጥ ከገባሁና ጉዳት ከደረሰ እንደውም በአንድ ወቅት ምን አሉ መሰለ ዶናልድ ትራምፕ ሰጠኝ፣ እኔ በኢራን ላይ የምወስደው ከባድ እርምጃ በእርግጥ ኢራንን ስልጣን ላይ ያለው መንግስትም እንዲበታተን እንዲወድቅና በኢራን ላይ ከፍተኛ ጉዳት ይደርሳል፣ ግን ያን ጉዳት ካደረስኩ በኋላ እንደገና ኢራንን መገንባት በሚለው እንደገና እጃችን የምንዘረጋው እኛ ነን። ሌላው ኢራናውያን አብዛኞቹ ወደ 70 ከዛ በላይ የሚሆኑትኝ 70 ሚሊዮን በላይ የሚሆኑትኝ የስልጣኑ ተቃዋሚዎች ናቸው። እንደተው በቅኝ ግዛት በለው እንግዲህ በጭቆና ተይዘው እንጂ። ስለዚህ የእነሱን ጥቅምም ኢራንን ወደ ጨለማና እንገንባ ብንል እንኳን ወደ 3-4-10 ዓመታት ሊወስድ ይችላል። ማለት ከጥቅሙ ጉዳቱ ያመል። ስለዚህ እርምጃ መውሰዱ ይጠቅማል አይጠቅምም? ይህ ብቻ ሳይሆን ጎረቤት ሀገሮች በይበልጥ እንደ ኳታር፣ ሳውዲ አረቢያ የአሜሪካ ወዳጅ ሀገሮች የሚሉት ምንድነው? ጦርነቱ ጥሩ አይደለም፣ ምክንያቱም ወደዛ ከገባን እኛም እንጎዳለን። አሁን ዶናልድ ትራምፕ ይህን ሁሉ ሂሳብ ካስገቡ በኋላ ይጠቅመኛል አይጠቅም የሚለው ሁኔታ ካመዛዘኑ በኋላ ነው። ሌላው አንክርሳ የሚነገሩ ነገሮች አሉ። የሚሳይል ማስወንጨፋ እጥረት አለ የሚባሉበት ሁኔታ አለ። አሜሪካ በቀጣይ ደግሞ የፖለቲካ ማለት ዶናልድ ትራምፕ ከሁለትና ከሶስት ወር በኋላ ወደ ምርጫ ይሄዳሉ። ያን ማጣት አይፈልጉም። ብዙ ጥያቄዎች ብዙ ጥያቄዎች አሉ። የነዚህ ጥያቄ አሁን መጨረሻ ላይ ግን አማራጭ ከሌለና ይህንን ለዘብተኛ አመለካከትን ድምጽ ይሰማሉ፣ አክራሪዎችን ደግሞ በጦርነት ይዙትባቸዋል ዶናልድ ትራምፕ። ግን ብለው ተስፋ ከሌለና አማራጭ ከሌለ በይበልጥ እነዚህ ጎረቤት ሀገሮችም አይ እንግዲህ ያው የመጣው ይምጣ ብለው ወደዛ አሜሪካ እንድትገባ እነሱም ይደበለቃሉ የሚባልበት ሁኔታ አለ። እስራኤልም ጨምሮ አይቀሬ ነው ወደ ጦርነት
0: ከወዲሁ። ግን በዘፈንሽ ባላፈርሽ እንደሚባለው እንግዲህ ከጀመሩ ደግሞ አንድ ነገር ነገር ማድረግ አለባቸው። በየጊዜ ዛቻ ለሳቸውም ለሀገሪቱም ቢሆን ለወደፊት ብዙ ፈተና ያላት ናት አሜሪካ ከታላላቅ ሀገራት ጋር።
1: እንዲሁም አንዳንድ ለማሳጠር እንዲሁም አንዳንዶች ምን ይላሉ የዶናልድ ትራምፕ የጦር ስትራቴጂ ልክ አስፈራርተውና በጣም እንደዚህ ዝተው መጨረሻ ላይ ይሄ በዚህ የተካኑ ናቸው እየጠቀማቸው ነው የሚሉም አሉ። እንደሁን ለማንኛውም በሱ ቤቱ ነን ካየን ነገሩ ውስብስብ ያለና በጣም ከባድ ነው።
0: ለእኛም ውስብስብ ነው እንግዲህ የሚሆነው እናያለን። ሌላው ሁለተኛው ርዕሰ ጉዳያችን የጋዛ ሰርጥ የሰላም ጉዳይ ነው። እሳቸው ከትራምፕ አሁን የሚለቅ አይደለም። በግብፅም ሰሞኑን የተደረሰበት የተባለውን ስምምነትም ሰምተናል። እውነት ተፈጻሚ ይሆናል ወይ? ሐማስ የጦር መሳሪያ ትጥቁን ይፈታል ወይ የሚለው ብዙዎች ጥያቄ ውስጥ እያስገቡ የሚያቀርቡት ጉዳይ ነው እና እንዴት ተመለከትከው?
1: ይኸውልሽ ይፈታል ወይ የሚለው አይመስለኝም። ለጊዜው የጦር መሳሪያውን መጋዘን ውስጥ ያስገባል እንጂ ትጥቁን ይፈታል ማለት አይደለም። ምክንያቱም ሐማስን በቀላሉ ከጥቅም ውጭ ማድረግ አይቻልም። ይህን ደግሞ አሜሪካም ታውቃለች። እነዚህ ልዩ መማክርት ወደ ቦታው ሄደውም ያውቃል። እስራኤልም እንዲሁ። በእስራኤል በኩል ይህ ሲጀምር አሜሪካ ተጽዕኖ ማድረጓ እንጂ እስራኤል አትቀበለውም። የእስራኤል ፍላጎት የሐማስን ድርጅት ከናካት ብትንትኑ ማውጣትና ማፈራረስ እንዴት ከጥቅም ውጭ ማድረግ ነው። ግን ያው እንግዲህ በአቋራጭ ሽምግልና ተጀምረና አሁን ያለው ሁኔታ ወደድን ጠላንም የሐማስን መበረታታትና የሐማስን ጥንካሬ ያሳያል። ምክንያቱም ስምምነቱም ለምንድን ነው ትጥቃችሁን ፍቱ ነው። ትጥቁን ፈታ ማለት ድርጅቱ እኮ ይኖራል ይሰነብታል ማለት ነው። እና በሐማስ በኩል የሚነገረው ሰጠኝ ትጥቄን መፍታት የሚባለው ነገር መፍታት ሳይሆን ይህን የጦር መሳሪያው መጋዘን ውስጥ ማስገባት ነው። ሌላው ወደ ሌሎች ጎረቤት አገሮች እኮ ያሉትን የጦር መሳሪያዎችን የሚልክበትና ሌላ ቦታ የሚደብቅበት ሁኔታ ይኖራል። አሁን እንዴት ነው የሚባለው? አንዳንዶቹ ከተወሰኑ ዓመታት በረጅም ርቀት ሁኔታውን ሲመለከቱ ሐማስ ዋለ አደረ ሰነበተ አልጠፋም ማለት ነገ ከነገ በኋላ ኃይሉን አጠናክሮ በመምጣት እንደገና ተመሳሳይ ሽብር ፈጠራ ድርጊት የማድረግ ሁኔታ አይቀሬ ነው። ስለዚህ የተጀመረው ስራ መጨረስ አለበት ከፊሎች የሚናገሩት ነው። አሜሪካ ደግሞ ጠልቃ ውስጥ በመግባት ማለት ነው ይህ ነገር ያው በትጥቅ መፍታትና አዛን መገንባት በሚል ሁኔታ ወደድን ጠላንም ሐማስ ትጥቁን ፈታም አልፈታም የሐማስ ድርጅት መኖሩ ራሱ በሐማስ በኩል እንደ አሸናፊነት ነው የሚታየው። ሰጥ ወደድን ጠላን ግን እዚህ ላይ አንተ ዜና ወጃ ስትገባ ማለት ወደ ስቱዲዮ አንዳንድ ዜናዎች የሚጠቁሙት ጅሃድ ኢስላም እንግዲህ ከሐማስ ጎን ሆኖ በእስራኤል ላይ ከፍተኛ የሽብር ፈጠራ ድርጊት የሚፈጽም ድርጅት ነው። እሱም ማለት የድርጅቱ አመራሮች መሳሪያ መፍታትን ትጥቅ መፍታትን ተቀብያለሁ ሲል እንግዲህ መግለጫ ሰጥቷል ይባላል። እንደኔ አመለካከት እድሜያቸውን ለማስረዘም ኃይላቸውን ለማጠናከር እና ትንሽ ቆይተው ደግሞ ከተራጁ በኋላ መምጣቸው አይቀር ያንን ስለሚያዩ። ያ ብቻ አይደለም፣ እነዚህ አሸማጋይ ሀገሮች እኮ የእሱ ወዳጆች ናቸው። ሰጠኝ አሁን አልፈታም ካለ ከማን ጋር ነው የሚቀያየመው እና ከማን ጋር ነው አሰሙዝ ባያዞርም እንኳን እርዳታ እንዳይደረግ የሚሆነው እነዚህ ግብፅንም በለው ኳታርን በለው አሁን አሸማጋይ ከሚባሉትኝ እነሱ ሀገር። ስለዚህ እነሱን የሚያመጡትን ሀሳብ አልቀበል ማለትም ይከብደዋል። አልቀበል ማለት እኮ ከእነሱ እርዳታ ግንባታ የለውም እነሱ አይደግፉትም ማለት ነው። ስለዚህ ሐማስ የሚጫወተው ጨዋታ አሁን በርቀት ማለት ነው። በርቀት አሁንም ኃይሉን አጠናክሮ እንደገና ጥቃት ሲጀምር ድርጅቱ አልጠፋም ማለት ነው። እስራኤል እንዳቀደችው በጦርነቱ ድርጅቱን ከጥቅም ውጭ አድርጋለሁ ያለችው እውን አልሆነም። ስለዚህ ኃይሉን አጠናክሮ ይመጣል እንጂ ለጊዜው መሳሪያውን ፈታ አልፈታ ይህን ያህል ከተቻለ በጦርነት እንኳን ባይሆን በስምምነቱ ግን መሆን ያለበት ሐማስ ትጥቁን ከናካቴው መፍታት አለበት፣ መጋዘን ውስጥ ማስገባት አለበት ማለት አይደለም። ስለዚህ ይህ ሁኔታ እስከ መጨረሻው እንተነየው የሐማስ ድርጅት እንደገና ተጠናክሮ ይመጣል እንጂ ይጠፋል የሚለው ሁኔታ የራቅ ለዛ ነው እስራኤል በዚህ እንደከሰረች የሚታይበት በዚህ ስምምነት ምንም እንኳን ዶናልድ ትራምፕ ሀሳብ አካባቢውን ሰላም የማስፈን ፍላጎት ቢኖራቸው
0: ወደፊት ሌላ ፈተና ነው የሚሆነው።
1: ፈተና ነው።
0: ሌላው በሊባኖስም ጉዳይ ገና ያላለቀ ነው። ከነገ ወዲያ በሮም ይመካከራሉ፣ ድርድር ይቀመጣሉ ተብሏል። እና እንደው የሊባኖስና እስራኤል ድርድርስ ምን ያክል ውጤት ሊያመጣ ይችላል? ሂዝበላን ሳይጨምር
1: ይኸውልህ፣ በሊባኖስ እስራኤል ስምምነት አሜሪካ ሸማጋይ ሆና ያለው ሁኔታ እንዴት ነው? ወረቀት ላይ የተሰፈረውን ሁኔታውን ስታየው ጥሩ ነገር ነው። ምናልባት ሁለቱ ሀገራት አይደለም የተኩስ አቁም ስምምነት ከዛም አልፈው ወደ ሰላምም የመሄድ ሁኔታ ታሪክ ይሰራል ይባላል። ትልቁ ጥያቄ ግን መሀል ያለው ዋናው አራጊ ፈጣሪው የህዝቡላ ድርጅት ውስጥ ከሌለበት በእንዴት አይነት መልኩ ይሆናል ስትል ይህ ግራ ያጋባል። የህዝቡላ ድርጅት እንቢተኝነት ብቻ ሳይሆን ላይ ያለችው ዋናዋ አራጊ ፈጣሪዋ ኢራን ስለ ኢራን መፍትሄ እስካልተገኘ ድረስ የኢራን መንግስት በእግሩ እስከቆመ ድረስ የህዝቡላ ድርጅትም ይቆማል ማለት ነው። ህዝቡላ ድርጅት ቆመ ማለት አሁን እኛ የምንፈልገው አሜሪካ ሸማጋይነት ሊባኖስ ከእስራኤል ጋር የሚደርሱበት የሰላም የተኩስ አቁም ስምምነት ውጤቱ እስከዚህም ነው፣ ከወዲሁም እየተነገረ ነው። በእርግጥ ለጊዜው ማለት ነው። ያው እንግዲህ የእስራኤል ጦር ኃይል አንድ በአንድ ወደኋላ በመውጣት ማለት ነው የሊባኖስ ጦር ሰራዊት ቦታውን በመሸፈን ምናልባት የህዝቡላን ሽብር ፈጣሪ ድርጅት ትጥቁን ያስፈታል። እንግዲህ ይህ ነው አይደል እንዴ? ነው ባለፈው አንድ የወጣ ጽሁፍ ነበር ሰጠኝ ሊባኖስ የጦር ሰራዊት የጦር ኢታማጆር ሹም እንዳጠቃላይ የጦሩ አዛዥ ከህዝቡላ ድርጅት መሪዎች ጋር ግንኙነት አለው። ከህዝቡላ ማለት በሚስጥር ማለት ነው። ይህ እንግዲህ የጦር ኃይሎች ኢታማጆር ሹም ይሄ ደግሞ እስራኤል ያወጣችው ያገኘችው መረጃ እና ለአሜሪካ ያቀበለችው መረጃ ነው። አሁን ተመልከት እንግዲህ የጦር ኃይሎች ኢታማጆር ሹም የሊባኖስ ጦር ሰራዊት ከህዝቡላ ድርጅት ጋር ግንኙነት ካለውና የወደፊት እንዴት ስታስበው ሁለቱ ጦርነት ውስጥ ይገባሉ ወይም አፈሙዝ አንዱ በሌላው ያዞራል ስታስባለ? ይህ ብቻ አይደለም፣ ሌላው ህዝቡላ ጦር ሰራዊት የሽብር ፈጣሪ ድርጅት ውስጥ የሺ ማህበረሰብ እንደመሆኑ መጠን ከሊባኖስ ጦር ሰራዊት እኮ የራሱ ወንድሞቹ አሉ በእምነት። ስለዚህ ይሄ ነገር ነው ውስብስብ ነው። ለዚህም ቢሆን ምናልባት ሌላ ተአምር ተፈጥሮ የህዝቡላ ድርጅት ወይም ኢራን ኢራን ተዳከመችና ከጥቅም ውጭ ሆነች ማለት የህዝቡላ ድርጅት ከጥቅም ውጭ ሆነ ማለት ነው።
0: ካልሆነ ህዝበላ ያለ ነገሮች አስቸጋሪ ነው የሚሆኑ
1: አስቸጋሪ። ይህ ሁሉ ሆኖ እንግዲህ ለመደምደም ያህል በደቡብ የሀገራችን ክፍል የሐማስ በሀገራችን የሰሜን ክፍል ህዝቡላ የእነሱ ይጠፋሉ እንደምትፋለን ብለን የወጣንበት ሶስተኛ ዓመት ያስቆጠረው ጦርነት አሁን የምናወራው እኮ ድርድር ወደ ሰላም እንቅረብና በአካቸው ይሄ ነው። ይህን ስታይ
0: ጦርነቱ ለምን ያስፈልጋል ነው። ጥሩ ጥላውን በጣም ነው እናመሰግን። መልካም ቀን። ተከበራችሁ አድማጮቻችን፣ ከዚህ ሰዓት ጀምሮ እንግዲህ ከአድማጮች ጋር በየሳምንቱ የምናካሄደው ውይይት ነው የምንጀምር። ስልክ ቁጥራችን 0723940555 ነው። አድማጭ መስመር ላይ እንዳለ አና እየነገረችን ነው። ወደ አድማጭ እናልፋለን። አለው
2: አለው፣
0: ጤና ይስጥልን። ማንበል
2: ጤና ይስጥልኝ። ሰጣይ ዘመነ ይርጋ አላምነ እባላለሁ።
0: አቶ ይርጋ እንደምን አሉ?
2: እንደምን አላችሁልኝ የተከበራችሁ ተሄሬሎ የምታሰራችሁ?
0: እኛ ደህና ነን።
2: ሽፈራው አመሰግናለሁ።
0: እናመሰግናለን
2: ተቀብላ በማቅረቧ ዛሬ
0: እናመሰግናለን። እንግዲህ ያው ብዙ አድማጮችን ለማሳተፍ ስለምንፈልግ በአንድ ርዕሰ ጉዳይ አጠር አድርገው ሀሳቦትን ያካፍሉ።
2: ሀሳቡ እንግዲህ አሁንም ስትነጋገሩ ቆይታችኋል ስለ ጦርነቱና የአማሪካ ወራ ትራምፕ ነገ ጦርነት ዛሬ ጦርነት እያሉ እንዲያ ባካ ባካ ስለሆነ በጣም መቼም ጦርነቱ የሚያሳዝን ነው። ገና የሚበርድም አይደለም ማለት ነው። ያዛም ሆነ የሊባኖስ ግን ዋናው መሰረቱ ደጭ ምረጭ አንዱ ምረጭ የሚባል ተረት አለ። አንድ ጊዜ ገብቶ ይዋጉ ኢራን ትፈራና ትደመሰስ ነበረ። ግን እንግዲህ የመንግስት ሀሳብ ነው እኛ የምንመለከተው። እናንተም በሬዲዮ የምታቀርቡት አስተያየት ብዙ አለ ስለ ሀገሯ ስለ ህዝቡ እና ይህን ይመስላል። ሁለተኛው ደግሞ ስለ አሁን ስለ ምርጫው ስላለው ምርጫ አንደኛ በእኛው በኢትዮጵያ ባለው ባንደ አይሆነው ቢሉልነ ጥሩ ነበር አንድ አልሆነምና ስለምርጫው በጣም የተራራቀ ይመስለኛል እግዚአብሔር ምን ወጣና ምን ሊያርገነ ተወዳዳሮቹ በዛ ብለዋል ይሄን አንድ ላይ ሆነው ኢትዮጵያ ነን አንድ ሆኖ አንድ መስፈሪ ዘው ሶስት መኑ አራት መኑ ተደምረው ቢያዱ ለዱ ጥሩ ነበር አንገን እንግዲህ ተከፋፍለዋን የተከፋፈሉት አሁን ስንሰማ በኋላም በብዙ አዋቶ ጋር ይባርከን ቤተ እስራኤል የሚባል ድርጅት አቋቁሟል ሌሎቹ ደግሞ ምን እንዳቋቋሙ አናውቅ ይሁን ተንታ ጥጋውን ይሁና ብኒና ሸለሞን ማነ የሚባሉ በአገር ክነሴት የጠሩ አሉ ሌሎችም እንደዚህም የተቋቋሟሉ ይህ ምርጫ ለእኛ 43ና 50 ዓመታችን አድርገናል መቼ ነው ወደኋላ እየተጎተትን ለልጆችና ለሀገሪቱ መመቻውነን ፓርላማ ይዘ ብንከተል ሲሆን እንወጣለን ዘንድሮ ብንወጥ ቀድሞን ለሚመጣው ዘመን ደግሞ እንወጣ ይሆናል
0: አሁንማ እንግዲህ ዘገየ እያንዳንዱ ሰው ያው በሚወዳደርበት ጸንቶ ነው ያለ ይህን ለወደፊት ምን ይሁን አሁን በአንድነት እንሄዳለን ብለው ያስባሉ በዚህ በአሁን ባለው ተጨባጭ ሁኔታ
2: ተጨባጭ ሁኔታ እንግዲህ እነሱ በአንድ ቢሄዱልና መቼም ህዝቡማ የፈለገው እንዲመርጭ ይችላል ከሌ ምረጥ ከሌን አትምረጥ አንባባልም የሚያውቀውን ለመምረጥ ይችላል ሰፊው ህዝብ እንግዲህ ያው የምርጫው የሰፊው ህዝብ ነው እና ከዚህ በተረፈ በቀደም ደግሞ ስትነጋገሩ እየሰማሁ ነው የኛ የሀገራችን ህዝቡ በሽልጣ ሆነ በዚህ በቲክቶኩ ብዙ ነገር የምንነጋገረው ጠቃሚ መስሎ ስለማይታየ አሁን እርዳ አብርሃም እርዳ የተናገሩት በአንድ በኩል እውነት ነው የሚመጣው ህዝብ ተመርምሮ ይምጣ የቀሮቹ ደግሞ መፍሪያ እንዳይሆን መተው የእስራኤል ቱዳ ከተቀበሩ ወዲያ ወደ ክርስቲያን እየሄዱ ይሆና ጴንጤም ሆኑ ወደ ቤተክርስቲያን እየሄዱ በኢየሩሳሌም ብለው ማለታቸው ይሄ አስቸጋሪ ሆኗል። እንዴት ኢትዮጵያ ተብለን የኢትዮጵያ ይሁድ ተብለው ከመጡ ወዲያ አንደኛ የጨሶችን እንዳትፈኑ ብለው የሚያስተምሩ ራጣናቶች
0: ማን አስተማረ? አንዳንድ ጊዜ ከርቀት ዝም ብሎ ይባላል የሚባለውን አይደለም። በመጀመሪያ ደረጃ ሰው ከመጣ በኋላ እንደዚህ እንደዚህ አይደለም ብሎ እስራኤል መንግስት የራሱ መስፈርት አለው ለማምጣት አጣርቶ ነው የሚያመጣ ያኔ ተጣርቶ በትክክል ያልመጣ አካል ካለ በመዝገብ አጣርቶ ከሌ ከሌ የመጣበት መንገድ ትክክል አይደለም ብሎ ማቅረብና ያመጣውንም አካል ተጠያቂ ማድረግ ይቻላል ግን እንዲሁ በደፈነው እንዳለ አብዛኛውን ማህበረሰብ እንዲህ አይደለም ማለት ትክክል ነው ብሎ ያስባሉ በርሶ እይታ እንደገና ደግሞ የትኛው ራብ ነው የቄሶችን አትብሉ ያለ አሎት መረጃ
2: እንደ ተምረው ብዙ የተማሩ ነገ ይነጋገራሉ ሁን ወግን ሰፊውዝ አንጥሮ የሚያነጥረው ሰፊውዝና ጸጋታችን ህዝብ እንኳ አይምጣ የሚል የለም ግን መተው ለምን ወደ ክርስቲያን ወደ ጴንጤ የሚባለውን ድርጅት ለምን ይሄዳሉ ነው
0: አሁን እኮ አሁን የመጣው ነው በፊት የመጣው እያንዳንዱ እኮ መመርመር ያስፈልጋል እና አሁን ትልቁ ችግር የሆነ ምንድነው እያንዳንዱ ሳንመረምር አሁን የመጡት በፊት የመጡት የሚል አባባል ነው ትልቁ ችግር የሆነ እንጂ ችግሮች ካሉ አንስቶ ይሄ ነገር መቀረፍ አለበት ማለት ጥሩ ነው ለህብረተሰቡም ግንባታ ይጠቅማል ግን እንደው አንዱ አከባቢ ያመጣጥን አንስቶ እንደዚህ ነው ማለት ትክክል ነው የሚል እምነት የለኝም በእኔ በኩልና ለህብረተሰቡ እዚህ ላለው ለነገ ለልጆቻችን የሚጠቅም ነገር ብንፈጥር መልካም ነው ከመወነጃጀል ችግር ካለ ደግሞ ናረጃ ይዞ የሚመለከታቸውን ክፍሎች መጠየቅ መልካም ነው ላለው መጨረሻ የሚያስተላልፉት ማለት
2: መጨረሻ ላይ የምናገረው አዎ ተቱድር የመጣው በፊትና ኋላ የምንለው ነገር ይቅር አመት ወዲያ ወደ የገብ ወዲያ ወደ ሌላ ለምን ሄዱ ነው እኔ ባይኔ ማላቸው ይኸው በሬድዮ ይኸው በዚህ በስተማ ነው እንጂ ባይኔ ያየኋቸውም ብዙዎች የድብቅ ይኖሩ ሆናን ወደ ጴንጤ ወደ ምን የሚሉ
0: ሰምቻለሁ የሚለው ነገር እኮ ነው።
2: ለምንኛ የኢትዮጵያ ቤተ እስራኤል አንድ ሆነን ከመጣነ ወዲያ ለምን እንከፋፈላለን ነው ምንም?
0: ጥሩ የአንድነት ጥሩ ነው ነው። እናመሰግናለን።
2: ለምን እንከፋፈላለን? ለቀሩት ወገኖቻችን ደግሞ እንዲመጡልን ማረጉ በጣም ጥሩ ነው። እናንተ ደግሞ ጤና እድሜ ሀብትና እንጂ አይሳችሁ በእውነት ሰጠ ዘመነ ወርቅ ነች ሁላችሁን ለደጉ የምታቀርቡት ሀሳብላ
0: ከእናንተ ጋር ነው
2: እየመረቃችሁ ነው።
0: ከእናንተ ጋር እናመሰግናለን።
2: እግዚአብሔር ለአና ሽፈራው ጤናዋን ይስጣት።
0: አሜን አሜን።
2: ለእናንተም ጤና ይስጣችሁ፣ ሀገሪቱን ሰላም ያርግልን።
0: እናመሰግናለን። እናንተም ተሳተፉ። ከእናንተ ጋር ሆነን ነው ሬዲዮን ያዝነው። እናመሰግናለን። አሁን ሰላም ቀን።
2: ቻው። አመሰግናለሁ።
0: ቻው። የተከበራችሁ አድማጮቻችን፣ አሁን ደግሞ ከአቶ በለጠ ዘለቀ ጋር ቃለ ምልልስ እናካሄዳለን። አቶ በለጠ ዘለቀ የይመኑ ቢንያሚን ዘለቀ አባት ናቸው። እንግዲህ በአፕሪል 22 ቀን ወይም ደግሞ ሚያዝያ 22 ቀን 2016 ዓ ም በጮቤ ውጊያና በነበረው ሂደት ህይወቱ ያለፈው የይመኑ ዘለቀ አባት ናቸው። በስልክ መስመራችን ይገኛሉ። ጤና ይስጥልን አቶ በለጠ፣ እንደምን ዋሉ?
3: ጤና ይስጥልኝ። እግዚአብሔር ይመስገን። እናንተስ እንደምን አላችሁልኝ?
0: እኛ ደህና ነን። እንዴት ነው እንግዲህ ይመኑን ካጣችሁ በኋላ ቤተሰቡ ያለበት ሁኔታ ምን ይመስላል?
3: ቤተሰቡ እንዳለ ይመኑ ሳንድ ሞቱ ነው የሞተ በቁመናው ቤተሰቡ በሙሉ ታሟል። የምናደርገው ነገር ነው ቁጡልም ያለነን እንዴት አድርገን እንደምናገመግም እንደምና አገግምና እንዴት አድርገን እንደምንቋቋመው በጣም ከባድ ነው።
0: አዎ አይተናል። ቤተሰቡም እዛው መጥተን ቃለ ምልልስ እናደርግም። የነበራችሁ ስሜት በጣም ከባድ ነው። ሁሉንም አገሪቱም ያሳዘነ ጉዳይ ነበር በቪዲዮ የተቀረጸ። አሁን ተጠርጣሪዎች ተይዘው የፍርድ ሂደቶችም ነበሩ። ነገም ሌላ የፍርድ ሂደት ነው ያለና እስካሁን በፍርዱ ሂደት ምን ነገር አለ? በተጠርጣሪዎች ላይስ የተባለ ነገር አለ ወይ?
3: በመጀመሪያ ደረጃ የፍርዱን ነገር እንዳለ ሆኖ አለመቀደም ነው የምለው እኔ ለህዝቤ አለመቀደም ከሆነ በኋላ ከባድ ነው። የፍርዱ ነገር ከባድ ነው። የቋንቋው ክብደት ምን ላይ እንደደረሰ እንዲያውም ይገርማል። እኔ አሁን ቆየት ብዬ ነው የሰማሁኝ። ያው የቋንቋውም ችግር አለብኝ። እኔ ሁሎችም በገዳይ ክስ ነው የተከሰሱ ብዬ ነበረ። አሁን ግን ሲነግሩኝ አንዱ ነው ገዳይ የተባለ እንጂ ሌሎች በድብድብ ወይም በተደባዳቢነት ክስ ነው የተከሰሱ ሲሉኝ የወቴር እንትን አለኝ። የወቴር ነው ያመመኝ። ስሜቱ ጨመረብኝ። የሀዘኑ ስሜት ጨመረብኝ።
0: አሁን ነገ በዚሁ ጉዳይም የፍርድ ሂደት እንዳለ ነው። እንግዲህ ያው ገና ጊዜ የሚጨርስ ቢሆንም ነገም ችሎት ይቀመጣል ፍርድ ቤት በጉዳዩና አሁን ከህብረተሰቡን ትብብር እንደሚጠይቁ ነው ያናገሩንና እስኪ ምንድን ነው ማድረግ የሚገባ? ህብረተሰቡ ምን አይነት ትብብር ነው የሚጠይቁት?
3: በመጀመሪያ ያው ነገ እንትን ብሏን ቀኑ ቢያጥርም ቀደም ብሎ 3 ቀን 4 ቀን ብሎ ነበር መነገር ይገባ። የቋንቋ ውጥረት ከልጆች በኢቭሪት እንትም ደብዳቤውን ላኩልን። ደብዳቤውን አላነበብነውም በወቅቱ አልተረዳንም ነበር። ሆኖም ግን ነገ አለ። እኔ ለእስራኤል ህዝብ ምለው በሀዘኔ ጊዜ ተጎኔ እንደቆማችሁ፣ በመከራዬ ጊዜ አብራችሁ እንደቆማችሁ እስከ ማስቀበሩ ድረስ አብራችሁ የቆማችሁ ወንድሞቼ እስከ መጨረሻው ድረስ እውነተኛ ፍርድ እስከሚያገኝ ድረስ ተጎኔ እንዳትለዩብኝ። በዚህ አጋጣሚ ነገ በ10 ሰዓት ተብሏን ምናልባት ስራ አለኝ ምናምን ብላችሁ ብትቀሩ ስራ ያላችሁ ስራ አላችሁ። ምናልባት ግን የምሸት ስራ የሆናችሁ ሰዎች 1 ሰዓትም 2 ሰዓትም ተስፋ ነው መጣችሁ ቁማችሁ ተጎናችን ሁናችሁ ለይመኑ ዘለቀ እውነተኛ ፍርድ ብላችሁ ድምፅ እንድትሆኑኝ በዚህ ጥሪዬን አስተላልፋለሁ። ነገር ግን አንዳንድ ስሜታዊ ነገርን አልፈልግም። ባለፈው ባለፈው አመታት የተደረገውን ነገር እኔ አይቻለሁ። እስከ ዛሬ ድረስ ህጉ አለቀቃቸውም። ለምን እኔ የምፈልገው ለኢመኑ ዘለቀ ሁለት ዘመት እንዳይሆንብኝ በሰላም ለኢመኑ ዘለቀ እውነተኛ ፍርድ ይሰጥልን ብሎ የእስራኤልን መንግስት መጠየቅ እንጂ ሌላ ነገር መንገድ ዘጋለው ይሄን አነሳለው ወረጉራለው የሚባል የለም። ይሄን የሚያረክ ሰው ካለ እንደው ከዚያው ከቤት ሆኖ ቢያዝንልኝ ይሻላል ባይመጣ ይሻለኛል። ነገር ግን አሁን ትምርት ቤት ዝግ ነው። ወጣቶችም ተማሪዎችም ቢጨመሩን ሽማግሌዎችም ቢጨመሩን ያምራን። ከዚህ ቀጥዬ ግን
0: ያው ፍርድ ቤት የሚታየው በፔታርቲክባ ከተማ ነው አይደለም?
3: ሉድ ነው። ሉድ
0: ሉድ ሉድ
3: ሉድ ነው።
0: ሉድ
3: ሉድ ነው። እኔ ግን ማስተላልፈው አባት የሆናችሁ አባት ነን የእናንተን ምክር እየሰማነን የእናንተን የሃይማኖት እያጠናን እናንተን ምንከተላችሁ ቄሶች መሆናችሁ አብራችሁን ተጎናችን ብትቆሙ ነውራለሁ የለውም። ያን አበባ የመሰለ ልጅ በስራ እንደሄደ በዚያው ቤቱ ሳይመለስ ለንዛዜ ሳያበቃ ሲቀር አያሳዝናችሁም? ያሳዝናል። እኔ እንደራሴ እድሜ ልክ ሀዘን ነው የጣለብኝ። አሁንም ራባኖት ወጣቶች ብዙ ኢትዮጵያውያን ራባኖች አሉ። አብራችሁን ብትቆሙ በእናንተ ስትጨመሩልን ለእኛ ደመቃ ነው ለእኛም ኩራት ነው የሚሆነው። እንዲሁም ቄሶችም አባቶቻችን ቄሶች እኛ ሁላችሁንም በአንድ አመለካከት ነው የማየው ከጎኔ እንድትቆሙና የእናንተን እንትን አብራችሁ ብትቆሙ ደስ ይለኛል ነው ምለው። ሌላው ከበሉድ ከተማ የምትገኙ በቅርብ ያላችሁ ወንድሞቼ እህቶቼ አባቶቼ እዚያ ወደ ጃፋችሁ ላይ ነው ያለ ወጣችሁ ድምጽ እንድትሆኑኝ እላለሁኝ።
0: ጥሩ መልእክቱ ግልጽ ነው። አሁን ያው ቀጣይ በተጠርጣሪዎች ላይ ምን ሰሩ የሚለውን ምን አደረጉ የሚለውን ነው የሚታይ አይደለም ነገ። ስለዚህ ህብረተሰቡ መጥቶ ድጋፉን ይስጠን ነው ያቀረቡት ጥሪ።
3: አዎ አዎ እንደዚህ ነው ልክ ነህ።
0: ጥሩ እኛም ሁኔታውን እንከታተላለን። በፍርድ ቤትም በፖሊስ ያለውን ሁኔታ ተከታትለን ደግሞ የሚሰጡንን ምላሽ እናቀርባለን። መጨረሻ የሚያስተላልፉት መልእክት ካለ?
3: እኔ ለፖለቲከኞች ነው። ለፖለቲከኞች ምንድን ነው መጀመሪያ ብቅ ብቅ ብለው ነበር ተጎናችን ነበሩ እንደገና ግን እርቅ እየራቁ ነው። ምን ሆኑ? ለኢመኑ መቆም ማለት እኮ ላለው ህዝብ ሁላ መከታ ዋስ ጠበቃ መሆን ነው። ስለዚህ ለኢመኑ ከሸሻችሁ ለያለው ሰው ስለቀሪው ሰው ነገ ምን ዋስትናላችሁ? ድምጽ ስትሆኑ አላየሁም ሸሽታችኋል። ምንድነው? ምንም ያስፈራ ነገር አለው? እና እኔ በጣም ተጎድቻለሁ። ይመኑ ልጄ ለስራ ብሎ በሄደው በየው ማጥማውት በመደሰቻችን ቀን በመዝናኛችን ቀን ሬሳ ሳቅፈው ስለሄዱ እነዚህን ሰዎች ፍርድ እስከ መጨረሻው የእስራኤልን መንግስት እለምናለሁ እማጠናለሁ እውነተኛ ፍርድ ይሰጥልኝ እያልኩ ከዚህ ቀጥዬ ምለው እንትን አለች ባለቤቴ ማነጋገር ይቻላል?
0: እሺ የሚጨመር ካለ እሺ ባለቤቱን። እሺ አሎ
4: እንዴት ዋላችሁ?
0: ደህና ዋሉ። ጥሩ።
4: ያው ተናግሮታን ባለቤቴ ብዙም ጨምረው የለም ግን ያው ለእስራኤል ማስተላልፈው ይመኑን ቁሞ ልጄ ያግዘኛን ወይ ይመራኛን አልልን ግን ለተቀጣዩ ትውልድ ለወንድሞቹ ለእህቶቹ ለልጆቻችን ለወንድሞቻችን ወጣው ገብተው ተምረውም ቢሆን ሰርተው በሰላም እንዲመለሱ የማሳስባችሁ ሁላችሁ ተወጎናችን እንድትቆሙ ነው ምል ልጃችን አንድዚ ወድቋን እንግዲህ ካናነሳው ግን እንደዚህ ነገም እንደዚህ ሆኖ ሞቱ ዛሬም እንደዚህ ሆኖ ሞቱ እየተባለ ነው ስታሁን ድረስ ያለፈም አሁንም ይሄው ያለንበት ቀላል አይደለም ይሄንን ነገር እንዴት ነው እናሳልፈው ይሄንን ነገር እንዴት ነው እናስቆመው የሚለውን እናት የሆናችሁ አባት የሆናችሁ ወንድም የሆናችሁ እህት የሆናችሁ ይሄንን ነገር በይመኑ እንዲያበቃ ነው መፈልግ እኔ እንደዚህ ያለ ሞት ድግም እንዳይመጣብን ነው መፈልግ እና ሁላችሁ ተባበሩን አላለሁኝ ዛሬኛ ሶስት ወር ሙላ ምን የርናገር
0: ገባናል ወይስ
4: የይመኑ ነገር መግለጥ ከባድ ነው በጣም ከባድ ነው የልጅን ነገር በቀላል የሚታለፍ ነገር አይደለም እና ጎናችን ሆኖ ነው ምል አመሰግናለሁኝ
0: አይዟችሁ እንግዲህ ጥሪው ለህብረተሰቡ ቀርባል ያው ነገ እንግዲህ ፍርድ ቤቱ መጥቶ ህዝቡ ድጋፉ እንዲሰጥ ነው የገለጻችሁት እርሶም የሻበብ አይደል እና ባለቤቱ የሻበብ የሻበባ ዘለቀ እና አቶ በለጠ ዘለቀ በጣም ነው እናመሰግን አይዟችሁ በርቱ የሁላችን
5: እኔ እዚህ ላይ አንድ ተጨማሪ ማስተላልፈዋለኝ ይገርማህን ትናንትና ከወደቀበት ቦታ አካባቢ ሄጄ ነበር ሚገርም ነገር እንዳጋጣሚ ሌላ ሰው መስዬ ጠይቂያቸዋለሁኝ አካባቢው ሰዎች ቢድኩ ሁለቱን ነው የተናገሩ ታራ ከቤቱ እንዳመጣ ምገለው ነኝ ለምን ትገላለህ እስር ቤት ትቀመጣለህ ሲሉት ለምን እሱ እንግዲህ የእድሜ ልክ እታሰራለሁ ብሎ የተናገረ ልጁ ገዳዩ ስለዚህ ራሱ በራሱ የተፈረደውን ራሱ በራሱ ለመታሰር ራሱ በራሱ የፈረደውን ልጅ ዛሬ የሚያቆላምጧቸው ለምንድን ነው
0: ይሄ እንግዲህ አቶ በለጠ የፖሊስ ስራ ነው ነገሩን የማጣራት ለህግ የማቅረብ መረጃዎችን እንዴት እንደሚያሰባስቡ የነሱ ስራ ነው እኛ እንግዲህ በተጠርጣሪ ዘንድ ነው እስካሁን ያለውን ሁኔታ ግን በትክክል እንዲታወቅ እናንተም ጠበቃችሁም የበለጠ መታገል ነው ያለባችሁ በተረፈ ሌሎች ነገሮች ሁሉ እኛም እናጣራበት የራሳችን ዘዴ ይኖራል ስለዚህ እንነጋግራለን ከነገ ወዲያ እንግዲህ በፍርዱ ትክክለኛ ፍርድ እንዲኖር ነው ሁሉም ሰው ምኞት እናመሰግናለን ስላናገራችሁን
5: እናመሰግናለሁ
0: እሺ ቻው የተከበራችሁ አድማጮቻችን አሁን ደግሞ ከሌላ አድማጭ ጋር ቃለ ምልልስ እናካሄዳለን ጤና ይስጥልን አሎ ጤና ይስጥልን ማን ነበል
6: ጤና ይስጥልን
0: እሺ
6: እኔ ወንድም ደሴ ይባላለሁ
0: እሺ አቶ ወንድም ደሴ
6: እና እኔ አንድ አስተያየት ለመስጠት ነው። ሰሞኑን እንደሚን ሐማስ ይዋጋ በሰነበተው የስድብ ጋጋታ እና ወንድሞች ለምንድን ነው ይህን ያህል ስድብ በዚህኛው ገጥም በዚህኛው ገጥም ይህን ያህል አንድ ሰው የግል በደል ታለው በግሉ ተከስፎ ወይም ተሸማቅሎ ነገሩን መግባባት ሲገባ አርፎ የተቀመጠን ህዝብ እንዲህ አድርጎ በስድብ ጋጋታ እንዲያው ይሄ ነገር ጥሩ ነው በእርግጥ እናንተ እንደኛ ነው መስሉ ግን እንዲያው እኒህ ሰዎች ቢያርፉ ምን ይላል ምን እንዲያው ምን ራሳቸውን
0: የተሻለ ነገር ለህብረተሰቡ የሚጠቅም አሁን እዚያ ሀገር ሰው ከመጣ በኋላ ያለውን ነገር እንዲህ ነው እንደዛ ነው መባባል በእውነት ከሆነ ለህብረተሰቡ እድገት ለልጆች አሁን ሰምተዋል የየመኑን ቤተሰቦችና በየመኑ ቤተሰቦች ህብረተሰቡ ሁሉም አንድ ነው የነበረ ስሜቱ አይደለም ልጆች ላይ ችግር ሲደርስ ሁሉም አንድ ነው የነበረ ለዛ ለምንድን ነው መፍትሄ ለማምጣት ማንፈልገው አንዳንዴ ምንም ምላሽ የሌላቸው ነገሮች እናነሳቸውና በዛ سنጨቃጨቅ አንድ ሳምንት ያልፋል ይሄ የመኑ እንደውም ውይይታችን አዳምጠው ከሆነ ገና ችግሩ እንደደረሰ አካባቢ አሁን ይረሳል የነ የመኑ ጉዳይም ይረሳል ብለን ነበር አሁን የዛ ስሜት ነው አንጸባረቁ ቤተሰቦችና ሁላችንም በትብብር ለራሳችን ኑሮ እዚች ሀገር ለልጆቻችን ጥሩ ነገር የሚያመጣ ነገር ለምን አናስብም? መጋጨቱ አንዳንዱን አንስቶ መወነጃጀሉ ምን ይጠቅማል?
6: ይህም እኮ ይኸውልህ እንደዚህ እንደዚህ ባለው ብንነጋገር ብንወያይ ብንረዳዳ ብዙ ጥቅም አለው፣ ለወደፊተኛውም ቀደም ተከተሉ ጥሩ ይሆናል። አሁን ግን አርፎ የተቀመጠን ህዝብ እንዲህ አድርጎ አንጥብ ፈላሻ ማለት አንጥብ ክርስቲያን ማለት ምንድን ነው? ይህ ነገር ምን ጥቅም ያመጣል? ምንድን ነው? ራስ በራሱ ባለው ነገር ያው እሱ በሱ ይዋጣ። የአርፎ የተቀመጠ ህዝብ በእውነት ጥንብ ፈላሻ ጥንብ ነህ ምንጣለው ለምንድን ነው?

0: ይሄ በማህበራዊ መገናኛ አውታሮች በቲክቶክ በፌስቡክ እና በመሳሰሉት መሰዳደብ ወደዚህ መምጣትም የለበትም። አንደኛ እዛ ላይ ምናቸው ምን ሰማቸው ነገሮች በጣም ይወረዱ ናቸውና መሰዳደብ ስለማን ነው የሚጠቅም? እንደዚህ ደግሞ ህግን የሚተላለፍ ከሆነ ሰውን ህግ ፊት ማቅረብ ይቻላል። ስለዚህ ለህብረተሰቡ የሚጠቅም ለልጆች የሚጠቅም ነገር እንስራ። አቶ ስሞትን ይቅርታ፣ አድማጫችን እየሰሙን ነው።
1: እየሰማሁ ነው ወንድም፣ እየሰማሁ ነው።
0: ስሞትን ማን ያሉኝ?
1: ወንድም ደሴ ነው መባል።
0: አቶ ወንድም ደሴ እና ለህብረተሰባችን የሚጠቅም እስከዛሬ ጀምረን በጋራ የሆነን ነገር እናስብ ከሚያነጣጥለን ይልቅ
1: እና ይኸውልህ ወንድም አለም፣ እኔ ማስተያየቴ በጣም እዛ አልተሰማሁን ስቻ አሁን ሲያውም እየተረሳ ሄዷል። አንድያውን ጋጋታ ለምንድን ነው ክርስቲያኖችንስ ክርስቲያን በእርግጥ ክርስቲያኖች እኛ ጋር አብረን የኖርን አብረን በልተን አብረን ጠጥተን አብረን ላሙን አብረን ጠብቀን አብረን አርፈን ክርስቲያኖች ምን አደረጉ? ከክርስቲያን የበለጠ ጥሩ ሰው አለ? ይህን ያህል ጊዜ የኖርን ከክርስቲያን ጋር አይደል? ምን አደረጉ? ወከትለው ተዋልደው ተዛምደዎች ቢመጡ በጣም ጥሩ ነው። እዛም አብረን ነው፣ አሁንም አብረን ነን። እኛም ያን ያህል ሀገር ከዛች ኢትዮጵያ ላይ ነው እነሱን አቅፈውን በሁሉም ነገር በእርሻውም በላሙም በሁሉም አብረን የኖርነ እነሱንስ ይህን ያህል ማት የሚወረድባቸው ለምንድን ነው? ለምንድን ነው አርፈው ቢቀመጡ ከሀገራችን ላይ ስንት ጥሩ ጥሩ በአንድ ሰውና በሁለት ሰው አሚካላ እንዲሆኑ ህዝቡ የሚሰደበው ለምንድን ነው? እና ይህን ነገር የሚሰማ ሰው ለተሳዳቢዎች ወገን የሆነ ቢመከሩ ጥሩ ነው። አርፎ ይቀመጥ፣ ሰው አርፎ ልጁን ያሳድግ፣ ቤቱን ይምራ። ለምንድን እንደዚህ ሆኖ ዓለም ይሰደባል? እና ይሄ ጥሩ አይደለም። በሁለተኛ ደረጃ ደግሞ
0: ባጭሩ፣
1: እሺ፣ በሁለተኛ ደረጃ የወደቀ እንጨት ምሳር ይበዛበታል ይባላል። አሁን የመጡት ናቸው ወደ ክርስትና የሄዱ ወይም ወደ ቤንጤ የሄዱ በእውነት ለመነጋገር እስቲ አሁን በእውነት ወደ ሞር የሄደ አሁን የመጣው ነው በእውነት በጥሩ ሁኔታ ስንገመግም አሁን የመጣው በጣም
0: እኛ ቅድም ለማለት እንደጠቆምኩት አሁንም ይህን ነገር በሬዲዮ የምናመጣው ከሆነ መቋጫ የለውም። ብዙ ነገሮችን ምላሽ የሌላቸው ነገሮች አሉ። ለህብረተሰቡ የሚጠቅም ነገር እንስራ። የኛው የመጣ ያኛው የመጣ ዚሄደ ዘሄደ አሁንም መነቃቀፉ ዋጋ የሚኖረው አይመስለኝም። እና ችግሮችም አሉ። ካሉ ደግሞ ችግሮችን በጋራ ተነጋግረን ካልፈታ ናቸው በመወነጃጀል በፌስቡክ በቲክቶክ በመሰዳደብ ችግር ይፈታል የሚል እምነት የለኝም። እና አቶ ወንድም እንግዲህ መጨረሻ
1: እና እነዚህ ደግሞ ለዚህ ነገር የተቋቋሙ እኔ እዚህ ሀገር የመጣሁ 30 ዓመቴ ነው። ከ30 ዓመት አንስተው ለዚህ ነገር መርዝ የሚዘሩ ሰዎች አሉ። አይበቃቸውም ገናማ? እንዲያውም ይከሳሉ፣ እንዲያውም በዚህ ይናገራሉ፣ ክብጣ ይወጣሉ። አይበቃቸውም? ለምንድን ነው? ጥሩ አይደለም። ይረቃቸዋል። ይረቃል እንግዲህ አልሆነላቸውም። በእርግጥ ተጽፏል፣ አይቀርም የእስራኤል ዘር እየተመረመረ ይመጣል። ግና ይህን ነገር ትላልቅ ሰው ሁነዋል። ማንን ይርዳ የሚባል ማንን ስምን የመጥራት አልችልም።
0: እናመሰግናለን። አንድ አድማጭ
1: ነውና በዚህ ብታሰብበት ጥሩ ነው። አመሰግናለሁ ወንድሞቼ። ቱዳረባ
0: እናመሰግናለን። ተሳትፎት ይቀጥላት ወንድም፣ እናመሰግናለን። መልካም ቀን። አንድ የመጨረሻ አድማጭ አለን። ጤና ይስጥልን። ማንን በን ሀሎ
2: ሀሎ፣
0: ሰላም ማንበል አድማጫችን።
2: ሰላም ሰላም ቀን። ሸዋጦ ሸዋ መወራ።
0: መልካም ሳምንት።
2: አዳኑ ሩቤል ነው እባላለሁ።
0: እሺ፣ ወይዘኖ አዳኑ እንግዲህ አጠራሩ። እሺ፣
2: አሁን የመኑን አባት የመኑን እናት ስላዳመጥኩኝ ወላድ እኮይ ብሎ ለወላድ እኮይ ብሎ የራስ መርዝ ነው የሆድ ቁስል ነው እና አንድ ቤት ቃላት ነው የምናገር ስጋውን ላይ በሉት ደሙን ላይ ጠጡት። ይመኑ አንገታ ምን ለምን ገደሉት? ለምን ገደሉት? ለምን ገደሉት? አንተ ይመኑ አባት አትበል ችግርግር፣ አትበል ጭንቅንቅ፣ አትበል ችግርግር። ያልቀበረ የለም ሰው ሁላ ልጁን ያልቀበረ የለም ሰው ሁላ ልጁን እና ለነሱ ብቻ አይደለም ይሄ ልጅ ለሙላው ቁስል ነው። በመልካሚቱ ቀን በመልካሚቱ ቀን በጥሩቱ ቀን አገሯን በተቀበልናት ቀን እንዲያላንገታም ልጅ ወርቅ ተሰራኔ ሊዳር ከላባት ተሰራን እንጂ ካራ ይወድቅበታል። የነሱ ብቻ አይደለም ለሙላው አሳዛኝ ነው። እና ስጋው ላይ በሉት ደሙላ ያጠጡት ይሄንን አንገታም ለምን ገደሉት ለማለት ነው ገባ ያልኩኝና
0: ዘራዳኑ ስሜታቸውን በመጋራታችሁ በጣም ትልቅ ነገር ነው። አሁን እንደይመኑ አይነት ብዙ አሉ። ቢርሸባም የነበረውን ክስተት እናቃለን። እንደገና ስማቸው ያልተጠቀሱ ወደኛ ሬዲዮ እንኳን የሚገልጹልን የሚደውሉልን ብዙ አሉ። ችግሮቹ ብዙ ናቸው። አሁን እኛ ህብረተሰብ ወደ ችግሮቹ ከመዋጋት ይልቅ አንዳንዴ ችግሮችን ትተን ሌላ ቦታ እንሄዳለንና እንደዚህ አይነት ነገር አሁን የህብረተሰብ ጉዳይ ሲነሳ ለክርሶ ስሜቶ ተጎድቶ አሁን ወደኛ እንደ ደወሉልንና የመኑ ቤተሰቦች ማጽናኛ ግጥምም እንደ ጻፉት ወይም እንደ ተናገሩት እንደዚህ አይነት ቶሎ ብሎ ለህብረተሰብ ለወጣቱ ችግር መፍትሄ ብናመጣ የተሻለ ይሆናል የሚል እምነት አለኝና
2: ጥሩ ነበር። ልቦና ይስጣቸው። አሁን ምክር ያለ ምንድነው ከሆነ በኋላ ነው አባቴ ነፍሱን ይማረው ታፍ የተቀረበ ነው እንጂ አንድ ነገር አዲስ ነገር አይወይ እንዴ አርገ ቦን ይላሉ። አይ ይሄን በሆነ ይላኔ ሰው ልጅ ተሆነ ወዲያ ነው ምክር የሚገኝ ተሆነ በኋላ ምክር ይገኛል። ግን እናት አባት ሲወጡ ነፍሳችን ይወጣል ሲገቡ ነፍሳችን ይገባል። ግን ቀኒቱ አብራቸው ተዋል ድራብሩት ናቸው ቀኒቱ አብራቸው ተዋል
0: ቀኑ ብቻ ሳይሆን እኛም አብረናቸው ለችግራቸው አብረን ልንሆን ይገባል።
2: እንዴታ
0: ጎናቸው ልንቆም ምን ከፋችሁ ምንድነው የሚያስፈልጋችሁ ማለት ይገባል። ከምናደርገው ነገር በበለጠ ለነሱ ማድረግ አለብን። አንዳንድ ጊዜ እኛ ማህበራዊ ጉዳዮች እንጂ ልጆች ጉዳይ ችላሚ ባልበት ነገር አለና በልጆችም መውቀሳ አስፈልግም። ስሜታቸው ሲጎዳ ሲያዝኑ ሲከፉ ከባለሙያ ማድረስ እኛ ከቻልንም ደግሞ እርስ በርስ ቤተሰብ መምከር ያስፈልጋል።
2: እውነት ነው። እናት ነው እናት ወንድ ሆንድ አውጭ ነው ሙል ሲያፍም ደግሞ በሰዓት ስራ ነው የምትወጥ። እናት ማጀት ናት። እናት እርጎ ናት። እናት ማር ናት። የኛ ምክር ነው የሚሰማ
0: ሁሉም አባትም ቢሆን አብሮ
2: ይመጣን ይማከራሉ። እናትና አንድ ሽቆጣ አንዱ ተወው ተማለት እነቱን ነው አባትና አዳምጥ እናትና አዳምጥ ብለን ይወደቀውን ጨቅ ያጠብነ የተቆስነ የለበስነ እነሱ ያልኩን ያዘጋጀነ ትምህርት አበቁ በኋላ ሁለት አመት አይሆንን ገንዘብ እየከፈልን እያስተማርነ ክፉን በጎውን አይተውት ድርና ተሄዱ አይጎድም ልጃችን ሆነት በራስ ምስጋና አይምሰል እንጂ የተመሰገነ ይሁን ክብሩ ይስፋ። 18 አመት ጨርተው ትግርና ሄዱ። ሁለት አመት እንደገና ትምህርት ተምረው ፍዳቸውን ይዘው ቀዳሚ ክላፊ ሙል ዳምካውን ኩስ የሚባል ነገር አለ። እንግዲህ አብርሃም እንግዲህ አልመጣ ቀዳሚ ልጃቸው አይከፈት። የሰው ማፈር አለ ቆብ ያለ ሰው ጋር ዘም ልዘነቁ የቀዳሚ ልጃቸው እናልከፍት።
0: እንደዛ አድርገውን ያሳደጉ ጥሩ ነው።
2: ጥንክርናው ጉብዝናው ያለ እናት ነው። ይሄ ቡና ማፈራችን ትተን ረነገ ባር ሚጽዋ ነገለበት ነገለብተው ሰው ምን ይለይ የሚባል ነገር ለኛ አይረዳንም።
0: ልክ ነው ወይዘሮ አዳኑ። ሌላ ቀን በሰፊው እንነጋገራለን። ማስተዋቂያ ስለላለን
2: ጆይ አዎ ስለተቀበላችሁ አመሰግናለሁ።
0: እናስን
2: ጻቸው ይሄዶ ለማይመለሰው ጥንክርናው ለነሱ ጻቸው አመሰግናለሁ።
0: አመሰግናለሁ። ሰላም ይዋል። አሜን። ጀባቱ የተከበራችሁ አድማጮቻችን እንግዲህ ከሰዓት ባለው ፕሮግራማችን እዚህ ላይ ተጠናቀቀ። ለቴክኒክ ባለሙያችን ሮኔን ዳህን፣ ለባልደረቦቻችን አና ስፈራው፣ ለጥላሁን መልኬ እንዲሁም ለአድማጮቻችን በሙሉ እናመሰግናለን። ተሳተፉ፣ ምሽትም እናሳትፋለን። ደውሉልን። በተለያዩ ሐሳቦች ለህብረተሰብ በሚጠቅሙ ጉዳዮች ብንወያይ ጥሩ ነው። አሁን እንደ የመኑ ቤተሰቦች አይነት የተጎዱ ነገሮችን ለመጠገን ሞክር። በጣም እናመሰግናለን። ደህና ዋሉ።

0: የባህር ዳርቻ ተጠቃሚዎች ከአሁን ሰዓት በኋላ እኛ ነፍስ አዳኞች አገልግሎት አንሰጥም።
1: በባህር ዳርቻ በመሄድ እንደ መዝናናት የመሰለ ነገር የለም። የፀሐይ ሙቀቱ፣ ውሃው እንዲሁም ረፍቱ። ነገር ግን በባህር ዳርቻ ነፍስ አዳኝ ከሌለ እንዳይሰምጡ ማንንም የሚያድናችሁ የለም። ምን መሰላችሁ? 90% እጅ ባህር ውስጥ የመስመጥ አደጋ የተከሰተው በባህር ዳርቻ ነፍስ አዳኝ ስላልነበረ ነው። ባህሩ የተረጋጋ እንኳን ቢመስልም ብቻችሁን ባህር ውስጥ ለመግባት አትሞክሩ። በምንም አይነት ሁኔታ ነፍስ አዳኝ ከሌለ ወደ ባህር ውስጥ ለመግባት አይሞክሩ። ለተጨማሪ መረጃ ወደ ሚስራዳፕኒም ነፍስ አዳኝ ድረገጽ ይግቡ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። የለተሁድ የምሽት ፕሮግራማችን ነው ጀመረ። ከሁሉ አስቀድመን መልካም ምሽት እንመኛለን። ዛሬ ለቱ እንደ ዕብራውያን ዘመን አቆጣጠር የምርሾን ዩድቴት በአብታፍሽን በባብ ሲሆን አውሮፓን ዘመን አቆጣጠር ኦገስት 2 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጠር ደግሞ ሐምሌ 26 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ኢላና ዙላይ ሲሆን የፕሮግራሙ አጠናካሪ ሀና ተፈራው። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናሰማና ዛም ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ ስለ ፕሮግራማችን መጨረሻ ከኛ ጋር እንድትሆኑ አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ ማርስተ ዜና። በጦር ሰራዊቱ ፍቃደኛ ያልሆኑ የሽባ ተማሪዎችን በፖሊስ ቁጥጥር ስር እንዳይውሉ የሚያደርገው ህግ በመጪው መንግስት ውድቅ ይደረጋል በማለት ጠቅላይ ሚኒስትር ናታንያሁ ተናገሩ ተባለ። እስራኤል ባዛ ሰርጥ ባለው ግንባር አሸናፊ መሆኗን በሊኩድ ፓርቲ ሚኒስተር ኤሊ ኮሄን ገለጹ። የብሔራዊ ደህንነት ጥበቃ ሚኒስትር ኢታማር ቤንግቪር የአረብ ማህበረሰብን ወንጀል ለመከላከል ሻባክ ድርጅት ጣልቃ እንዲገባ መወሰኑን በተመለከተ ለፍርድ ቤት ይግባኝ መቅረቡን ነቀፉ። በመካከለኛው ምስራቅ አንድ የሞቅ ሌላ ጊዜ ደግሞ ቀዝቀዝ የሚለው የግጭትና ሰላም ሁኔታ አካባቢውን አሁንም በውጥረት ውስጥ እንዳስገባው ነው የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን ነው። በጦር ሰራዊቱ ፍቃደኛ ያልሆኑ የሽባ ተማሪዎችን በፖሊስ ቁጥጥር ስር እንዳይውሉ የሚያደርገው ህግ በመጪው መንግስት ውድቅ ይደረጋል በማለት ጠቅላይ ሚኒስትር ናታንያሁ ተናገሩ ተባለ። ጠቅላይ ሚኒስትሩ በዝግብ ስብሰባ ወቅት ተናገሩ እንደተባለው በመከላከያ ሰራዊቱ ለማገልገል ፍቃደኛ ያልሆኑ የሐሬዲም ወጣቶችን በቁጥጥር ስር እንዳይውሉ የረቀቀው ጊዜያዊ ህግ ዋና ዓላማው ተኩሳቱን ማብረድና ባህሬድም ማህበረሰብ በጦሩ የሚዘምቱ ዜጎችን ቁጥር መጨመር ነው። ይሁን እንጂ በተግባር ሂደቱ ስኬታማ አልሆነም። የመጪው ክነሴት ምርጫ ከተካሄደ በኋላ አዲስ ብሔራዊ መንግስት ሲመሰረት የዘመቻ ህጉን ሙሉ በሙሉ ወዲያው እንዲያልፍ ይደረጋል። የመከላከያ ሰራዊቱን ፍላጎትም ይመልሳል። ኦሪት የማይማር ሰው በመከላከያ ሰራዊቱ ያገለግላል፣ ፍቃደኛ ካልሆነ ደግሞ ወደ እስር ቤት ይሄዳል ብሏል ናታንያሁ። ጠቅላይ ሚኒስትር ናታንያሁ ስለዘመቻ ህጉና የሐሬዲም ወጣቶችን በቁጥጥር ስር የሚያውለው ህግ በመጪው መንግስት እንደሚሰረዝ ተናግረዋል መባሉን ተከትሎ በየአቅጣጫው ምላሾችና ትችቶች እየቀረቡ ይገኛሉ። የዱታቶራ ፓርቲ ሊቀመንበር ኢስሐቅ ጎልድክኖፍ ሲመልሱ ጠቅላይ ሚኒስትር ናታንያሁ የረቀቀው ህግ ስኬታማ አልሆነም በማለት በእርግጠኝነት መናገራቸው ለያዱታቶራ ፓርቲ ከመጀመሪያው አንስቶ ግልጽ ነበር። ጠቅላይ ሚኒስትር ናታንያሁ የሽባ ተማሪዎችን ጉዳይ ቦታ ማስያዝና የዘመቻ ህጉን ማሳለፍ አይፈልጉም። በጦሩ ለማገልገል ፍላጎት የሌላቸውን ወጣቶች በቁጥጥር ስር እንዳይውሉ የሚያደርገው ህግ ችግሩን ለመፍታት የመጣ አልነበረም። ከምርጫው በኋላ የሽባ ተማሪዎችን ጉዳይ ቦታ ወደሚያስይዝ አካል እንሄዳለን ብለዋል ጎልድክኖፍ። የአሸር ፓርቲ ሊቀመንበር ጋዴ አይዘንኮት በበኩላቸው ህዝቡ የናታንያሁን አዲሱን አዟሪት አይቀበልም፣ የንግግራቸው ዋና ምንጩም ከህዝብ ላይ የሚደረጉ ግምገማዎችን ምክንያት በማድረግ ነው ብለዋል። ዲሞክራቲም የተሰኘው ፓርቲ ሊቀመንበር ኤር ጎላን በበኩላቸው ናታንያሁ እየኮበለሉ ያሉ መራጮቻቸውን ለመያዝ በውሸታቸው ቀጥለዋል በማለት ተችተዋል። በያህድ የተሰኘው ፓርቲ ሊቀመንበር ናፍታሊ ቤኔት ደግሞ ናታንያሁ እንደሚያስቡት በጦሩ የሚያገለግለው ህብረተሰብ የማያውቅ ይመስላቸዋል። 4 ዓመት ብዙ ነገር አድርገዋል። በዘጠናዎቹ ቀናት ግን እኒህን ነገሮች መርሳት አለባቸው ብለዋል። የእስራኤል ቤቴኑ ፓርቲ ሊቀመንበር አቪግዶር ሊቨርማን በበኩላቸው ናታንያሁ ከውድቀታቸው የተነሳ ነገሮችን ለማሳሳት ይሞክራሉ። አንድ ነገር በእርግጠኝነት መናገር የሚቻለው በጦሩ ማገልገል የማይፈልጉ አካላትን ሳይይዙ በቀጣይ መንግስት መመስረት አይችሉም ብለዋል ኤክስ በተሰኘው ማህበራዊ መገናኛ አውታራቸው። የብሔራዊ አስመራጭ ኮሚቴ ሊቀመንበር ዳኛ ኖአም ሶልበርግ መጪው የክኔሴት ምርጫ በጥሩ ሁኔታ መካሄድ የህግ ወሳኝነትን ብቻ ሳይሆን የእስራኤል ህዝብ በዲሞክራሲ እንዲያምን የሚያደርግ ነው በማለት ተናገሩ። ዳኛ ኖአም በተጨማሪ እንዳሉት ህግ አስከባሪዎች ምርጫው ትክክለኛ ምርጫ እንዲሆን እንዲካሄድ የምርጫ ህግን ዋቢ አድርገው መንቀሳቀስ አለባቸው የህግ አካላት ብለዋል። ከመንግስት የህግ አማካሪዋና የመንግስት አቃቢ ህግ ጋር ተገናኝተው ዛሬ ሲወያዩ የመንግስት ህግ አማካሪዋ በበኩላቸው የህግ አስከባሪዎች ከብሔራዊ አስመራጭ ኮሚቴ ጋር በሙሉ ትብብር መስራት አለባቸው፣ ይህ የሚደረገውም ትክክለኛ ኩልነትና ግልጽነት ያለው ምርጫ እንዲካሄድ ነው ብለዋል። እስራኤል ባዛ ሰርጥ ባለው የጦር ግንባር አሸናፊ መሆኗን በሊኩድ ፓርቲ የክኔሴት ሚኒስትር ኤሊ ኮሄን ገለጹ። የደህንነት ካቢኔ ሚኒስትር አባል የሆኑት ኤሊ ኮሄን ከካን 11ኛው ቴሌቪዥን ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ እንደገለጹት እስራኤል ባዛ ሙሉ አሸናፊ ናት፣ ከኔ ጋር ወደ ሲድሮት ኒርአም ከሄድሽና በክፋራዛና አዛ ከተገኘሽ ሁኔታውን ታረጋግጫለሽ፣ በአካባቢው አንድም ነጻ ቤቶች የሉም፣ እኛ የዜጎቻችን ደህንነት ነው የምንመለከተው፣ የሰላም ቀጠናውም እንደተጠበቀ ነው፣ ለጊዜው ባዛ ፍርስራሹን ታያለሽ፣ ያም ሆኖ ሐማስ የጦር መሳሪያውን ይፈታል ብያላምንም፣ ዓለም አቀፉ ሰፊ ኃይልም ስራውን ይሰራል የሚል እምነት የለኝም ብሏል። ሚስተር ኤሊ ኮሄን ከካን 11ኛው ቴሌቪዥን ጣቢያ ጋዜጠኛዋ ጋር ባካሄዱት ቃለ ምልልስ ምላሽ ሲሰጧት የብሔራዊ ደህንነት ጥበቃ ሚኒስትር ኢታማር ቤንጊቪር የአረብ ማህበረሰብን ወንጀል ለመከላከል የሻባክ ድርጅት ጣልቃ እንዲገባ መወሰኑን በተመለከተ ለፍርድ ቤት ይግባኝ መቅረቡን ነቀፉ። ቤንጊቪር ኤክስ በተሰኘው ማህበራዊ መገናኛ አውታራቸው ይፋ ባደረጉት መልእክት ባለፉት በርካታ ዓመታት በአረብ ማህበረሰብ መካከል ባለው የእርስ በርስ ግድያ እኛን ተጠያቂ ያደርጉናል፣ ችግሩን ለመፍታት ሌትና ቀን በምንሰራበት ወቅትም በተመሳሳይ ሁኔታ ይወነጅሉናል፣ አሁን ችግሩን የበለጠ ለመፍታት የጠቅላላ ደህንነት ጥበቃውን ሻባክን ለማስገባት ስንሞክር ተነስተው ለከፍተኛው ፍርድ ቤት ይግባኝ ያቀርባሉ። ይግባኙንም ያቀረቡት የግራ ክንፍ አክራሪ አቋም ያላቸው ድርጅቶችና በእስራኤል የአረብ ከተማ መስተዳድሮች ኮሚቴ ናቸው በማለት ተችተዋል ሚኒስትር ቤንግቪን። በመካከለኛው ምስራቅ አንድ የሞቅ ሌላ ጊዜ ደግሞ ቀዝቀዝ የሚለው ግጭትና የሰላም ሁኔታ አካባቢውን አሁንም በውጥረት ውስጥ እንዳስገባው ነው። አሜሪካ በኢራን ላይ ከባድ የጦር እርምጃ እንደምትወስድ ከተነገረ በኋላ ፕሬዝዳንት ትራምፕ ሂደቱን እንደገና ማስቆማቸው ብዙ አካላትን ግራ አጋብቷል። በእስራኤል መከላከያ ሰራዊት የመረጃ ድርጅት ኃላፊ የነበሩት አሞስ ማልካ ኢራን ከአሜሪካ በተሻለ ጦርነቱን በጥሩ ሁኔታ እየመራች ነው፣ ኢራን ስትራቴጂካዊ ስልቷን በመቀየር ለአሜሪካ በተቃራኒው አድርጋለች፣ ምናልባትም ለእስራኤል ጭምር አሜሪካና እስራኤል በአንድነት አንድም ስትራቴጂካዊ ስኬት አለመጡም፣ በኒውክሌር ተቋሟ ዙሪያ በኢራን ሚሳይል ግንባታ የኢራን መንግስት አልተቀየረም፣ ኢራን ለሽብርተኞች የምትሰጠው እርዳታም አልቆመም፣ ይህ ሁሉ ነገር እያለ ኢራን ወደ ጦርነቱ ሁለት አዳዲስ ነገሮችን አስገብታለች። አንደኛው የሆርሙዝ የባህር ወሽመጥ ነው። እንዲሁም አልፎ አልፎ የምትወስዳቸው ጥቃቶችና የአብል አል ማንደብን ወደ መዝጋት ይገኝበታል። እነዚህ ድርጊቶች ደግሞ ኢራን አሜሪካን አጣብቂኝ ውስጥ እንድትገባ አድርጋለች። በተቃራኒው አሜሪካ ኢራንን አጣብቂኝ ውስጥ ከማስገባት ይልቅ በማለት በግጭቱ ኢራን የተሻለ ጥቅሟን ለማስከበር እየጣረች እንደሆነ ሜጀር ጀነራል አሞስ ማልካ ከረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ ገልጸዋል። ኢራን በአካባቢው ሀገራት ላይ ጥቃት ለመፈጸም ዛሬም እየዛተች ነው ተባለ። አንድ የኢራን ዲፕሎማት ለዌል ስትሪት ጆርናል ጋዜጣ እንደገለጹት በአሜሪካና ኢራን መካከል የሚካሄደው ድርድር ውድቅ ከሆነ ኢራን አስቀድማ ጥቃት ለመፈጸም እንድትችል የአብዮታዊ ህዝብ ዘብ ሁኔታዎችን እያጤኑ ነው። ኢራን ለአደራዳሪ ሀገራት ሀሳብ አዎንታዊ መልስ ትስጥ አሊያም ትቃወም ግልጽ አይደለም ብለዋል እኒህ ኢራናዊ ዲፕሎማት። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ጦርነት ከመግጠም ይልቅ ችግሩን በዲፕሎማሲያዊ መንገድ መፍታት የሚፈልጉ መሆኑን በእስራኤል ባለስልጣናት በኩል መታመኑ ተገልጿል። ስፖርት። የእስራኤል ብሔራዊ የውሃ ዋና ቡድን ለፍጻሜ ያለፈ። በፈረንሳይ ፓሪስ እየተካሄደ ባለው የአውሮፓ ሻምፒዮን ውድድር እየተካፈለ ያለው የእስራኤል ብሔራዊ የዋና ቡድን ለፍጻሜ አልፏል። የፍጻሜው ውድድር ነገ ከሰዓት በኋላ 5 ሰዓት ጀምሮ ይካሄዳል። በመጨረሻም የአየር ንብረት ትንበያ፣ በነገውለት ሙቀቱ በመጠኑ ይቀንሳል እስከ ሮብ ድረስ ሙቀቱ ደረጃ በደረጃ በመጠኑ ይቀንሳ ይሄዳል ብለዋል የዘርፉ ባለሙያዎች ነገው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌም እና አካባቢዋ 34 በቴል አቪቭ እና አካባቢዋ 32 በሃይፋ እና አካባቢዋ 32 በኤርሸባ እና አካባቢዋ 37 በኤላት እና አካባቢዋ 42 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ።

0: የባህር ዳርቻ ተጠቃሚዎች ከአሁን ሰዓት በኋላ እኛ ነፍስ አዳኞች አገልግሎት አንሰጥም።
1: በባህር ዳርቻ በመሄድ እንደ መዝናናት የመሰለ ነገር የለም። የፀሐይ ሙቀቱ፣ ውሃው እንዲሁም ረፍቱ። ነገር ግን በባህር ዳርቻ ነፍስ አዳኝ ከሌለ እንዳይሰምጡ ማንንም የሚያድናቸው የለም። ምን መሰላችሁ? 90% እጅ ባህር ውስጥ የመስመጥ አደጋ የተከሰተው በባህር ዳርቻ ነፍስ አዳኝ ስላልነበረ ነው። ባህሩ የተረጋጋ እንኳን ቢመስልም ብቻችሁን ባህር ውስጥ ለመግባት አትሞክሩ። በምንም አይነት ሁኔታ ነፍስ አዳኝ ከሌለ ወደ ባህር ውስጥ ለመግባት አይሞክሩ። ለተጨማሪ መረጃ ወደ ሚስራዳፕኒም ነፍስ አዳኝ ድረገጽ ይግቡ።
0: የባህር ዳርቻ ተጠቃሚዎች ከአሁን ሰዓት በኋላ እኛ ነፍስ አዳኞች አገልግሎት አንሰጥም።
1: በባህር ዳርቻ በመሄድ እንደ መዝናናት የመሰለ ነገር የለም። የፀሐይ ሙቀቱ፣ ውሃው እንዲሁም ረፍቱ። ነገር ግን በባህር ዳርቻ ነፍስ አዳኝ ከሌለ

0: እንደዚሁም ለአድማጮቻችን ተመናምሻችሁ።
1: እኛ ደህና ነን፣ ሰላም ነው። እንዴት ነው ለሊቱ? ውጥረት ነበር፣ አሁን ደግሞ ደህና ይመስላል። እንግዲህ ጦርነት የለም ብለዋል ለጊዜው።
0: አሁን እንግዲህ አሁን እንደምታዩ ሰጠኝ የአገሪቱ የአየር ጸባይ በጣም ቸጋሪ ሆኗል። ይቀያየራል በጣም ፀሐያማ ኑሮ አሁን ቀዝቃዛማ ንፋሳማ እየሆነ ነው። ስለዚህ ፕሬዚዳንት ትራምፕ ዓለምን የሚመሩ ፕሬዚዳንት አሜሪካን ስራዋን የሚያስፈቱ መስለው ይታያሉ። ምክንያቱም እንዲህ አይነቱ ጦርነት ገባ ወጣ እያልክ የሚጠራ ጦርነት መሆን የለበትም። አሁን ሁኔታውን ስንሰማው ኢራን የበላይነትን እንዳገኘች እና ፈጽሞ ትራምፕ የሚናገሩት እና እነሱ የሚናገሩት አይገናኙም። አንዱ ወደ ደቡብ ነው የሚሄደው፣ አንዱ ወደ ሰሜን ነው የሚሄደው። ስለዚህ ፕሬዚዳንት ትራምፕ ለእኛ ምንም እንኳን የረዱም ቢሆንም ነገር ግን በመጨረሻ ላይ በሚያደርጉት ሂደቶች አገራቸውንም ያስጎዱ ናቸው፣ እኛንም ሊያስጎዱን ይችላሉ የሚል ሁኔታ እንግዲህ ይታየኛል። እኔ
1: አሁን እስራኤል የምትፈልጋቸው በተለይ ሶስት ትልቅ ነገር አራት ነበር ሲገለጽ የነበር እንደው አንደኛው የኒውክሌር ጉዳይ ቶሎ እንግዲህ ኢራን የኒውክሌር ጦር መሳሪያ ባለቤት እንዳትሆን ጉዳይ በእስራኤል ባለስልጣናት በትኩረት ሲነገር የነበረ ነው። አሁን ይሄ ጉዳይ በተንጠልጠል ነው የቀረ። የባለስቲክ ሚሳኤል ግንባታው እንዲቆም የሚባለው እንዲያውም አሁን ተረስቷል። የኢራን መንግስትን የአስተዳደር ለውጥ እንዲመጣ ማድረግ ይህም ጉዳይ ወደ ጎን ተትቷል። ኢራንም ለሂዝቦላና ሌሎች አካላት እንዳትረዳ የሚባለውም ሁሉ ቀርቶ አሁን ጨዋታው ሁሉ የሆርሙዝ የባህር ወሽመጥ ሆኗል። እና ከጦርነቱ በፊት ሆርሙዝ የተባለ ቦታም ሰምተን አናውቅም ነበር።
0: አሁን እንግዲህ ሆርሙዝ የሚባለው እንደዚህ የመተላለፊያ መርከቦች ናቸው። ኦኬ፣ አናቃቸውም። ነጋዴ የንግድ ስሩ ስለሌለንበት እንዳልከው እንግዲህ ለእኛ በተለይ ለእስራኤል ሁለት አንገብጋቢ ዋናዎች የሚባሉት ኒኩሌሩና ተምዘግዛጊ ሚሳኤልን ናቸው። በተለይ መንግስቱ ቢኖር ባይኖር እስራኤል ልትበል ይነገለ ልትውጠው ትችላለች ይባል። እዚህ ሁለቱ ነገር ግን እስራኤል ልትቀበላቸው ወይም ልትውጣቸው ማትችል ከባድ ነገሮች ናቸው። ለዚህም ነው ወደ ጦርነት የወጣ ነው። ለዚህም ነው አሜሪካም የወጣቸው ወደ ጦርነት። ስለዚህ አሁን የተነሳ ነው አላማ ሌላ። አሁን የመርከቦች የነዳጅ መተላለፊያ ላይ እዛ ላይ ቁመን አሜሪካ ስትከራከር ትገኛለች። ስለዚህ ይህ ነገር በጣም አስቸጋሪ እኔ አሁን ስገምተው ማለት ነው ግምት ስትወስድ ኢራኖቹ ነገሩን ሁሉ ነገር ተውሉንና እኔ ለዚህኛው ነገር አያገባንም እንግዲህ ወዲያ መነጻ ይሁን ቢሉ ትራምፕ መሀል ሜዳ ላይ ጥለውን የሚሄዱ መስሎ ይታያል። ሌላ ምንም ልል አልችልም። ምክንያቱም እዛ ጋ ነው ያሉታ። ስለዚህ ይህን ነገር እስራኤልን ብዙ ዋጋ ሊያስከፍላት ይችላል። እንግዲህ እዚህ እቺ አገር እቺ ኢራን የሚሏት እባብ የሆነች አገር ይህ ነገር መሳሪያ ቢኖራት ኑሮ ማን ይነካት ኑሯል ስንየውና ማን ሊነካት ይችል ነበር? ሀያል መንግስት ልትሆን የምትችል እንዲህ ብላ እየተመታች ይህ በቃ አሜሪካን ባለፈው ጊዜ ብዙ ድዳዎችን አተካሂዳለች የተደበደበችም አትመስልም እንኳ አነጋገሯ እና በጣም ነው የሚገርመው አካሄዳቸው። አንዳንድ ጊዜ የሚገርሙ ናቸው፣ በጣም የሚገርሙ ናቸው። ምን ያህል አውሬዎች ወይም ደግሞ ሰይጣኖች መሆናቸውን የሚያሳይ ነው። እና እንግዲህ አሜሪካ ብላ ብላ ከተነሳች ግን መጨረሻ ላይ እንደዚህ እያደረጉ እያደረው ይህን ሰውዬ መጨረሻ አይን የለኝም ጥርስ የለኝም ብሎ ብዙ ነገሮችን ሊፈጽም እንደሚችል ደግሞ ትገምታለህ በአንድ በኩል። ምክንያቱም ሁሉ ትዕግስቱን የጨረሰ ይመስለኛል፣ እያስጨረሱት ነው። ሌላ ጊዜ ግን እንግዲህ ሱሪውን አውልቀው አሁን ሱሪውን እያወለቁለት ነው ያለው እና ይህን ምናልባት ይህን እድል ላይሰጣቸው ይችል ይሆናል የሚል ግምት ደግሞ አለኝ በበኩሌ።
1: አዎ በመጨረሻ እንግዲህ አሜሪካም ቁጣዋን ምትገልጽበት ሁኔታ ሊመጣ ይችላል። እስራኤልም ያው የኒውክሌር መሳሪያውን ጉዳይ በጸጥታ ምታል

0: አይደለም። ለማንኛውም የሚሆነው እናያለን። ሌላው እንግዲህ በእስራኤል ፖለቲካ ደግሞ በእስራኤል ክኔሴት ብዙ ቦታ የነበረው አሁን ክኔሴቱ ከመበተኑ በፊት የጸደቀ ህግ ነበረ፣ በተለይ በጦሩ መዝመት የማይፈልጉት እንዳይያዙ ተብሎ እና አሁን ያንን በተመለከተ ጠቅላይ ሚኒስትር ናታንያሁ በዝግ ስብሰባ ተናገሩ እንደተባለው ለወደፊት መንግስት በመሰረት ይህ ነገር እንዲጸድቅ አይሆንም፣ ይሰረዛል፣ ሌላ ብሔራዊ የዘመቻ ህግ እንዲጸድቅ ይሆናል ያሉበት ሁኔታ እንዴት ነው? ለምን እሳቸው በመሩት መንግስት ጸደቀ? አሁንስ ያንን ሊሉበት የቻሉት ሁኔታ እንዴት ነው?
1: እንግዲህ ጠቅላይ ሚኒስትራችን ለሶስት አመት ያክል እኛ ወታደሮች በአብዛኛዎቹ ሁለት አመት በላይ ወታደር ሲያገለግሉ አንዳንዶቹ ቤታቸውን ያፈረሱ አንዳንዶቻቸው ንግዳቸውን የጠፋባቸው ሰዎች እያሉ የኢታማጆር ሹሙ ማስጠንቀቂያ እየሰጠ ወታደሩ እየወደቀ ነው። በቃ አላደለም፣ በቁመናው እየወደቀብኝ ነው፣ ሊወድቅብኝ ነው ብሎ ማስጠንቀቂያ በሰጠበት ጊዜ ለዚህ ሁላ ጥሰው ለዚህኛው ይህ ህግ ለማሳለፍ ቀን ቀን እየተዋጋ ሶስት አመት ያክል ጎተው እዚህ መካከልም የመከላከያ ሚኒስትሩ እንዲባረሩ ሶዊት ስለሚቃወም ተባረረ። ዩዲ ኤድልሽተን የሚባል ለዛትን የያዘው እሱም ተባረረ። ዳኒ ሉዝ የሚባል የሊኩድ ፓርቲ በጣም ለዚህ የሚቃወም እነዚህም ተባረረ። ሌሎችም ይኖራሉ እንግዲህ ያስኳቸው ስማቸው እነዚህ ናቸው። ስለዚህ ምናሉ መሰለህ ሰጠኝ አባቶች፣ ሰዶ መሳደድ ቢያምርህ ዶሮ በቆቅለውጥ ይላሉ አባቶች። እንደዛ ነው እንደሚታየኝ አሁን እንዴት አድርጎ ነው አሁን ትናንትና ወስነው ህግ አጽድቀው እንዴት አድርጎ ነው ይህ ነገር ሊሆን የሚችለው? ማን ነው ሊያምን የሚችል? ምናልባት ጠቅላይ ሚኒስትራችን በፖለቲካ የታወቁ ናቸው። ምናልባት ለእነዚህ አንታርክቲካ የሚኖሩ ስኪሞሲም ነው የሚሏቸው ባለሳሳት በረዶ ላይ ነው የሚኖሩት። ለእነሱ በረዶ መሸጥ ሸጥልሃለሁ ብሎ መሸጥ እንደ መሸጥ ማለት ነው። ስለዚህ ሊሆን የማይችል ነው ተጋላ ሊሆን የማይችል ነው። እነዚህ ኻሪዲሞች ወታደር ብቻ እንሄድም አለ የሚባል ገንዘብ እነዛ ወታደሮች እያገለገሉ ደማቸውን እያፈሰሱ ቤታቸውን እያፈረሱ አገሪቷን እያገለገሉ የማይቀበሉትን እነዚህ አናገልግል አገሪትን አናቃትም ሲሆነው አይደለንም ብለው ቁጭ ብለው የሚውሉ ግን የመዋለ ህጻናት በሙሉ የመዋለ ህጻናትን በነጻ እንዲሆንላቸው የሚሰጣቸው ገንዘብ ከወታደር በላይ እንዴ ታይቶ ማይታወቅ። ስለዚህ ጠቅላይ ሚኒስትሩ ብዙ ጥሩ ነገሮች የሰሯቸው አሉ። በዚህ በኩል ግን ለትውልድ ሊረሳ የማይችል ህግ ነው ያገጉት። እኔ እንደሚመስለኝ ደግሞ ይህ ህግም ሊሆን አይችልም። ምክንያቱም እነዚህ የሃይማኖተኞች ባዮች እናንተ ሙቱ እኛ እንኖራለን የሚሉበት ሁኔታ ከየትም ሃይማኖት እንግዲህ ኪፓ ስሩጋ የሚሉ ስናሉ ሃይማኖትን እየተስን እያሉ እየተማሩ አገሪቷን በከፍተኛ ደረጃ የሚያገለግሉ እንደዚህ በአብዛኛው በይሁዳ መሸምሮን የሚኖሩት ነዋሪዎች በጣም የሚያስደስቱ ለሀገራቸው
0: ምናልባት በኢትዮጵያ በአማርኛው አባባል መሄድ እንደሆነ እንጂ አላቅም፣ ተኳሽም ቀዳሽም መሆን ይቻላል እንደነሱ።
1: ትክክል። የትም ቦታ አገሬ ከለ አሬ ኤምኤን ቶራ ኤንቄ ማኪል አለለም። እንግዲህ ሃይማኖት ለመማር ዳቦ ያስፈልግሃል፣ ዳቦ ለማግኘት ደግሞ መስራት ያለብህ። ስለዚህ እነዚህ ግን እኛ እንሰራም ግን ዝም ብላችሁ ቀልቡን አይነት በተለያየ ቦታዎችን የሚያደርጓቸው አድማዎች ከየትም የሌለ ቦታ እነዚህ ሰዎች እንግዲህ አሁን 10-20 ወይም 1000 ወይም 2000 ወይ 3000 አይደሉም። እነዚህ ሰዎች በመቶ ሺዎች በሚሆኑበት ጊዜ አገሪቷ ልትሸከሙ ማትችል ሸክም ይመጣል ማለት ነው።
0: ምናልባት ጠቅላይ ሚኒስትሩ አሁን ለምሳሌ ወደ ውትድርና ለመሄድ የማይፈልጉት እንዳይያዙ፣ በአንድ በኩል መንግስት ራሱ ያወጣው ህግ ምንም እንኳን በፊት የወጣ ህግ ቢሆንም ማንኛውም ወጣት በራዩ ትድርና ገልግል 18 አመት የሚል አለ። ያንን የማስፈጸም የመንግስት ኃላፊነት ነው። ማለትም ያው መከላከያ ሰራዊቱም ቢሆን ያንን ለማስፈጸም የትድርናው ፖሊስም ቢሆን የሚያስፈጽመው መንግስት ባወጣለት ህግ መሰረት ነው። ያ አለ። በሌላ በኩል ደግሞ አይ አልፈልግም የሚሉት ሰዎች አይያዙም የሚለው ነገር ደግሞ ሌላ ያውን ህግ ማስፈጸም ይችላልን የሚቃረን ነው መሰለም ይታየው። ምናልባት ጠቅላይ ሚኒስትሩ
1: መቃረን ብቻ አይደለም አንድ መኪና ከኢየሩሳሌም ተሰሮ ዘጠኝ ወደ ሌላ ቦታ ልትሄድ እንግዲህ ኒውትራል የሚባላል እሱን ካላስገባው መኪናው አትሄድም። ስለዚህ ምን አድርገሃል መሰለህ ኒውትራል የሚባላል እንግዲህ አድርገ ከዜሮ አሁን የፈለክ ጋዝ ብታደርግ መኪናው ተንከሰከሰን ከቦታው። ስለዚህ ያደረጉት ጠቅላይ ሚኒስትራችን እንዴት ቢመለከቱት ነው? በተለይ ደግሞ በጦርነት ጊዜ ራሳቸው ሃይማኖተኞቹ እንደ ወንድሞቻችን እኮ ብቻቸውን መሸከም በቃ ብቻቸውን ሸክም በዛባቸው እስቲ አንድ ቀን ያሳርፋቸው ብሎ መሄድ ሲገባቸው አይሄድም ብለው ለዚህ እና ህግ ማውጣትን እንግዲህ ሲነገ ጠዋት ሌላ የሆነ ሰው አልሄድም ቢል ቀጥታ መጥተው ወደ እስር ቤት ነው የሚወስዱት። ስለዚህ እንዲህ አይነት ህግ ካወጡ የራሳቸውን ህግ በራሱ ማፍረስ ነው የሚሆነው። ነገ ጠዋት ህዝቡ ሌላው ህዝብ እንዴ ህግ አውጥተሃል እኔ ማልሄድም ቢል ማን ነው ሊጠብቃት የሚችለው? አገሪቷ ነው
0: ብዙ አነጋጋሪ ጉዳይ ሆኗል። ምናልባት ይሄ እንዲጸድቅ ያደረጉት ከፖለቲካ ጥቅም ሊሆን ይችላል። አሁን ደግሞ አንድ ነገር ልተው ያሉበት ሁኔታ አነጋጋሪ እንደሆነ ቀጥሏል። እንደው
1: ካለ ምክንያቱም ጠቅላይ ሚኒስትራችን ግርዛ ሰጠኝ ጠቅላይ ሚኒስትራችን ከፍተኛ ስህተት እንደሰሩ የገባቸው ይመስለኛል። ይሄ ነገርም ሊታለፍ የሚችል ነው ማለት በታሪክ ላይ በጥቁር ቀለም ሊጻፍ የሚችል ታሪክ ነው። ምክንያቱም ይሄ ነገር ሊቀጥል ማይችል ነው። እስራኤል ህዝብ ሊቀበለው ማይችል ነው። ግዚያዊ እንግዲህ በፓርላማ ብልጫ አግኝተዋል። ነገር ግን ይሄ ነገር እርምጃ የሚያስኬድ አይደለም። ጠቅላላው ሊሆን የማይችል ነው። ካልሆነ አገሪቷ ሌላ ነገር አይኖርም። በኢኮኖሚ ደረጃም ራሷት ወድቃለች።
0: ጥሩ እንደው ለመጨረሻ የኛ ማህበረሰብ የፖለቲካ እንቅስቃሴ ምን ይመስላል? በቀይ በግራ መሃል ላይ ያለውን ስትመለከት
1: እንግዲህ የኛ ፖለቲካ አሁን ሌሎችም ባለፈው ግዚያታት እኔ ልውሰድ እያለ የሆነ የውድድር ሁኔታዎች ነበሩ ይመስለኛል። አሁን ግን የገባቸው ይመስለኛል እንደምንበተን በተለያዩ ፓርቲዎች ተበተን ብዙ ድምጽ በቂ የሆነ ድምጽ እንደማንሰጣቸው የፖለቲከኞች ፓርቲዎች እየተረዱ ይመስለኛል። የሊኩድ ፓርቲ ራሱም ቢሆን ስለዚህ መሞከሩ የግዴታ ይሆናል። ነገር ግን አካሄዱ አሁኑኑ በዚህኛው ምርጫ እንግዲህ ከፍተኛ ስን እየወሰድኩ ነው፣ እንግዲህ ግምት እየወሰድኩ ነው። ምናልባት ተወዳዳሪዎች ካላችሁም እንዲሳካላቸው እመኛለሁኝ። ነገር ግን አካሄዳችን ያለው ሁኔታ ፓርላማ የሚገባ ያለንም አይመስለኝም ዘንድሮ በዚህኛው ምርጫ ላይ ሳየው። ምክንያቱም ብዙ ተወዳዳሪ ያሉ ሰዎች አሉ። ስለዚህ ለዚህ ነው የራሳችን የሆነ መሪ ህዝብ መሪያችን ሊሆን የሚችሉ አቶ ገሌ፣ ወይዘሮ ገሌ፣ ወይዘሪት ገሌ ብሎ የምረጣቸው ቢሆን ህዝቡ መርጠናቸዋል፣ ወገኛ ናቸው። ስለዚህ በሚሄዱበት ፓርቲ ራሳቸው ይመርጣሉ። ከዛ በኋላ እኛ መሪዎቻችን ናቸው፣ እኛ ድምጻችን እንሰጣለን ብሎ አብዛኛውን ድምጽ ሊሰጣቸው ይችል ነበር የሚል ግምት ነው ያለው። ስለዚህ እኛ ግን አካሄዳችን አሁን በብዙ ከአንድ ፓርቲ አራት ሶስት አራት የሚወዳደሩ አሉ፣ በግልም አሉ። በተለያየ ነገሮችም እንግዲህ አስፈላጊ ነው ጥቅማ ጥቅም ለማግኘትም የሚሞክሩ ይኖራሉ። ስለዚህ ይህኛው አካሄድ ብዙ የሚያስኬድ የፖለቲካ ጨዋታ እንግዲህ ፖለቲካ ጨዋታ ትምህርት በጠቅላ ዲግሪ የሚያስፈልገው ነው ፖለቲካ። ስለዚህ እኛ ግን ይህኛውን ነገር ጠለቅ ብለን እየተረዳ ነው አይመስለኝም። አሁን በዚህኛው ምርጫ ላይ አይበለው እኔ የምመኘው እንድንገባ ነው። ምን ትላለህ መሰለህ? ምን ይባላል መሰለህ? የራስህ ላም ትኑር ደምም ትታለብ የሚባል ነገር አለ። ላም ትኑርህ ደም ትታለብ። እንግዲህ ጎረቤት ያየው ምንድን ነው ላም አለችው ወተት ይጠጣል ነው የሚባለው። ነገር ግን መኖሯን ብቻ እዛ ላይ ለኛ ሲሆን ህብረተሰቡን
0: ይኖር ነው። ለማንኛውም ጥሩ ጥሩ እንግዲህ ያለው ይቅናቸው የሚሳተፉት።
1: አዎ
0: እናመሰግናለን አቶ ሙሽ። መልካም ምሽት።
1: መልካም ምሽት ሰጠኝ። እንዲያውም ለማጨቻችን
0: ቻው። መልካም ምሽት ቻው።

0: ክብራትና ክብራን አድማጮቻችን ከዚህ ቀጥለን ከወይዘሮ ዚባ መኮንን ጋር ቃለ ምልልስ እናካሄዳለን። ወይዘሮ ዚባ መኮንን በስልክ መስመራችን ትገኛለች። ጤና ይስጥልን ዚባ፣ እንደምን አለሽ?
1: ጤና ይስጥልኝ ሰጠኝ እግዚአብሔር ይመስገን። ደህና ናችሁ ወይ?
0: እኛ ደህና ነን። እንግዲህ ለቃለ ምልልሱ ፈቃደኛ ስለሆንሽ በጣም ነው እናመሰግን።
1: አመሰግናለሁ።
0: ጥሩ። አንቺን ዛሬ ቃለ ምልልስ ማድረግ የፈለግነው ፕሬዝዳንቱ በዚህ አመት ለህብረተሰቡ ለሀገሪቱ መልካም የሰሩ ሰዎችን ለመሸለም ዝርዝር ካወጡት ውስጥ ያንቺን ስም አየንና በመጀመሪያ እንኳን ደስ አለሽ እንላለን።
1: አመሰግናለሁ። እንኳን አብሮ ደስ አለን። የህብረተሰቡ ነው።
0: በጣም ደስ የሚል ነው። ሰው ለሰራው ነገር እውቅና ሲያገኝ ትልቅ ነገር ነው እና እስኪ ፕሬዝዳንት ሄርጾግ እንዴት ነው ስለ ሽልማቱ ያስታወቁሽ?
1: ፕሬዝዳንት ሄርጾግ እሁድ ሰራተኞቻቸው ደውለው እሳቸው ይፈልጉሻል ብለው ጠየቁኝ። በጣም ነው የደነገጥኩት። ማለትም ፕሬዝዳንት ራሳቸው ደውለው እኔን ለማነጋገር ምንድን ነው ሁኔታው ብዬ ወዲያውኑ የፕሬዝዳንቱ ኮሚቴ የተቋቋመው ኮሚቴ አንቺን መርጦሻል አንቺንና 10 ሌሎችም እና ይሄን ልገልጽልሽ ነው ማነጋግርሽ። ብዙ ጊዜ ማልተነጋገርንም፣ ነገር ግን ስራሽን በሙሉ አውቃለሁ። ስለዚህ መርጠነሻል እና እንኳን ደስ አለሽ ብለው አስታወቁኝ። በእውነት እኔ ስለዚህ ሁኔታ ማን እኔን የኔን ስም ስላቀረበን ማንንትን ስለማላውቅ እስካሁን ድረስ ማላውቅም በጣም ነው ድንግርግር ያለኝ።
0: አፍታ አሁን ቢሰርፕራይዝ አረገሽ?
1: አዎ፣ በጣም በጣም የምናገረውም ነው ትንሽ የጠፋኝ እና እሳቸውንም በጣም አመሰግናለሁ ብዬ ተሰናበትኳቸው። አንድ ሁለት ሶስት ቃል ከተነጋገርን በኋላ እሳቸውንም ማውቃቸው ያው የምፍለጌታ አቦዳ መሪ ሊቀመንበር ሳሉ ክነሴት የእኛን የህብረተሰቡን ሁኔታ እያመጣሁ ሳቀርብ ከእሳቸው ጋርም ብዙ ተገናኝተናል። እሳቸውም ደግፈውናል ብዙ ነገሮች እንዲቀየሩና እንዲስተካከሉ እና እሳቸው እንደዛ ብለው ሲገልጹልኝ በጣም ነው ደስ ያለኝ። ደስ ማለኝ ያስደነገጠኝም ማለትም ከዚህ ደረጃ መድረሱ ከበድ ይላል፣ ኃላፊነት ነው እና ከነህን ተሰማኝ።
0: እንግዲህ ከዝርዝሩ ውስጥ በርካታ ሰዎች አሉ፣ ከሁሉም ማህበረሰብ የተወጣጡ ናቸው። ያንቺ እንደምናየው እና ከደረሰን መረጃ እንደሚያመለክተው እንግዲህ በማህበራዊ ጉዳዮች በተለያዩ ነገሮች እንቅስቃሴ የምታደርግ አክቲቪስት በሚል ነው እና አሁን በዋናነት ሽልማቱ በምንድን ዘርፍ ነው የሚሰጥ? አሁን እንዳልነው ነው ወይስ ለህብረተሰቡ በተለየ መልኩ በዚህ በዚህ በዚህ አስተዋጽኦ አድርጋለች የሚል አለው ከመስፈርቱ?
1: አዎ አዎ፣ አለ ዝርዝር። አዎ፣ እኔ ለህብረተሰቡ እንቅስቃሴ ስለምታደርግ አክቲቪስት ስለሆነች ብለው ነው የመረጡት። ይሄም ከቀደም የተጀመረ ነው። ማለትም የኔ እንቅስቃሴ የጀመረ ገና ፓራሻት አዳም ማለትም የዛሬ 30 ዓመት የደሙ መደፋት ኻሲፋ ሲሆን እኛ ስቱደንቶች አቡዳ ሶሲያሊስት ስቱደንት ነበርኩ ባር ኢላን እኛ ስቱደንቶች ተጠራቅመን ከሀይፋ ቴሌቪዥን ሂደን ሐሙሱን ከጋዜጣ ወጥቶ እኛ ሐሙሱን ሂደን ሚስራድ ሀብሪኡት ከኤፍራይም ስኔ እሱ ነበረ ሚኒስትሩ፣ ከእሱ መስሪያ ቤት ሀፍጋን አድርገን እኔ ተመርጬ እኔና ሌሎች ጓደኞች የተመርጠን ከነሲው ጋር ከሚኒስትሩ ጋር ተነጋግረን እሁዱን ያው ሀፍጋን አወጣ። ግን እኛ ከስቱደንቶች እንደዚህው ሁለት የእኛ ኮሚቴዎች ከኮሚቴው እንዲገቡ እያስደረግነ ማለትም ብዙ እንቅስቃሴዎችን ከዛ የደሙ ድፊት ጊዜ ነው የተጀመረ። ከዛም የአጉዳ እስራኤሊት ለማን ወደ ኢትዮጵያ አጉዳ ቲ ወደ ኢትዮጵያ ዋና ስራ አስኪያጅ ሁኜ ብዙ ብዙ ልዩነቶችን አካሂጃለሁ። ይሄም ደግሞ አብዛኛውን በክኔሴት ባሉት ኮሚቴዎች እየገባን በትምህርት በኩልም ቢሆን የእኛ ተማሪዎች ውጤታቸው በጣም ደካማ ነው በማለት ከትምህርት ሚኒስቴር እንቅስቃሴዎችን እያደረግን ለምሳሌ ብዬ ብሰጥህ በ2016 ዓመተ ምህረት የዛሬ 10 ዓመት 5 ሄዶት ማቴማቲካ ማለትም 12ኛ ክፍል ሲያጠናቁ 5 ነጥብ ባግሩት የሚያደርጉት ኢትዮጵያውያኖች 36 ብቻ ነበሩ። ይሄን ነው ማስተውሰው። ኬሚስትሪ ወይንም ፊዚካ እንደዚህው በጣም ያነሰ ከስር ያነሰ እንዴት ይሄ ይሆናል ብለን ከሚኒስትሩ ትግል በክሊታ በኩል ከሆነ የኛ ህብረተሰቦች በመርከዝ ክሊታ ያሉ ቤት ሲገዙ የሚቀበሉት ለብቻ ነበር ማለትም አድራሻ ነበር በዚህ መንደር ነው እና በዚህ መንደር በዚህ አድራሻ ነው እንጂ መግዛት ያለባችሁ ከዚህ የበለ ከዚህ ውጭ መግዛት አትችሉም ይያሉ ሲሉ ይሄ እንዲቀየር መብታቸው እንዲጠበቅ በስራ በኩልም በህጉ ያስተላልፈነው የኛ ኢትዮጵያውያኖች ዩኒቨርሲቲ አጠናቀው እንደሌላው እየጨረሱ በኩል አይገቡም በማለት በብዙ መደቦች በብዙ ዘርፎች እንቅስቃሴና እንትን እያደረግን ነው። በኋላም ደግሞ ያው በሚያሳዝን ሁኔታ ወንድማችን ዮሴፍ ሰላምታ እንደዛ ሆኖ ሞት ከቤተሰቦች ጋር እየተከታተልን እንደዛ ስንል ወይዘሮ ፍርኑ ሰላምታ እንዴት አድርጋ ፖሊሶችንና ወጣቶችን እያለያየች እንትን ማለት ስታ ስናይ እኛ እሷ እናት ሁና ሴት ሁና ስላልነኳት ብለን ይማሁት አላሚሽማር የሚለውን እንትን ያቋቋምኩት እኔ ነኝ። ይሄንም አናሲው ገልጸውታል። ከዛ ማለትም እናቶች ወጥተን ልጆቻችን ከፖሊሶች ጋር ያለውን ግጭት ለማቆም ብለን በየፖሊስ ጣቢያው እየሄድን አፍጋና እያደረግን ወጣቶች አፍጋና ሲወጡ ሁሉም አፍጋና ሲወጣ እኛ እናቶች ይማሁት አላሚሽማር አንበሳ እናቶች የሚለውን ሸሚዝ እየለበስን እንትን ለማድረግ ብዙ እንትን ያካሄድ ነው። የኛ ህብረተሰብ በሱዳን እኔም በሱዳን የመጣሁ በሱዳን ሲመጡ ላለቁት ወገኖቻችን አንዳርታ ተቋቁሞ ከአንዳርታው ላይ ስም እንዲጻፍ ስማቸው እንዲመዘገብ እንቅስቃሴውን ብዙዎች አካሂደውታል። እንደምናውቀው ነውሪ ረዳ ሌሎችም ግን በመስሪያ ቤቱ በኩል በኃላፊነት ወስደን ይሄን እንዲሆን ሀሳር ሚካኤታን ነፍሳቸውን ይማር እሳቸው ኮሚቴውን አቋቁመው አቶ አለልኝ አድማሱ ሌሎችም ነበሩ ዘውዲዮና ሻያው ጫኔ ሌሎችም አሉ። ግን በአጉዳ በድርጅቱ በኩል ይሄ እንዲጻፍና ይሄ እንግዲህ ቋቋም ለማድረግ ድርሰቶኛል። ከዛም እነዚህን ትግሎችን አብዛኛዎችን በእውነት ትግሎች ለህብረተሰቡ እንደዛ ይባላል ነገሩ ግን ተጠቅላላም ለእስራኤል ህብረተሰብም ጠቃሚ ነው። ምክንያቱም የኢትዮጵያውያኖች መብት ሲጠበቅ የህብረተሰቡ እኩልነት መሆን አለበት ስንል ደካማውን ህብረተሰብም ይወክላል የኛን ብቻ ሳይሆን የሌሎችንም። ለምሳሌ ኤሚ ፓልሞር መንካሊት ሚስራዳ ሚሽፓቲም ኮሚቴ አቋቁማ ሚኒስትሩ ጠቅላይ ሚኒስትሩ ቢንያሚን ናታንያው ይሄ መቋቋም አለበት ብሎ በ2016 ኮሚቴውን ሲያቋቁም አይ ለምን ለኢትዮጵያውያኖች ብቻ ዘረኝነት አለ ብላችሁ ትላላችሁ? ዘረኝነት እስራኤል ሀገር መጥፋት አለበት ለጠቅላላው ህብረተሰብ እንጂ ለኢትዮጵያውያኖች ብቻ አይደለም ብዬ በመታገል የተቋቋመው መስሪያ ቤት ከሚስራዳ ሚሽፓቲም ጠቅላላ ህብረተሰቡን ዘረኝነት ካለ ዘረኝነቱን የሚዋጋ መስሪያ ቤት ነው። እና በእነዚህም እና ደግሞ ይሄን አጠቃላይ ጨርሼ 10 አመት የሚቀረብ ድርጅቱን ከለቀቅኩ በኋላ 2 ትምህርት ወጥቼ የሃይማኖቶችን ነገር ቆረቆረኝ። ማለትም በዘረኝነት መዋጋት እንችላለን፣ በዘረኝነት ሁልጊዜ አፍጋና መውጣት እንችላለን፣ ግን ያመጣነውን ንብረታችን እኛው ራሳችን ካላወጣ ነው፣ እኛው ራሳችን ካልገለጽ ነው፣ እኛው ራሳችን ካላመጣ ነው። ይሄ ትላልቆቻችን እየሄዱ ነው፣ ከዚህ ዓለም እየተለዩ ነው፣ በተለይም ካህናቶች እና ዋናው ንብረታችን ሊጠፋ ነው በማለት ፕሮፌሰር ሲምካ ጌታሁን፣ ነፍታሊ አብርሃም፣ መርከዝ ሞረሸት እነሱ እሷ ሊቀን መንበር ነበረች፣ እሱ ስራ አስኪያጅ ነበር። መጥተው ሲጠይቁኝ ከካህናቶች ጋር መብታቸውን ለማስጠበቅ ብዙ ስራ ስለሰራሽ ከካህናቶች ጋር ስራ እንትን ስለምትይ እንትን ከኛ ጋር መተሽ የጸሎት የጸሎቱን ጉዳይ እንድትቀጅና እንድታጠቃልኝ እንደገናም ደግሞ የትምህርት ለአዳዲስ ካህናቶች ለወጣቶች ለማቋቋም እንፈልጋለን ሲሉ ጠየቁኝ። ከዛም ገባው እና በዚህ አራት አመት ውስጥ የማካሄደው ከሶስት ባልንጀሮች ጋራ ባልንጀሮች ማለት ይቅርታ ማለትም እነሱ በየሙያቸው ትላልቆች ናቸው። ከቄስ ምንተስኖት ማሞ ጋር ከአቶ ጋዲ መላኩ ቪዲዮ ቀራጭና አብሮ ባልንጀራዬ መርካዝ ሞሮሸት ከሚሰራው እንዲሁም ሞሼ ዮሴፍ የሚባለው የታወቀ በፈረንጆች በኩል በጣም የታወቀ የሙዚቃና የቅጅ ባለሙያ እነሱን ይዘን አራታችን በእግዚአብሔር እርዳታ በእምነት በማይሰነው አምላክ እርዳታ ክብር ይገባዋል አምላካችን በሱ እርዳታ ጸሎቱን ሁሉ ቀድተን አጠናቀናል።
0: የቀሳውስትን ጸሎት አው ባለፈውም ቃለ ምልልስ አድርገን ነበር አሁን እየተጠናቀቀ ነው።
1: አው ቀድተን ጠቅላላ ጸሎቱን በሙሉ እግዚአብሔር ሃይኩ ከሚለው ከሌሊቱ ጸሎት ጀምሮ የሁድ ጸሎት የተለየ ነው፣ የሰኞ ጸሎት፣ የሰሞኑን ጸሎት፣ የሰንበትን ጸሎት፣ የአመት ባሎችን ጸሎቶች፣ የፍታት፣ የሀዘን ቀን፣ የሰባት ቀኑ፣ የአመታቱ ጸሎት፣ ከዛም የተለየ በረብኡ ሰንበት የሚለው በአንድ ሰንበት 25 ሰዓት ነው ማለት ነው የሚጸልዩት ጸሎት፣ እንደዚሁም ያስተሰርዮ ጸሎት ሌት ተቀን ነው የሚጸልዩት። እሱን ሁሉ የስግዱን፣ የክህነቱን፣ የሰርጉን እንደ ዛሬ እንደምንሰማው የሁለት ደቂቃ ጸሎት አይደለም የሰርግ ጸሎት። በጣም በጣም ይገርማል። እኔ ምን ያደርጋል ውሸት ዛሬ ያለኝ ክብር ያለኝ አስተያየት ለነዚህ ካህናቶች የተለየ ነው። ምክንያቱም ይህን ሁሉ ጸሎት እኔ ምልህ ከመቶ በላይ ጊዜ እየሄድን በየቤት ጸሎት ቤቱ ከኸደር አንስተን እስከ ቤርሸባ ድረስ በየጸሎት ቤቱ የፈለጉትን እኛ የፈለግነው ጠቅላላ ካህናቶች እንዲቀዱ ነበር። ግን ጠቅላላዎች ከ60-62 ይሆናል ያሉት ካህናቶች እስራኤል ሀገር፣ ከነዛ ውስጥ 40 ካህናቶች እሺ ብለው 40ዎች ተቀድተው በጣም በእውነት እኔ እስከዛሬ ድረስ ብዙ ስራዎች አካሄጃለሁ። ዋና ስራ የምለው ግን ይሄ ነው። እየተጠናኩ ተቀድቷል።
0: በጣም ጥሩ ነው።
1: አላለቀም ምንበት ምክንያት እንትን አሪካ መሆን አለበት ማለትም በምዕራፍ በደንብ መሰናዳት አለበት። ይሄንም ከቄስ ምንተስኖት ጋር ካንድ ላይ ከቀዱት ጋር እያካሄድን ነው። ስራው አላለቀም፣ ነገር ግን መቀዳቱ ተቀድቷል። እስራኤል አምላክ ክብሩ ይስፋ። ለዚህ ያደረሰኝ አምላክ ይህን ማለትም ሴት ሁኜ ከካህን ቤተሰብ አይደለም የመጣሁት። በጣም አክራሪና ሃይማኖት ጠባቂ ናቸው ዘመዶቼ፣ ቤተሰቦቼ፣ አጎቶቼ። እሚታዬ እሷን የማረው መንገዱን ጀምራ ያልደረሰችው እሚታዬ ዋጋ ይስሐቅ በጣም አክራሪ ነበረች ሃይማኖት አይ ነገር ግን ካህን ከመንደራችን አልነበረም። አዘዘው ቀበዚት ካህናችን የነበሩ ከአምቦበር ሊቀ ካህናት አዳነት እኩዬ የነበሩ ነፍሳቸውን ይማር እና በልጅነት የማውቀው ትንሽ የጸሎትን ፍታት ሲያደርጉ እንደዛ ነው እንጂ እንደዚህ እውቀት አልነበረኝም። ግን ትንሽ ግዕዝ በመማር ትንሽ እንትን በማለት የእስራኤል አምላክ ረድቶኝ ይሄንም ዋናው ትልቁን ፕሮጀክት አጠቃልያለሁ። እሳቸውም ፕሬዚደንቱም እንደሚያስቡት ይሄ ዋና ፕሮጀክት ብለው ለህብረተሰቡ ለጠቅላላ እስራኤል ጠቃሚ ነው ብለው ነው የሚያስቡት። ለዚህ ነው ይሄን ሽልማት የሰጡት።
0: በጣም ደስ የሚል ነው። በዚህ ዙሪያ በተለይ በጸሎቱ በተቀረጸው ዙሪያ ሰፊ የሆነ ቃለ ምልልስ እናደርጋለን ሌላ ጊዜ። አሁን መሸለም መመረጥ ቀላል አይደለም። በአንድ በኩል ለሰራሽው ነገር አመሰግናለሁ እናመሰግናለን ሀገሪቱ ታመሰግናለች ብሎ ማለት ነው በፕሬዝዳንቱ እጅ ሲሰጥ፣ በሌላ በኩል ደግሞ ኃላፊነትም አለ። ሌላ እንድትሰሪ አደራ ነው እና እንደው ለማጠቃለል ያክል ለወደፊትስ በምን በምን ለመሰማራት አቀደሻል? ሽልማቱንስ ከፕሬዝዳንቱ እጅ መቼ ነው የምትቀበዩ?
1: ከፕሬዝዳንቱ ሳቸው እንደነገሩኝ ሽልማቱ የሚሆነው ያው ከፕሬዝዳንቱ ዋና መኖሪያ ቤት ነው። እሱም የሚሆነው በስድስት ቀን ዘጠነኛው ወር ነው፣ ሴፕተምበር 9 ማለት ነው በእግዚአብሔር እርዳታ። እና የሚመጣው እንግዲህ ስራዬን ከመርካዝ ሞረሸት ትንሽ እያጠናቀቅኩ ነው። እንግዲህ ወደ ትምህርትና ወደ ጥናት ብዙ ጊዜ ለመማር ለመቀጠል እየፈለኩ ሁለተኛ ዲግሪ ብቻ ነው ያደረግኩ። ይሄ ነው የማስበው። እስኪ እንይ እንግዲህ፣ እግዚአብሔር ነው የሚያውቀው፣ እግዚአብሔር ነው የሚመራው።
0: አዎ እንግዲህ መልካም እድል እንላለን። ሽልማቱን በረከት ደግሞ የበለጠ ቃለ ምልልስ እናደርጋለን። በህብረተሰቡ ጉዳዮችን በቀጣይ ብዙ ቃለ ምልልስ እናደርግባቸው ጉዳዮች ይኖራል። ለዛሬው ያው ሽልማቱን በተመለከተ ነው። አስተዋጽኦ ላበረከተ ሰው እንደዚህ ሽልማት መሰጠቱ ጥሩ ነው፣ ያበረታታል፣ በእውነት መልካም ነው። በድጋሚ እንኳን ደስ አለሽ እንላለን።
1: አመሰግናለሁ።
0: እኛም እናመሰግናለን ከኛ ጋር ለነበረሽ ቆይታ። እንግዲህ በድጋሚ መልካም እድል፣ ሌላ ደግሞ ሌላ ነገር ሰርተሽ ደግሞ ሌላ ሽልማት የምትቀበይ ይሁን። በጣም ነው እናመሰግን። ሰላም ጊዜ ተመኝልሽ።
1: አመሰግናለሁ።
0: እሺ፣ ሰላም ሁኝልን። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ከአቶ መለሰ ደረበ ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልን አቶ መለሰ።
2: ጤና ይስጥልኝ፣ እንደምን ዋላችሁ?
0: እኛ ደህና ነን። ደህና ነሽ?
2: ሬዲዮ አስተላላፊዎች በሙሉ ድጋሚ አድማጮች እንደምን
0: ደህና ነን። ምን ሀሳብ አለዎት በህብረተሰባችን ጉዳይ? እንግዲህ ደውለውልን ነበር።
2: አዎ እንግዲህ ሀሳቤማ እቺ እህታችን ወይም እናታችን አሁን ለተቀበለችው እንትን ማዛልቶም እያልኩኝ
0: ዚባ
2: እንግዲህ እኔ አሁን ገባ ብዬ ቅድም ሞክሬ ነበርና በቀኑ ላይ ያው አላዳረሰም፣ ሰዓቱ አልፏል። ግን አሁን እኔ ገባ ያልኩበት ነገር በዚህ በህዝባችን ያው ጠብና በህዝባችን ትን ዋናው መቀስቀሾ ማለት ነው። ምን መሰላችሁ? እኛ በታች ያለ ነው የሃይማኖቶችን አባቶች ለማጣላት ዝም ብለን እኛ ተነሳስተን እንዲያውም ወይም ከስራው አልተመቸንን ወይም ደግሞ የሆነ ነገር አንዳንድ ነገር ሲሞላንም ወት ነው የምንሰቀለው፣ ኋላ የምንሰቀል ይሄ ቀደም መጣ በኋላ መጣ እየተባለ ማለት ነው። አሁን ድምስታቸውና አብሮ ወገን አድማሱና ደግሞ የሻለቃ ሹማኤል ቄስ መለሰ ነው መሰለኝ የሚባለው ነው። እነሱ ይህን ነገር ዳኪና ቄስ እንታ እንዲህ አድርገው በጥሩ ሁኔታ እያስተማሩን ነው። ሁለቱ ሁሎች በአንድ ሆኖ ማለት ነው እያለ አሁን እንግዲህ ይሄ የሃይማኖት መንሸራሸር ላይ ሲመጣ እንደገና እየሆን ተመልከቱ፣ ዞር መለስ አድርገው አበላሽቶ ተውትን እንግዲህ ስራ የለንም ብለ መጠው እንዴት ወደ ክርስቲያንም ሆነ ወደ ሌላ ቦታ ወደ ሌላ ሃይማኖት ሄዱ የሚለውን ነገር አፍጋና ላይ ሲሞከር ምን የተባለ ወሊ ሀዳሶች ወደዚህ ሄዱ፣ የቅድሞች ወደዛ ካተሉ የሚል ነገር ያነፋራ የሃይማኖት አባቶችን የማራራቅ ነገር አለብን። ይገርማችሁ እኛ አበሻ የተባለን ሰዎች ዴሞክራሲን ምንም የማንጠቀምበት የማናውቅ ነው። ብዙ ዝም ብለን ብታየው አሁን በሀገራችን ባለንበትም ስንሰማው በአንዳንድ ነገር ያልሆነ ነገር ነው። አሁን አንዱ ለምን ሃይማኖት ወደ ላህዱ ሲል አንዱ ምን ያለ አኮለ እንትኑ ክርስቲያን በሙሉ ወዲያ ኢትዮጵያ ያለ ማንም ቦታ ያለው ሁላ እሱን ጨምሮ የመንካት የመነካካት ምን ወዲያ ምን አሰደው ከዚህ ያለው ለምን ቀየረው ነው እንጂ ለምን ወዲያ ሰደደው ነው።
0: አቶ መለስ አሁን ሀሳቦች ተነስተው ሁሉንም ነገር አነጋግረናል። በተቻለ መጠን ነገሮች ግልጽ እንዲሆኑ ጥረት አድርገናል። ግን እየመለስን ብናወራበት ዞሮ ዞሮ ጊዜ መፍጀት ነው የሚሆን
2: ጊዜ መፍጀት ነው እና
0: አሁን እንደ መፍትሄ ሀሳብ ለህብረተሰባችን ውስጥ ተነሱ ችግሮች ላሉ የሚባሉ ችግሮች በቀኝም በግራም ይኖራሉ። ችግሮችን ግን መንፈታበት መንገድ አሁን ትክክል ነው። አሁን ለምሳሌ በማህበራዊ መገናኛ አውታሮች አንድ ሰው ተናግሮ የሆነን አካል ዝቅ ስላረገ አንዱ ከፍ ስላረገ እንደ መወደሻ ወይም ደግሞ እንዲል ተናገረው መባሉ ለልጆቻችን አሁን ልትውልድ ምንድነው የሚጠመው? አብረን ለመኖር ሁላችንም አንድ ነን። በዚች ሀገር ውስጥ ያሉ ዜጎች በሙሉ አንድ ናቸው። መከፋፈል እንትቶ አንድነትን ለማምጣት ምን ማድረግ አለብን?
2: አውል አስተክል ነው አንድነት እናመጣበት። ባለፈው አንድ ደስ የሚባል ተናገሯል። መጀመሪያ ታላቆችን ቢፈጀነን አለ ልጆች አንድ እንዲሆኑዋል። ትክክል ነው የተናገሩት ተቀበለዋል። ግን ይኸውልህ አሁን በየጎጡ በየአለንበት ከተማ ሃይማኖት ለቆ ሄዱት እናውቃቸዋለን። ያው በየቦታው ያውቁታል። ከዚህ አደባባይ ላይ ሳይሆን እዚህ ላይ ግሩፕ ላይ ያወጣ ይሄን ነገር በኮሚቴው እና በሽማግሌዎች አንተማ እኛ ለመሰልከም አንተን መሰል ጋር ተከተል ከኛ ሰርግ ማትምጣ እኛ አንተ ሰርግ አንመጣ ከኛ አልቁሶ ማትምጣ ከኛ ከእናንተ አልቁሶ ማንመጣ በቃ ከዛው ቀስ ብሎ ውስጥ ወሰዘው። ከዛው ላይ ሲሆን ያ ሰው ደንግጦ ወይም ይመልሶ ይገባል። ዘመሪ ሆነም ደሞ እኮ ቢገርም አን ብዙ ማውቃቸዋል በእናት አባታቸው በሙሉ ይሁድ ይሆናቸው። እንግዲህ ክርስቲያን አግብቶ የመጡማ መሪ ነው ሆኗል። እዚህ መሪ መሪ ነው ሆኗል። እንደውም በእነሳን መራ የሚሉ አሉ አንዳንዶች። እና ይሄንን ብናረጋው ልክ እነዛ ደግሞ ወንድሞች እነዛ ዘመሮች ደግሞ ያው አንድ ዘመድ ያልሄደ እነዛ ለምን አንተ እንደዚህ ተለየ ፋራኛ ጨምረህ ያጋልጠናል የሚለውን ነገር ወይም ይመለሳል ወር ሃይማኖታቸው ታልተመለሱ እነዚህ ነቀስ አርጎ ውልቀሩ ግል ማረክ ይሄ ነው። እኔ በግሩብም በሆነ በአንዳንድ ግሩብ የተናገሩታል እንዴ
0: እንደዛ ሆነ እኮ አሁን መነጋገር አሁን ውስጥ እንነጋገር ከተባለ ከውጭ ቢነገረው ሌላ ነው፣ በሬዲዮ ደግሞ ሌላ ይሆናል።
2: በውጭም አፍጋን
0: ሰላም እናምጣ ፍቅር እናምጣ ይባላል ሌላው ደግሞ። ነገር ግን ዙሮ ዙሮ ልጆቻችን እኩል ነው እየተጎዱ ያሉ። የኛን ይቅር የኛ እርስ በርሳችን ግን ለልጆች ጥሩ ነገር ለመፍጠር የግድ እኛ ካቋማችን ለላ ማድረግ አለብንና ይሄ ጉዳይ እንደዚህ ከቀጠለ ህብረተሰቡን የሚያፈራርቅ እንዳይሆን ያሰጋልና እዚች ሀገር በውትድርና ልጆች መላው እስራኤል ወጣት ሲዘምት አንተ ቀይና አንተ ነጭነህ በሚል አይደለም፣ ሁሉም አንድ ግንባር ነው። እንደዛ መሰለፍ ያለብን ይመስለኛል። መፍትሄ እንፈልግ። ለማጠቃለል እስኪ አቶ መለሰ
2: እንግዲህ አንድ ደግሞ ምለው
0: ይሄ ድምጽ እየረበሸን ነው። እሺ
2: ኢንሻአላህ ጋቶች ደግሞ ጦርነት ማሄዱ የሚል ነገር አለ እንዴ? የሃይማኖት አባት በሀገራችንም ሆነ ከዚህም ሀገር እስራኤል በሃይማኖት አባት ጦር ቀርቶ በሃይማኖት አባት የምትጠበቀው እንግዲህ በሀገራችን ይህም ቄስና ዳቲ መሳሪያ ያዝ፣ በዚህ የገደልክ በዚህ ጸልይ፣ ይሄ አይመች ማንኛው ያሁን በራሴ የምለውን ነገር አለ። እንግዲህ እኔ ትምህርትም የለኝ እንዲ ጸሎት ዳሉ እነሱ አሜን አሜን ነው የምለው። ግን በቅድም በሀገራችን ስንኖርም አንድ ሰው ጌታ ጋር ጥሩ ነገር አምጣ እያለ እየጠለየ እንደገና ደግሞ ሰው ግደል መሳሪያ ላይ ዘህ ሰው ግደል፣ ይሄ ለእግዚአብሔር አይመችም። እንዲያውም ይሄ ነገር ስለተነሳ ነው ይሄን ነገር እኛ ነው የሚያፈራርሰን። እና ሃይማኖት አባት በሃይማኖት አባቱ ቤተክነሰቱ እንዲጠብቅ እኛ ልጆቻችን ቢዋጉ አገሯ ሰላም ትሆናለች የሚለውን ነው። አሁንም በዚህ ሆኖ ሰላም ቢመጣ እነዛም ደግሞ የሃይማኖት አባት ደግሞ ቤተክነሰቱን ያገለገሉ ወታደሩ እንዲጠብቅ ቢያርጉልን ይሄ ተመቸ ይሆናል ለማለት ነው።
0: ሁሉ ይዝመት አልተባለም፣ ይማረው ይማር ማይማረው ግን ይዝመት ነው የተባለ። አንዳንድ ጊዜ እንግዲህ 50 ሺህ ካለ 50 ሺህ ቀዳሽ ተሆነ ሃይማኖተኛ ከሆነ አገሪቱን ችግር ውስጥ ትገባለች ነው። ግን የተወሰነው ይማር የተወሰነው ደግሞ ቢዘምት ጥሩ ነው። ለማንኛውም እናመሰግናለን አቶ መለስ። ጊዜ የለንም፣ ሌላ ቀን ድምፅ ይረብሸናል። ሌላ ቀን ከይቅርታ ጋር መልካም ምሽት። መልካም ምሽት። ድምፅ ይረብሸናል። አሁን ወደ ሌላ ቃለ ምልልስ እናልፋለን። አቶ የኔሁን ገዳሙ በስልክ መስመራችን ይገኛል። ጤና ይስጥልን አቶ የኔሁን።
3: ጥረስል ይሰጠኝ። እንደምን አመሸ? ሰላም ናችሁ ወይ?
0: ደህና ነን። እስኪ እንግዲህ አንተም በዚህ ዙሪያ ነው በዚህ ሃይማኖት ነክ በሆኑ ጉዳዮች መፍትሄ ለመፈለግ ጥረት ማድረግ አለብን ነው። አሁን መወነጃጀሉን አየነ፣ መነቃቀፉን አየነ፣ ምንም ያመጣው ነገር የለም። አሁን እስኪ ወደ መፍትሄ ሀሳብ እንምጣቱ ነውን።
3: በመጀመሪያ እግዚአብሔር አምላካችን የቀደሙት የአባቶቻችን የነቢያት የሐዋርያት አምላክ የጻድቃን አምላክ አገረ እስራኤልን ዙሪያዋን እሳት መሀሏን ገነት አድርጎ ጠብቆ ጠላቶቿን በፍጥነት አስገዝቶ የምናየው ጥሩ ምልክት አለ። እንግዲህ በአማስም በሊባኖስም የምናየው ነገር አለ። ጥሩ ምልክቶች አሉ። እግዚአብሔር አምላክ ጠላትነታቸውን አርግበው መቼም ቢሆን ከአረብ ምንም በጎ ነገር አይጠበቅም። ነገር ግን አቅማቸውን እየለኩ ማያዋጣቸው ሲሆን ወደ ሰላም ይመለሳሉ ብለን ተስፋ እናድርግ። በመጀመሪያ ይህን እመኛለሁ ለሀገሬ ለእስራኤል። ከዚያ ውጭ ወንድሜ ሰጠኝ፣ እንዲሁም የተከበራችሁ የዚህ ሬዲዮ የአማርኛ ፕሮግራም ተከታታይ ወገኖቻችን፣ ሰሞኑ የተፈጠረው ነገር ምን ያህል መጥፎ ነገር እየተከሰተና ወደ ምን እየወሰደን እንደሆነ ልንረዳ ይገባል። ምክንያቱም አንድ የሚባል ነገር አለ፣ ሃይማኖት የግል ነው አገር የጋራ ነው ቢባልም እንኳን የሃይማኖቶች ሁሉ መሪ መመንጫ እናታቸው የሁሉም ሃይማኖቶች የካቶሊኩ፣ የጴንጤው፣ የኦርቶዶክስ ተዋህዶ ቤተክርስቲያኑ፣ የእስልምናውም ሳይቀር እናት ኦሪት ናት። በዚህ እንስማማለን። እስራኤል ደግሞ ጽዮናዊ እስራኤል ናት። የጽዮን ልጆች ናቸው እስራኤላውያን። ይሄን የኦሪት ሃይማኖት ሚነቅስ ሚነካ ካለ ብያለሁ፣ እዚህ በፊት ብያለሁ። የመጀመሪያ ጠላቱ እኔ ነኝ፣ የመጀመሪያ የምቃወመው እኔ ነኝ። በምን መንገድ ነው ሲነካ እኔ ልቃወመው የምችለው የሚለውን ነገር ማሳየት እፈልጋለሁ። ኦሪት ትክክል አይደለችም። ኦሪትንም ነክተውና ወደ ክርስትና ና፣ ኦሪትንም ነክተውና ወደ እስልምና ና፣ ኦሪትንም ነክተውና ወደ ካቶሊክ ና፣ ኦሪት እምነት ግን ተውና ወደ ጴንጤ ቆንጤና እያለ የሚሰብክ ሰው ካለ የመጀመሪያው ጠላት ይሄ ነው። ሰውየው ግን በራሱ ምርጫ ድንጋይ ማቆሙ የመን እንደ ቀደሙ አባቶቻችን ሊቀ ነቢያት ሙሴ በሲና የተራራ ኦሪትን ተቀብሎ ሲወርድ ከአርባ ቀን ጾምና ጸሎት በኋላ ከፈጣሪው ጋር ተገናኝቶ እንዲህ ብለህ ጻፍ ብሎ በገበታዎቹ ቃሉን ካጻፈው በኋላ ሲወርድ እስራኤላውያን የጥጃ ምስል ሰርተው ወርቃቸውን ሁሉ አቀልጠው ሲሰግዱ አገኛቸውና በጣም ተበሳጭቶ ታቅሙ በላይ ሆኖበት የተቀበለውን ጥሎ ሰብሮታል። ታሪኩ ብዙ ነው። ይህን እንተወው ለጊዜው። አሁን የተፈጠረው ነገር ግን ይሄን የተረጋጋ ማህበረሰብ፣ ይሄን አብሮ የሚያለቅስ ማህበረሰብ፣ ይሄን አብሮ የሚዘፍን ማህበረሰብ፣ እያንዳንዱ ካጋፈነው ሰዓቱ ከዘጋው ቤቱ በትንሽ ወንድሞቻችን ነጥናቂነት፣ እነሱ ደግሞ ለተንኮል ብለው ላይሆን ይችላል፣ ለኦሪት ካላቸው ፍቅርና ቅናት ይሆናል ይሄን የሚያደርጉት። ለተንኮል ብለው ሊሆን አይችልም ብዬ አስባለሁ። ይሄን የተጠቀሙበት ግን ለተንኮል የመጡ ሰዎች ግን አሉ። በግልጽ መነጋገር አለብን። ለምሳሌ በህጋዊ መንገድ የመጣው 30,000 ነው ይልና አባታችን አብርሃም ይርዳይ የምናከብረው ወንድማችንና አባታችን እንደገና መልሶ 154,000 ህዝብ በሚስዮን የመጣ በጉቦ የመጣ ይልና ይለከልከዋል።
0: ስለዚህ ጉዳይ ተነጋግረንበታል። አሁን እንደጋገ
3: አጨርሰኝ ለጌታ በእውነት አጨርሰኝ።
0: 3 ደቂቃ ቀረን። እሺ
3: በቃ እኔ እንግዲህ ጫፍ ሰጠኝ ነው የምላድርግ። ይሄ ማህበረሰብ
0: አሁን እሱን በህጋዊ
3: መንገድ የመጣ ከመሆኑም በላይ የእስራኤል መንግስት እንደ ኩል አጣርቶ የእስራኤል መንግስት የሚመለከታቸው አካላት ሁሉ አጣርተው እኛ በምን መንገድ እንደመጣን ራሳችን እናውቀዋለን። ተጣርቶ ቁልጭ ብሎ የመጣው ማህበረሰብ እንደዛ ብሎ እርስ በርሱ እንዲዳም አድርጎታል ማህበረሰቡ። ማህበረሰቡ ግን የተረጋጋ ብልህ ማህበረሰብ ነው። ይሄን ፕሮግራም ይሄን መልእክት ለማስተላለፍ እንደዚህ ጫፍ ላይ ልሰጠኝ አይገባም። ሰጠኝ፣ እውነቴን ነው የምነግርህ። ይሄን ሰፋ አድርገን ገልጸን የተፈጠሩ ችግሮች ሰላማዊ መንገድ ወደ ወትሮ ጤናቸው እንዲመለሱ ማድረግ መቻል አለብን። እዚህ ላይ ድርሻ ያላቸው የተከበሩ
0: ሌላ ጊዜ እንመለስበታለን። ምንም ጊዜ ችግር የለውም። አሁን ግን ለጊዜው ከአንድ ደቂቃ በሁለት ደቂቃ ውስጥ ህብረተሰባችን ተረጋግቶ ይሄ በየቦታው የሚናፈሰውን ነገር ትቶ በማረጋጋት ችግሮችን ለመፍታት ያለህ ከሆነ የመፍትሄ ሀሳብ
3: እግዚአብሔር ይባርክ። አሁን ባለን ጊዜ አሁን ባለን በሽ ደቂቃ ምለው ለማህበረሰቡ ምንድን ነው እንደ ወትሮ ስለ መግባራችንና ባህሪያችን አገራችን እንውደድ፣ አገራችን እንጸልይ። በየትኛውም ቋንቋ ይሁን ለእስራኤል ሰላምና ደህንነት እንጸልይ። የማህበረሰብ ተሳትፎ ይኑር። ልጆቻችን እንጠብቅ፣ ራሳችን እንጠብቅ። በዚህ በተናፈሰ ነገር አብሮነታችን እንዳይበላሽ በክርስትናም በኩል ያሉ በይሁዳውያንም በኩል ያሉ ወደ ወትሮ ፍቅራችን ተመልሰን ለአገራችን ደህንነት ነው መስራት ያለብን ብዬ ነው የማምነው። ምክንያቱም በየትኛውም ወገን ያሉ የሚመለከታቸው ዜጋ የሆኑ ሰዎች ልጆቻቸው በየትኛው ቅድም እየጠቀስከው ነበር ቀይ፣ ጥቁር፣ ነጭ፣ አጭር፣ ረጅም ሳይል ለመከላከያ ዘምቶ መስዋዕትነት የከፈሉ የክርስትና እምነት ተከታይ ልጆቻችን አሉ። የምናውቃቸው 1-2-3 10 ብለን ልንቆጠር እንችላለን። ከፍተኛ መስዋዕትነት ከኦክቶበር 7 ጀምሮ እንከፍለናል። እዛ ሁሉ ተሳታፊዎች ናቸው እና ይሄ የተረጋጋ በጣም ብልህ ማህበረሰብ ይሄን መስሶ ማስተካከል አለበት። በማንም መወሰድ የለበት።
0: ጥሩ አቶ
3: ያገር ሽማግሌዎች እንደዚህ አይነቱ ነገር
0: ያንን ጊዜ ገደብን እንሰጣለን። ሰፊ ሆነ ጊዜ እንዳልከው ሰፋ ብሎ ይሄንን መቆጨት ያስፈልጋል፣ መቋጨት ያስፈልጋል። እንደዚህ ሆኖ ተንጠልጥሎ መቅረት የለበትም። እንነጋገራለን። መልካም ምሽት እንመኝላለን። ተከበራችሁ አድማጮቻችን፣ የምሽቱ ፕሮግራማችን እዚህ ላይ ተጠናቀቀ። ለባልደረባ ለሃና ሽፈራው እንዲሁም በፕሮግራማችን ለተሳተፉት አቶ ሞሸ ባታና ለቴክኒክ ባለሙያችን ኢላና ዙላይ እናመሰግናለን። ካለን ጊዜ አንጻር አድማጮቻችን ስላቋረጥን ይቅርታ እንጠይቃለን። ነገ ጧት 6 ሰዓት ላይ እንገናኛለን። በያላችሁበት መልካም ሌሊት እንዲሆንላችሁ እንመኛለን። የቀረን ጊዜ ማስታወቂያ ነው፣ እንድታዳምጡን እንጋብዛለን። በደህና ደሩ።

0: የባህር ዳርቻ ተጠቃሚዎች ከአሁን ሰዓት በኋላ እኛ ነፍስ አዳኞች አገልግሎት አንሰጥም።
1: በባህር ዳርቻ በመሄድ እንደ መዝናናት የመሰለ ነገር የለም። የፀሐይ ሙቀቱ፣ ውሃው እንዲሁም ረፍቱ። ነገር ግን በባህር ዳርቻ ነፍስ አዳኝ ከሌለ እንዳይሰምጡ ማንንም የሚያድናችሁ የለም። ምን መሰላችሁ? 90% እጅ ባህር ውስጥ የመስመጥ አደጋ የተከሰተው በባህር ዳርቻ ነፍስ አዳኝ ስላልነበረ ነው። ባህሩ የተረጋጋ እንኳን ቢመስልም ብቻችሁን ባህር ውስጥ ለመግባት አትሞክሩ። በምንም አይነት ሁኔታ ነፍስ አዳኝ ከሌለ ወደ ባህር ውስጥ ለመግባት አይሞክሩ። ለተጨማሪ መረጃ ወደ ሚስራድ አፕኒም ነፍስ አዳኝ ድረገጽ ይግቡ።